በዚህ ውድድር ዓመት ላይ በመልበሻ ክፍል ውስጥ የተለየ መነሳሳት ተፈጥሯል የሚል ሐሳብ ሲቀርብለትም አልተሻሻለም፣ ምንም ነገር የተቀየረ ነገር የለም፣ ምክንያቱም የመልበሻ ክፍሉ ሁሉ ጊዜም ቢሆን ጥሩ ነው በሪያል ማድሪድ የሚል ሐሳቡን ሰጥቷል። ክሊያን ባፔ ምናልባት ክሊያን ባፔ ስለወጣ ፓሪስ ሰን ዠርማ የቻምፒየንስ ሊግ ዋንጫን አሳክቷል በዚህ ጉዳይ ምን አይነት ስሜት አለ የሚል ሐሳብ ተነስቶለት ነበረ። ምንም ግድ አይሰጠኝም፣ እነዚህ የዜና ርዕሶች ገበያ በጣም ጥሩ ዋጋ ስለሚያወጡ ስለ እኔ ማውራታቸውን በጣም ጥሩ ዋጋ እና ጥሩ እንደሚሸጥ ያውቃሉ። ስለዚህ ወሬዎች የሚያናፈሱት በዚህ ጉዳይ ነው ሲልም ሐሳቡን ሰሶ ስለ ባሎንዶር በተመለከተ ለሪያል ማድሪድ ስትጫወት ሰዎች እነዚህ አይነት ሽልማቶች ከአንተ ጋር መያያዛቸው የተለመደ ነገር ነው። መንገድ ላይ በእንቅስቃሴዎች አጋጣሚ ሰዎች ሲያገኙ ሁልጊዜ ምንን ማሸነፍ እንዳለብኝ ይነግሩኛል። በአሁኑ የዓለም ዋንጫ ታሪክ እየሰራሁ ይመስለኛል። ስለዚህ የሚሆን ነገር አብረን እንመለከታለን ሲል ኪሊያን ምባፔ ሀሳቡን ሰጥቷል። ላውታሮ ማርቲኔዝ ከጨዋ አስቀድሞ በነበረው ሀሳብ ባለፈው ዓመት በጊዜ ነበረ ከውድድሩ የተሰናበት ነው። ነገር ግን ዘንድሮ በተሻለ መንገድና ራሳችንን ክፍተታችንን አርመን ጠንካራ ቡድን ለመገንባት ጥረት እያደረግን እንገኛለን ሲል ሀሳቡን ሰጥቷል። የምንጫወተው ደግሞ በአውሮፓ መድረክ የተሻለውን ክለብ ሪያል ማድሪድ ነው የምንገጥመው። ስለዚህ ያለን ሁሉ መስጠት ይኖርብናል ሲል ሀሳቡን ሰጥቷል ላውታሮ ማርቲኔዝ። ክርስቲያን ኪቭ የኢንተር ሚላን አሰልጣኝ በበኩሉ በጨዋታው ዙሪያ ሀሳቦችን ሰጥቷል። ምንጊዜም በነዚያ ስቴዲየሞች መጫወት በጣም አስደናቂ ነው። እንግዲህ ቤርናባው ከዚህ ቀደም ዋንጫ ባሳካሁበት ጊዜ በተጫዋችነት ውብ ስቴዲየም ነበር። በዚህ ዓመታቶች ግን በጣም የተሻለ ደግሞ ስቴዲየም ሆኖ መጥቷል የሚል ሀሳቡን ሰጥቷል። እንደሚታወቀው ክርስቲያን ኪቭ 2010 ኢንተር ሚላን ዋንጫ ሲያሳካ የዚያ ኢንተር ሚላን ስብስብ አባል ነበር እና ያን አጋጣሚ በትልቁ ያወሳል። ከዚያም ባለፈ ጆዜ ሞሪኒዮን በተመለከተ ከእርሱ ጋር ዳግም በመገናኘት ለእኔ ትልቅ ክብር ይሰማኛል። እርሱ በህይወቴ በጣም በአስከፊ ጊዜዎች ላይ ከጎኔ ነበር እና ትልቅ ማረሳው ምስጋና ማቅረብ ፈልጋለሁ ሲል ክርስቲያን ኪቭ ሀሳቡን ሰጥቷል ስለአሰልጣኝ ጆዜ ሞሪኒዮ። ከዚያም ባለፈ ደግሞ ጨዋታውን በተመለከተ በጣም ከባድ ተጋጣሚ ነው፣ በ59 ዓመታት ውስጥ ማሸነፍ አልቻለም ሪያል ማድሪድን፣ ነገር ግን የተሻለውን ቡድን ገንብተን መጫወት እንፈልጋለን ሲል ሀሳቡን ሰጥቷል ክርስቲያን ኪቭ። ከዚያም ባለፈ በሪያል ማድሪድ በኩል ሜንዲ፣ አሴንሲዮና ሮድሪጎ በጉዳት እንደሚኖሩ ሲገለጽ፣ ቹዋሚኒ፣ ፒታርችና ሉኒና ሚሊታውን ጨምሮ የመሰለፋቸው ጉዳይ አጠራጣሪ መሆኑ ተገልጿል። በአንጻሩ ግን ኤድዋርዶ ካማቪንጋ፣ በርናርዶ ሲልቫና አርዳ ጉለር በቅጣት ምክንያት በዕለቱ የጨዋታ መርሃ ግብር የማይሰለፉ ተጫዋቾች ይሆናሉ። ሁለቱ ቡድኖች ባለፈ ግንኙነት አላቸው። በአውሮፓ መድረክ 2021-22 የውድድር ዓመት ላይ በቤርናባው 2-0 አሸነፈ ሪያል ማድሪድ። ከዚያም ባለፈ በሳንሲሮ ጁሴፔ ሜዛ ድል አድርጓል። 2021 እንደዚሁ ተገናኝተው ነበረ። በደርሶ መልስ ማሸነፍ የቻለው ሪያል ማድሪድ ነው። ስለዚህ የተሻለ የማሸነፍ ንጻሬ እንዳለው ማሳያ ነው። በሌላ የዕለቱ ተጠባቂ ጨዋታ መርሃ ግብር በፖርቱጋል ኢተሪዮ ዲዮ ዱራጋው ፖርቱ የእንግሊዙን ማንቸስተር ሲቲ ያስተናግዳል። ሁለቱም ክለቦች የውድድራችን በቅዳሜ እየመሩ መገናኘታቸው ይበልጥ የጨዋታውን ተጠባቂ ያደርገዋል። ባለሜዳው ቡድን ፖርቱ በጣሊያናዊ አሰልጣኝ ፍራንሲስኮ ፋሪዮሊ እየተመሩ የወቅቱ የፕሪሚየር ሊጋው ሻምፒዮን ሲሆኑ ማንቸስተር ሲቲ ከስኬታማ አሰልጣኝ ፔፕ ጓርዲዮላ ጋር ከተለያየ በኋላ በአሰልጣኝ ኤንዞ ማሬስካ ስር የመጀመሪያ አህጉራዊ መድረኩ ጨዋታውን ነው የሚያደርገው። ኤንዞ ማሬስካ ጨዋታው አስቀድሞ በነበራቸው ቆይታ ማንቸስተር ሲቲ አሰልጣኝ ስትሆን ሁሌም የሚጠበቅብህ ከፍ ያለ ነገር ነው የሚል ሀሳባቸውን ሰጥቷል። ከዚያም ኒኮ ኦራይሊ እሁድ ዕለት ከማንቸስተር ዩናይትድ ጋር ለሚደረገው ጨዋታ ምናልባትም ዝግጁ ሊሆን ይችላል የሚል ሀሳብ ሰጥቷል። ነገር ግን በጨዋታው እንደማይኖር ዛሬ ታውቋል። በአንጻሩ ግን ጀርሚ ዶኩን በተመለከተ አሁንም በዕለቱ ጨዋታ ላይ አይኖርም፣ ነገር ግን በቀጣይ በሚደረገው መርሃ ግብር የመሰለፍ ጉዳይ አጠራጣሪ መሆኑን ሀሳባቸውን ሰጥቷል ማሬስካ። ፖርቶ በጣም ጥሩ ቡድን ነው፣ የተለያዩ ተጫዋች አማራጮች አሉት፣ የጨዋታ ዘይቤያቸውም በጣም ግልጽ ነው። ኳስ በእግራቸው ሲገባም ከኳስ ውጭ ያላቸው እንቅስቃሴ በጣም አስደናቂ ነው። ስለዚህ በጨዋታው ከባድ ጨዋታ ላይ እንደሚችል እናስባለን ሲል ሀሳባቸውን ሰጥቷል። ከዚያም ባለፈ ማሬስካ በልምድ ሜዳዎች ላይ ሙዚቃ ከፍተው ለተጫዋቾቻቸው ልምድ ሲያሰሩ ነበርና ከዚህ ጋር በተገናኘ ይህንን ልማድ በሌስተር ሲቲም በቸልሲም ሳደርገው ነበረ። ምክንያቱም ተጫዋቾቹም በጥሩ መልኩ የተሻለ ደስተኛ ሆነው እንዲሰሩ ለማድረግ የታለመ ነው ሲል ሀሳባቸውን ሰጥቷል ኤንዞ ማሬስካ። ከዚያም ባለፈ አሰልጣኝ ፍራንሲስኮ ፋሪዮሊ በበኩላቸው የፖርቱ አለቃ በጣም ደስተኛ ነኝ በአውሮፓ ቻምፒዮንስ ሊግ የመጀመሪያ ጨዋታ ማድረጌ የሚል ሀሳብ ሰጥቷል። በ17 ዓመታቸውን የመጀመሪያ ጨዋታቸውን በአሰልጣኝነት በቻምፒዮንስ ሊግ የሚያደርጉትና ለእኔ የመጀመሪያ ጨዋታ ነው፣ ስለዚህ በጣም ደስተኛ ነኝ የሚል ሀሳባቸውን ሰጥቷል። ከዚያም ባለፈ ደግሞ የምንገጥመው በአውሮፓ ቻምፒዮንስ ሊግ መድረክ ላይ ዋንጫውን ለማሳካት ቅድመ ግምት ከሚያገኙት ክለቦች መካከል አንዱን ነው፣ ስለዚህ የተሻለ ሆነን ዝግጅት ማድረግ አለብን ሲሉ ሀሳብ ሰጥቷል። 2021 የውድድር ዓመት ላይ ፖርቶ ከማንቸስተር ሲቲ ተገናኝተው ያለጎል ነበር የተጠናቀቀ የመጀመሪያ ዙር። ከዚያም ባለፈ ደግሞ በኢቲሃድ ማንቸስተር ሲቲ 3-1 አሸንፎ ነበር። 2011-12 የውድድር ዓመት ላይ በኢሮፓ ሊግ ተገናኝተው ማንቸስተር ሲቲ በደርሶ መልስ ያሸነፈው 6-1 ነበር እና የባለፉት ዓመታት የተሻለ የማሸነፍ ንጻሬ እንዳለው ማንቸስተር ሲቲ ፖርቶን ያሳያል። ኢስታዲዮ ዶ ድራጋው ሀገረ ፖርቱጋል ዛሬ ፖርቶ ከማንቸስተር ሲቲ ጨዋታቸውን የሚያደርጉ ነው የሚሆነው። ሌላኛው መርሃ ግብር ክለብ ብሩዥን ከአስቶን ቪላ ቤልጅየም ላይ የሚከናወን የጨዋታ መርሃ ግብር ነው። የእንግሊዙ በርሚንግሃም ከተማ ተወካይ አስቶን ቪላ በዙር መስኮት ከወሳኝ ተጫዋቹ ጋር ተለያይቶ እና በአዲስ የቡድን ግንባታ ውስጥ ሆኖ ነው ወደ ጠንካራው የአውሮፓ መድረክ የተመለሰው። ሊዮን ጎረትስካ በነጻ ያስፈረሙት ከባየር ሙንኬንን ተጫዋች በጉልበት ጉዳት ምክንያት ለጨዋታው እንደማይኖር ተገልጿል። ነገር ግን ከጥቅምት ወር በፊትም እንደማይመለስ ሊዮን ጎረትስካ መረጃዎች ወጥቷል። ተጫዋቹም
በተለዋግም አገግሜ ወደ ለምድን በለሳስፋለኝ የሚል ሐሳቡን ሰጥቷል። ኢሚሊያኖ ቡንዲያ አዲስ ተጫዋቾችን በተመለከተ በአዲስ መልክ ተሻሽለን ቡድናችንን ለማጠናከር ጥረት እናደርጋለን ያለኝ ነገር ሁሉ ለመስጠት ላስቶን ቪላ ዝግጁ ነው ይችላል ኢሚሊያኖ ቡንዲያ ሐሳቡን ሰጥቷል። ሌሎችም ራግብሮች ይደረጋሉ። ኤኬ አቴንስ ግሪክ ላይ ላስክን ያስተናግዳል። ከዚያም ባለፈው

0: ሻሮርቱሙንድ በሲላል ዱና ፓርክ ከቪያራል ጋር ይጫወታሉ። ሊል ደግሞ ፈረንሳይ ላይ ሪል ቤትስን የሚያስተናግድበት ጨዋታ ሌላኛው የለቱ የጨዋታ መርሃ ግብር ነው። በዚህ ሳምንት የሚደረጉ ሁሉም የቻምፒየንስ ሊግ ጨዋታዎች በኔፓል ተፈጥሮ አደጋ ተጎጂዎች እንደሚታሰቡና ከሁሉም ጨዋታዎች በፊት ተጎጂዎች ለአንድ ደቂቃ እንደሚታሰቡ የአውሮፓ እግር ኳስ ማህበር አስታውቋል። እንዲሁም ደግሞ ብቻችሁን አይደላችሁም የሚልና ተጎጂዎችን የሚደግፍ የጽሑፍ መልእክትም እንደሚተላለፍ ተዘግቧል። በኔፓል ውስጥ በተከሰተ አስከፊ የጎርፍ አደጋ የበርካታ ሰዎች ህይወት ማለፉም እንደዚሁ ይታወሳል። በተጨማሪ ከቀናት በፊት እንደተዘገበው በዚህ ውድድር ዘመን በቻምፒየንስ ሊግ ለመጀመሪያ ጊዜ ጨዋታቸውን የሚያደርጉ ተጫዋች በማሊያቸው ላይ የመጀመሪያ ጨዋታ የሚል ባጅ ያደርጋሉ። ተጫዋቹ በሚለብሱት ማሊያ እጅጌ ላይ ዲቢ ወይም ደግሞ የመጀመሪያ የሚል ጽሑፍ እንደሚቀመጥ ተገልጿል። ከጨዋታ በኋላ አርማው ከማሊያው እንደሚነሳና ለሽያጭ እንደሚቀርብም ተነግሯል። ይህ ተግባር በአሜሪካ የቅርጫት ኳስ ውድድር ላይ የተለመደ ጉዳይ እንደሆነ ይታወቃል። ከአንድ ሰዓት ጀምሮ በተወዳጁ በስርዓት ኤፍኤም 101.1 ክለብ ብሩጅ ካስቶ ሚላን ንስር ስፖርት፣ እንዲሁም ደግሞ ከሶስት ሰዓት ከ5 ጀምሮ ሪያል ማድሪድ ከኢንተር ሚላን ፉትቦል ባንድ በቀጥታ የሚያስተላልፉላቸው ሲሆን በተጨማሪም ደግሞ በተመሳሳይ ሰዓት የሚደረጉ ሁሉንም ጨዋታዎች ውጤቶች ወደ እናንተ የሚደርሱ ነው የሚሆነው። ሌላኛው በእንግሊዝ ካራባኦ ካፕ የሚደረጉ ጨዋታዎች አሉ። ቦርንመዝ ከሊንከን ሲቲ፣ ክሪስታል ፓላስ ከሚድል ስብራ፣ ሊቶን ኦሪየንት ከብራድፎርድ ሲቲ፣ ሰንደርላንድ ከሀል ሲቲ፣ ሚልዌል ደግሞ ከኒውካስል ዛሬ የሚከናወኑ የእንግሊዝ የካራባኦ ካፕ የጨዋታ መርሃ ግብሮች ናቸው። የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋቾች ተለይተው ታውቋል። በዚህ መሰረት የማንቸስተር ሲቲ ግብ ጠባቂ ጃርጁ ዱናሮማ፣ የሊቨርፑል የመስመር ተጫዋች ኮዲ ጋክፖ፣ የኤቨርቶን የመስመር ተጫዋች ታሪክ ጆርጅ፣ ከዚያም ባለፈ ደግሞ የሊቨርፑል የፊት መስመር አጥቂ አሌክሳንደር ኢዛክን ጨምሮ ታይለር ሚሸልስ እና ማርቲን ኦዴጋርድ እጩዎች ውስጥ የተካተቱ ተጫዋቾች ናቸው። በቅርቡም ማን አሸናፊ የሚለው ተለይቶ የሚታወቅ ነው የሚሆነው። የኖቲንግሃም ፎረስት እግር ኳስ ኃላፊ የነበረው ኢዱ ጋስፐር ከክለቡ ጋር ያለው ኮንትራት መቋረጡ ይፋ ታውቋል። ከአርሰናል ስፖርት ዳይሬክተርነት ኃላፊነት ከተለያየ በኋላ በክለቡ ባለቤት ኢቫንጀሎስ ማሪናኪስ ባለቤትነት በሚተዳደሩት ኖቲንግሃም ፎረስት፣ ከዚያም ባለፈ ደግሞ ኦሎምፒያኮስ እንዲሁም የፖርቱጋል ሪዮ አቬ በእግር ኳስ ኃላፊነት የተሾመውና ከመጋቢት ወር ጀምሮ ከክለቡ የልምድ ማዕከል እንዲርቅ የተደረገው በተጨማሪም በክለቡ ጨዋታዎች ላይ ከራቅ ወራት ያስቆጠረው ኢዱ ጋስፐር በመጨረሻም ውሉ እንዲቋረጥ መደረጉን ቢቢሲ በዘገባው አስነብበዋል። በመጨረሻም በብዙዎች ሲጠበቅ የነበረው የታይሰን ፊሪና የአንቶኒ ጆሹዋ የቦክስ ግጥሚያ መሰረዙ ተገልጿል። በምትኩም ለዩክሬናዊ አሌክሳንደር ኦሴክ ለሶስተኛ ጊዜ የፍልሚያ ጥሪ ማቅረቡ ነው የታወቀው። ፊሪ በማህበራዊ ስር ገጹ ባሰፈረው መልእክትም በሁለቱ ብሪታንያን ቦክሰኞች መካከል ከውልና ከቦታ ሁኔታ ጋር በተያዘ በተፈጠረ አለመግባባት ፍልሚያ መሰረዙ ነው የታወቀው። ፊሪ ለአንቶኒ ጆሹዋ እንደገና ከ11 ዓመታት በኋላ በእጁን ሰብስቧል በማለት ለዩክሬናዊ ቦክሰኛ አሌክሳንደር ኦሴክ እንደገና እንፋለም የሚል ውሳኔ አስተላልፏል። ውሳኔው ያንተ ነው ሲል መልእክት ልኳል። የታይሰን ፉሪና የአንቶኒ ጆሹዋ የከባድ ሚዛን የቦክስ ውድድር በህዳር ወር በኒውዮርክ ከተማ በሚገኙ ማዲሰን ስኩዌር ጋርደን እንደሚካሄድና በሳውዲ አረቢያም ውል መፈራረማቸው ሲገለጽ ነበረ። በወቅቱ ታይሰን ፉሪ በገጹ ኒውዮርክ ከተማ የድል ምድር ሲል ቢጠራትም ደጋፊዎች ግን በፖስቱ ላይ በሰጡት አስተያየት በብሪታንያ ትልቅ ፍልሚያ ሆኖ እያለ እንደ ዌምብሌ ስቴዲየም ያለ ቦታ እያለ ለምን በአሜሪካ ውስጥ ሆነ የሚል ጥያቄዎችን አቅርበው ነበር። በመጨረሻም የአንቶኒ ጆሹዋና ፉሪ ጋር የሚያፋልመው ፍልሚያ መሰረዙ እንደዚሁ ታውቋል። ለክፍል አንድ ያስኳቸው ስፖርታዊ መረጃዎች እነዚህን ይመስላሉ።
1: አመሰግናለሁ ተፈራ። የክፍል አንድ ስፖርታዊ መረጃዎች ያስደመጣችሁ አጋራችን ስንቄ ባንክ ነበር። ሁሉንም አቀፍ ለሁሉም ተደራሽ መሆንና የብዙሃነቱን ህይወት ወደ ተሻለ ደረጃ ማሸጋገር ጽኑ ራዕዩ አድርጎ የሚሰራው ስንቄ ባንክ አገልግሎቶችን ይበልጥ በማዘመንና አቅሙን በላቀ ደረጃ በማጎልበት ከወትሮ በላቀ ሁኔታ ወደ እናንተ ቀርቧል። ስንቄ ባንክ የዕለት ተዕለት ግብይት ክፍያችሁን በምቾት በማከናወን እንዲሁም ገንዘብ ከማስተላለፍ በዘለለ ጥቃቅንና መለስተኛ የፋይናንስ ፍላጎታችሁን ማሟላት የሚያስችሉ ዘመናዊ የዲጂታል አማራጮችን በማቅረብ ሚሊዮኖችን ተጠቃሚ እያደረገ ይገኛል። እንዲሁም በሁሉም የሀገሪቱ ክፍሎች የባንክና የማይክሮፋይናንስ አገልግሎቶችን ከ622 በላይ በሚሆኑ ቅርንጫፎቹ ከልዩ መስተንግዶ ጋር እያቀረበ ይገኛል። እናንተም በፈጣን እድገትና ታማኝነቱ ከሚታወቀው ስንቄ ባንክ ጋር አብራችሁ በመስራት የሁለንተናዊ ለውጥና የነገ ስኬት ዋስትናችሁን ጨብጡ። ስንቄ ባንክ በአንድነት ወደ ስኬት።
2: በቆንጆ ወጣት እንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመተያየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን የወጣን ሐሴታችን በእሴታችን በመሆኑ

0: አልፋ ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር ተንቀሳቃሽና ግሪድ ላይ ተለጣፊ ኤሌክትሪክ መኪና ቻርጀሮችን የመብራት ቆጣሪው በሚችለው ከ6 እስከ 32 አምፔር አምስት ተማራጮች ያሉት በተጨማሪም 22 ኪሎዋት ኤሲ ፈጣን ቻርጀር አቅርበናል። በጋራሽ ስፔር ፓርት መሸጫና በዲኮር ቤቶች አስተርሊንግ ኦሪጅናል የ200 ዋስትና ያለው ኤሌክትሪክ መኪና ቻርጀር ብለው ይጠይቁ። አድራሻችን ጦር ኃይሎች ኩዊን ሱፐርማርኬት ነው። ኩማዲያ ፊት ለፊት ሰጥ ለሃይማኖት ሆስፒታል ፊት ለፊት ግሎባል ኢንሹራንስ ህንፃ አንደኛ ፎቅ ላይ። ለበለጠ መረጃ በስልክ ቁጥሮቻችን በ0940200000 ወይም በ0988881111 በተጨማሪም በ0911220555 ላይ ይደውሉ። ከዘመን ጋር ዘማኙ ህይወትን አቅላይ ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር።
1: ዘመን ገበያ የአዲስ ዓመት ኤክስፖ ተከፍቷል። እስከ ጳጉሜ 5 ይቀጥላል። አኩሪ አማላይ ምርትና አገልግሎቶች፣ ምግብና መጠጥ እንደየምርጫችሁ፣ የጌም ዞን መጫወቻዎች ለልጆቻችሁ። በዘመን ገበያ ሲገበያዩ የሸመቱት ቀድሞ ከቤት ወይ ይደርሳል። ሁልጊዜ አንድ እርምጃ ቀዳሚው ዳሸን ባንክ በሶስቱም አዳራሾችና በግቢው ውስጥ የባንክ የኤቲኤም አገልግሎቶችንም ይሰጣል። ከነሐሴ 15 እስከ ጳጉሜ 5 በ21ዱም ቀናት ታላላቅ ኮንሰርቶች እነ ካሳሁን እሸቱ፣ ገዳ ሐምዛ፣ ዚጊዛጋ፣ ስዩ መቃር፣ መሰሉ ፋንታሁን፣ አህመድ ማንጁስ፣ ሃይማኖት ግርማ፣ ሐናን አብዱ፣ ከ30 በላይ ተጋባዥ ድምፃውያን ያዝናኗችኋል። የመግቢያ ትኬቶን በቴሌብር ሲቆርጡ ዕጣ ያገኛሉ። በአንደኛ ዕጣ የኤሌክትሪክ መኪና፣ በሁለተኛ ዕጣ የቢኤምደብሊው ኤሌክትሪክ ሞተር ሳይክል፣ በሦስተኛ ዕጣ ባለ ሁለት መቀመጫ የኤሌክትሪክ ብስክሌት ይሸለማሉ። መገበያያ፣ መዝናኛ፣ መገናኛችን፣ ኤግዚቢሽን ማዕከል ይሁላችን። ሴንቸሪ ፕሮሞሽንና ኤቨንት በአዲሱ ዓመት የጎመን ምንቸት ወጥቶ የሥጋ ምንቸት ወደ ቤታችን የሚገባበት፣ የየመስካችን መንገድ በስኬት የሚፈካበት፣ ከራሳችን አልፈን ለሌሎች የምንተርፍበት፣ ከወዳጅ ከዘመድ ከቤተሰብ ጋር ከቁጥር ሳንጎል የምንዘልቅበት እንዲሆን ነቢ ኢንተርናሽናል ባንክ ይመኛል። እንደ እስከ ዛሬ ሁሉ በበዓል ሰሞንም በሚያስፈልግዎት ሁሉ ንብ ተራ የተሰኘውን ሁሉን አቀፍ ዲጂታል ባንክ አገልግሎታችንን ይዘን በትጋት ከጎኖ መሆናችንን ስናስታውሶ በአክብሮት ጭምር ነው። መልካም አዲስ ዓመት እንዴ ሚሚዬ፣ እሰይ አትፈሪ እንጂ በደንብ ጨፍሪ። አባብዬ ወደ ኪስዎ ለመግባት አይፍሩ እንጂ ይሄን መሳይ የሞቀ ሳቅ ዓመቱን ሙሉ ከቤታችሁ ሳይደበዘዝ እንዲዘልቅ ምኞታችን ነው። በድጋሚ መልካም አዲስ ዓመት። ነቢ ኢንተርናሽናል ባንክ ይሰራዋል ከልብ እንደ
2: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳት ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ እፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
3: በንግድ ዓለም እድል እንደ ነፋስ ናት። ሲመጣ በጊዜው መያዝ ይጠይቃል። ዛሬ የተከፈተ በር ነገ ሊዘጋ ይችላል። ያልተያዘ እድል ደግሞ አልፎ የሚሄድ የህልም ክንፍ ነው። ለንግዱ እድገት የሚያስፈልገው ጊዜን የሚረዳ ድጋፍ ነው። ንስር ማይክሮፋይናንስ ምቹና ፈጣን የብድር አገልግሎት ይዞሎት ቀርበዋል። ንግዶን ለማስፋፋት ለመኪና መግዣ፣ ለቤት መግዣ፣ ለቤት መስሪያ፣ ለቤት ማደሻ፣ ማሽነሪና መሳሪያዎችን ለመግዛት፣ ጥሬ ዕቃ ለማቅረብ፣ የስራ ማስኬጃ ወጪዎችን ለመሸፈን፣ አዳዲስ የንግድ እድሎችን ለመፍጠርና የእድገት ራዕዩን እውን ለማድረግ ንስር ሁሌም ከጎኑ ነው። ዛሬውኑ በአቅራቢያው ያለውን የንስር ማይክሮፋይናንስ ቅርንጫፍ ይጎብኙ ወይም በስልክ ቁጥር 0115 50 07 00 ወይም በ9404 ይደውሉ። ንስር ማይክሮፋይናንስ የሁላችንም ሀብት።
4: አዲሱን ዓመት ከያንጎ ዴሊቨሪ ጋር። በዚህ አዲስ ዓመት ማንኛውንም ዕቃ በያንጎ ዴሊቨሪ ይላኩ። ትንሽም ሆነ ትልቅ እኛ እናደርሳለን። የዴሊቨሪ አገልግሎታችን ላይ እስከ 25% ቅናሽ ያገኙ። እንዲሁም ድለኛ የሆኑ ዴሊቨሪዎች ልዩ የአዲስ ዓመት ስጦታ ከያንጎ ያገኛሉ። ማሳሰቢያ፣ ያንጎ መረጃ አገልግሎት ማድረስ አገልግሎቱ በሶስተኛ ወገኖች ይከናወናል። ቅናሹ በአዲስ አበባ እስከ መስከረም 4 2019 ዓ.ም ድረስ ይቆያል። አዲስ ተጠቃሚዎች በ6 ዴሊቨሪዎች ላይ 25% ወይም እስከ 150 ብር ቅናሽ እና በሁሉም ተጠቃሚዎች በ3 ዴሊቨሪዎች ላይ 15% ወይም እስከ 100 ብር ቅናሽ ያገኛሉ።
5: ሄሎ የሰጠሽኝን ገንዘብ ልልክልሽ ነበር። የዳሽን ባንክ አካውንት አለሽ?
6: ፋይዳ አለኝ? አዎ ጓደኛ፣ የፋይዳ ፊን ቁጥርሽን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
7: አዎ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ፣ አሁን ደግሞ የትም ሳይሄዱ ባሉበት ሆኖ በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንትዎን ካሉበት ሆኖ ይክፈቱ።
8: ወንድም አካውንት አለ?
7: ፋይዳ ያለው አካውንት አለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
9: አያቶች ነን። የመኖሪያ ቤትን ችግር በህብረተሰብ ተለመወጣት ግዙፍ አቅምን በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰር ዛሬም እንደ ትናንቱ ታምነን ከቀድሞም ዘመነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ። ይህ የአያት አክሲዮን ማህበር የቤትና ሱቅ ግዙ ጥሪ ነው። በአዲሱ የአያት መንደር ኑሮና ንግዶን እንዲጀምሩ ቤቶችን ለሽያጭ አቅርበናል። አሁኑ ወደ 7760 ወይንም በ0977-6060 ይደውሉ፣ አሊያም የሽያጭ ቢሮዎቻችንን ይጎብኙ። አያት ዞሮ መግቢያይ።
10: በምን የሥራ ዘርፍ ተሰማርተዋል? በምንም የሥራ ዘርፍ ይሰማሩ፣ ኢማርት ኤጀንትና ኢማርት ዩዘር የሞባይል መተግበሪያዎችን በስልኮ ሊያወርዷቸው ግድ ነው። ጊዜው በቴክኖሎጂ የመራቀቅ ነው። አሁኑ ነው ከፕሌይ ስቶር ወይም ከአፕ ስቶር የኢማርት ኤጀንትና የኢማርት ዩዘር መተግበሪያዎችን በማውረድና በእጆ በማስገባት ቤተሰብ ይሁኑ። መሸጥና ማከራየት፣ መግዛትና መከራየት ይጀምሩ። ሥራውን በማዘመን ተደራሽነትን በማሳደግ በጣሙን ያተርፋሉ። በተጨማሪም ድኅረ ገጻችንን www.ethio/smart.com ይጎብኙ። ለበለጠ መረጃ በ0994111111 ሃሎ ይበሉን። ኢማርት ዩዘር መተግበሪያ፣ የከፍታው መስፈንጠሪያ፣ የከፍታው መንደርደሪያ።
11: ከተወዳጁ ጣቢያ ከብስራት ጋር ናቸው። እንግዲያውስ ይህንን እንገራችሁም። እንግሊዛዊው ተዋናይ ክርስቲያን ቤል ፊልም ላይ በሚጫወታቸው ሁለገብ ገጸ ባህሪና አካላዊ ለውጦች ይታወቃል። እንዲሁም የተለያዩ የፊልም ገጸ ባህሪያትን ወክሎ በመጫወት ሆሊውድ ውስጥ አሉ ከሚባሉ ጥቂት ተዋናዮች ስሙ በግንባር ቀደምትነት ይነሳል። ቤል የአካዳሚ ሽልማትና 2 የጎልደን ግሎብ ሽልማቶችን ጨምሮ የተለያዩ ሽልማቶችን አሸንፏል። ፎርብስ መጽሔት በ2014 ላይ ባወጣው መረጃ ቤል ከፍተኛ ተከፋይ ከሆኑት የዓለማችን ተዋናዮች መካከል አንዱም ነበረም። እንዲሁም እንደ አውሮፓውያን አቆጣጠር በ2000 አሜሪካን ሳይኮ በተሰኘው ፊልም ላይ ተውኗል። እንዲሁም በ2004 ሳይኮሎጂካል ትሪለር ይዘት ባለው ዘ ማሽኒስት ፊልም ላይ ባሳየው የትወና ብቃት ሰፊ እውቅናን አግኝቶበታል። ከዛም በመቀጠል በ2005 ባትማን ቢግንስ እና እንደገናም በ2008 ላይ ዘ ዳርክ ናይት እና በ2012 ደግሞ ዘ ዳርክ ናይት ራይዝስ ፊልሞች ላይ በብቃት ተውኗል። ይህም ተከታታይ ከሆኑ የትሮሎጂ ፊልሞች ከፍተኛ ገቢ ካገኙ ፊልሞች መካከል አንዱ ነው። እንዲሁም በ2009 ላይ ዲ ኤግዞደስ በተሰኘው ሃይማኖታዊ ይዘት ባለው ፊልም ላይ በብቃት ተውኗል። በ2010 ዘ ፋይተር በተሰኘው ፊልም ላይ የአካዳሚ ሽልማትና የጎልደን ግሎብ ሽልማትን አሸንፏል። ቤል ተጨማሪ የአካዳሚ ሽልማትና የጎልደን ግሎብ ሽልማትን ያገኘ ሲሆን በ2013 በአሜሪካን ሀስል እና በ2015 የባዮግራፊ ይዘት ባለው ደ ቢግ ሾርት ፊልም ላይ በብቃት ተውኗል። እንዲሁም በ2019 በፎርድ ቨርስስ ፌራሪ ፊልም ላይ የተወነ ሲሆን ቤል በዚህ ፊልም ላይ የጎ የጎልደን ግሎብ ሽልማትን አግኝቶበታል። ሴሪያል ነፍሰ ገዳይ ወይም ቀጥረኛ ነፍሰ ገዳይ የሆሊውድንም ሆነ የተመልካች ቀልብን የሚስብ ጉዳይ ነው። ብዙ ፊልሞች እይታቸውን ከወንጀል መርማሪው ክትትል ጋር ይያያዛሉ። ታዲያ ክርስቲያን ቤል እንደ አውሮፓውያን አቆጣጠር በ2000 አሜሪካን ሳይኮ የተሰኘ ፊልም ሰራ። ዋና ገጸ ባህሪው ሀብታም ነው። በውድ ሱፍ የሚዘንጥ ውድ ጫማ የሚጫማ ትልቅ የቢዝነስ ሰው ነው። ፓትሪክ ቤትማን ይባላል። አማርጦ የሚበላ ዘውትር የአካል ብቃት እንቅስቃሴ የሚያደርግ በአጠቃላይ የተንደላቀቀ ህይወት ዘይቤ የሚከተል ነው። ጓደኞቹም ሀብታምና ተመሳሳይ የህይወት ዘይቤ የሚከተሉ ቢሆንም አምርሮ ይጠላቸዋል። ከፍቅረኛው ጋር ውድ ሬስቶራንት የሚበሉት ለታይታ ነው። ማንም እውነተኛውን ፓትሪክ ቤትማንን አያውቀውም። የፊልም ስክሪኑ ላይ የሚጫወተው ተዋናይ ክርስቲያን ቤል ነው። ገጸ ባህሪው ትዕቢተኛ፣ ጥጋበኛ፣ እብሪተኛ ነው። ደግሞም በጣም ቀናተኛ ከመሆኑ የተነሳ ባልደረባው የተሻለ የቢዝነስ ካርድ ካሰራ እንኳን በቅናት ይንጨረጨራል። ምንም እንኳን ቤትማን የተሻለውን የቢዝነስ ካርድ ባይኖረውም የተትረፈረፈ ሀብት፣ የተከበረ ስራ አለው። ዘውትር በቆንጆ ሴቶች እንደተከበበ ነው። ነገር ግን ይህ ሁሉ ሀብት፣ ይህ ሁሉ ክብር ሊበቃው አልቻለም። ነፍሱ የምትደሰተው ሰዎችን ሲገድል ብቻ ነው። አሜሪካን ሳይኮን አስደናቂ የሚያደርገው ቤትማን በሚጽፋቸው ወንጀሎች ዘግናኝነት የተነሳ እውነት ወንጀሎቹ የምር ይሁኑ አይሁኑ ካለመታወቁ ላይ ነው። ወንጀሉ ተፈጽሟል አልተፈጸመም የሚለውን ጥያቄ ለተመልካች ክፍት አድርጎ ትቷል። አይደለም ተመልካች፣ ዋናው ገጸ ባህሪው ቤትማን ራሱ በመጨረሻ ወንጀሎቹን ይፈጽማቸው አይፈጽማቸው እርግጠኛ መሆን አልቻለም። በህልሙ ነው ወይስ በእውኑ ሰለባዎቹን የቀጠፋቸው? ለማንኛውም ፊልሙ የቤትማንን የአእምሮ ስቃይ የገለጸበት መንገድ አስደናቂ ነው፣ አስቂኝም ጭምር ነው። አንዳች እርጉም የሆነ ለዛ ግን አለው። ፊልሙ ውስጥ አንድ የማይረሳ ትዕይንት አለም። ቤትማን ከሁለት ሴቶች ጋር ከተኛ በኋላ አንዷን እዛው ይገላታል። ሁለተኛዋ ስታመልጠው ራቁቱን የኤሌክትሪክ መጋዝ ይዞ እየሮጠም ይከተላታል። አምልጣው ከፎቅ ላይ ብዙ ደረጃ ወረደችም። ይህኔ ቤትማን መጋዙን ከከፍታ ቁልቁለት ለቀቀውም። መጋዝኑ ተምዘግዝጎ ይቆራርጣታል። አንድ ሌላ ሰለባውን ሲገድል ውድ ሱፍ ለብሶ በደም እንዳይበላሽ የዝናብ ልብስ ከለበሰ በኋላ በመጥረቢያ ቆራርጦ ገሏታል። ሌላው የሰማንያዎቹን ስሜት ለማምጣት ዳይሬክተሩ የተጠቀመው መንገድ አስደናቂ ነው። ቤትማን ደጋግሞ ፊል ኮሊንስን ትወድታላችሁ ብሎ ይጠይቃል። እንደውም አንዷን ሰለባውን ሲገድል ኢን ዘ ኤር ቱናይት የተሰኘውን የፊል ኮሊንስ ሙዚቃ ሞቅ አድርጎ ከፍቶ አብሮ እየዘፈነ ነበረም። ፊልሙ ለዝርዝር ጉዳዮች አትኩሮት ተሰጥቶት የተቀረጸ ነው። እያንዳንዱ ፍሬም አይን ይይዛል። ሲኒማቶግራፊው ግሩም ነው። ዲያሎጉ እንከን አይወጣለትም። ስለ ክርስቲያን ቤል ትወና ምንም አይባልም። በነገራችን ላይ ፊልሙ የተመሰረተበት መጽሐፍ ለአይን በሚከብዱ ዘግናኝ ወንጀሎች የተሞላ ስለነበረ መቼም ለስክሪን አይበቃም ተብሎ ተትቶ ነበረም። ይሁን እንጂ ስክሪፕቱን አለሳልሰው ለእይታ አብቅተውታል። እያደመጣችሁን ስላላችሁ ከልብ አድርገን እናመሰግናለን። ብስራት ማለዳችን እስከ 2 ሰዓት ድረስ መደመጡን ይቀጥላል። መልካም ቆይታም።

እንኳን ለ2019 አዲስ አመት በሰላም በጤና ደረሳችሁ። የሃረል ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም በትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደብት ማይክሮ ፋይናንስ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 አመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዱ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ስቆች ስላሉ ህንጻው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም በትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558112 የሃሪ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር አዲስ አበባና መቀሌ

0: ቡና ኢንሹራንስ አክሲዮን ማህበር ለመላው ኢትዮጵያውያን በሙሉ እንኳን ለአዲሱ ዓመት በሰላም አደረሳችሁ ይላል። አዲሱ ዓመት የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል። ኩባንያችን ባስተማማኝ የተከፈለ ካፒታል የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳ መስተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎች አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል። ቡና ኢንሹራንስ ለህይወቶና ለንብረቶ በሚሰጠው ዋስትና ዘላቂ ሰላም እንዲሰማው ሲገለጽ ታላቅ ኩራት ይሰማዋል። አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንንና ድረገጻችንን በመጎብኘት የተሟላ መረጃ ያግኙ። ልዩነታችን አገልግሎታችን። ቡና ኢንሹራንስ አክሲዮን ማህበር መልካም አዲስ ዓመት።
1: እንኳን አደረሰን እንኳን አደረሰን።
2: እስኪ ጫነው ቶሎ በል እንጂ ቸኩያለሁ። ፍጥነት አራፍጣው።
3: እንደዛ ስለቀስ እቃዎች እንዳይበላሽ።
4: አባ ወዴት ልንሄድ ነው?
5: እንዴ ጎረቤቴ ወዴት ነው?
2: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም፣ ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባለ ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
6: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸዴ የሎሚ ጣዕም እየተጎነጨን ቀናችንን እናሳምር። ፍስ እድስ ጣዕሙ የሎሚ እርካታው ገራሚ ሰበናፕ።
7: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላት በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርዶ ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
8: ግሎሲ ግላም ጥፍርና አይላሽ ስራ የምንሰጣቸው አገልግሎቶች የጥፍር፣ የአይላሽ፣ የሜኒኪር፣ የፔዲኪርና የዋክስ ስራዎችን እንሰጣለን። በብስራተ ገብርኤል ቤተክርስቲያን አዶት ህንፃ ለፍ ብሎ በሚገኘው የተንጣለለና ምቹ በሆነው ሽመክት ህንፃ አንደኛ ፎቅ ላይ እንገኛለን። በ0911 23 9865 እንዲሁም ደግሞ በ0934 25 30 30 ይደውሉ ያገኙናል። ግሎሲ ግላም ጥፍርና አይላሽ ስራ።

በዚህ ጊዜ ፍጥነት በነገሮች መለወጥ እንዲሁም የፍላጎት መጨመር አብዛኞቹ ከጎናችን የሚደግፋቸው በርቱ አጋዥሻል። እርስዎ በተሰማሩበት ዘርፍ ይጠነክሩ። አማራ ባንክ በልዩና ማራኪ ባንክ አገልግሎቶች ከህልሙ ያደርሱታል። እቴጌ የሴቶች የቁጠባ ሂሳብ፣ ፊደል የወጣቶች የቁጠባ ሂሳብ፣ የጎልማሶች የቁጠባ ሂሳብ እንዲሁም ጉምቱ የቁጠባ ሂሳብ ከአማራ ባንክ በልዩነት። አማራ ባንክ ከባንክ ባሻገር

0: በድጋሚ እንደምናደራችኋል አድማጮቻችን፣ የዕለተ ማክሰኞ ብስራት ማለዳችን እንደቀጠለ ነው። ፕሮግራሙን እየመራሁኝ ደግሞ ኤደን ሽመልስ አብራችሁ አለሁ። አሁን ደግሞ ከሀገር ውስጥና ከባህር ማዶ የያዝናቸውን መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ቀዳሚ የምናደርገው የሀገር ውስጥ መረጃን ነው። ለአምስት የጸጥታ ደህንነት ተቋማት ስኬትና እውቅና ለመስጠት ዛሬ ዕለት የጽናት ቀን ይከበራል። በዛሬው ዕለት ጳጉሜ 3 ላይ የሚከበረውን የጽናት ቀን አስመልክቶ የፌዴራል ፖሊስ መግለጫ ሰጥቷል። በኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል መላኩ ፈንታ ለብስራት ሬዲዮ እንደገለጹት አምስት የጸጥታ ደህንነት ተቋማት ከ2018 ዓ.ም ጀምሮ ቴክኖሎጂያቸውን በማሳደግ አቅማቸውን በማጎልበት የሀገሪቱን ሁለንተናዊ ህልውናና ሰላም ለማስከበር ከፍተኛ ስኬት አስመዝግበዋል ተብሏል። በመሆኑም በጳጉሜ ወራት በሚከበረው የጽናት ቀን እነዚህን ተቋማት ለማመስገን ላስመዘገቡት ስኬት እውቅና ለመስጠትና ለቀጣይም የበለጠ ጠንክረው እንዲሰሩ ለማበረታታት የታቀደ መርሃ ግብር መሆኑን አስረድቷል። ከተቋማቱ መካከል የመከላከያ ሰራዊት፣ የኢትዮጵያ ፌዴራል ፖሊስ የመረጃ መረብ ደህንነት አስተዳደር፣ ብሔራዊ የመረጃና ደህንነት አገልግሎትን ጨምሮ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩሽን ተጠቃሽ መሆናቸውን የቅድስ ደጀኔ መረጃ ያመላክታል። ሌላኛው የሀገር ውስጥ መረጃችን በኢትዮጵያ 46 በመቶ በላይ የሚሆኑ ወጣቶች በሱስ ተጠቂ መሆናቸውን የተመለከተ ነው። በኢትዮጵያ የወጣቶች የሱስ ተጠቃሚነትን በከፍተኛ ደረጃ ላይ መድረሱን በቅርቡ የተደረገ አንድ ሀገራዊ ጥናት አመላክቷል። በጥናቱ መሰረት ከ15 እስከ 24 በሚሆኑ የእድሜ ክልል ውስጥ የሚገኙ ወጣቶች የሱስ ተጠቂ መሆናቸው ተረጋግጧል ሲሉ በቅዱስ ጳውሎስ ሆስፒታል የአእምሮ ሕክምና ስፔሻሊስት የሆኑት ዶክተር አካለ ማርያም ቢክስ ለብስራት ሬዲዮ ተናግሯል። እንደ ዶክተር አካለ ማርያም ገለጻ በወጣቶች ዘንድ የአልኮል ተጠቃሚነት ሱስ ከፍተኛውን ድርሻ ይይዛል። ሲጋራና ጫትን ጨምሮ ለማስታገሻነት በጥንቃቄ የሚወሰዱ መድኃኒቶች ወጣቶች ለሱስ እንደሚጠቀሙበት ነው የተጠቆመው። ወጣቶቹ ራሳቸውን ከሱስ ለመጠበቅ እርስ በርስ መረዳዳት፣ የጊዜያቸውን ትርጉም ባላቸው ነገሮች ላይ ማሳለፍ፣ ስፖርት መስራት እና በሌሎች የበጎ ፍቃድ አገልግሎት ላይ መሳተፍ እንዳለባቸው ተነግሯል። የሱስ ተጠቂነትን የሚያስከትለውን ጫና ቀላል አለመሆኑን የሚያስረዱት ስፔሻሊስቷ ተጋላጭ የሆኑ ሰዎችም ለራሳቸው ቅድሚያ በመስጠት ሕክምና ማድረግ እንዳለባቸው አስገንዝበዋል። ሱስ በአካል እንዲሁም ደግሞ በአእምሮ ላይ የሚያደርሰው ተጽዕኖ ሁሉም የማህበረሰብ ክፍል ተገንዝቦ ከመፈረጅ ይልቅ በዙሪያው ያሉ የሱስ ተጠቂዎችን የሕክምና አገልግሎት እንዲያገኙ ማድረግ ይኖርበታል መባሉን የመባ ወርቅነህ መረጃ ያመላክታል። ሌላኛው የሀገር ውስጥ መረጃችን ለአዲስ ዓመት ከ4000 በላይ የእርድ እንስሳት እንደሚያቀርብ የአዲስ አበባ ቄራዎች ድርጅት ስለማስታወቁ ነው። የአዲስ አበባ ቄራዎች ድርጅት የዘንድሮው የአዲስ ዓመት በዓልን አስመልክቶ በዛሬው ዕለት መገናኛ ብዙሃን መግለጫ ሰጥቷል። የአዲስ አበባ ቄራዎች ድርጅት ዋና ስራ አስኪያጅ ኮማንደር አህመድ መሐመድ ለብስራት ሬዲዮ እንደገለጹት ተቋሙ በመጪው አዲስ ዓመት ባለ 4500 የቁም እንስሳትን እርድ ለማከናወን ዝግጅቱ አጠናቋል። ከነዚህ መካከልም ከ3000 በላይ በሬዎችና ከ1500 በላይ በግና ፍየሎች እርድ እንደሚከናወን ገልጿል። የከተማ ነዋሪዎችም በግና ፍየልን በ300 ብር እንዲሁም በሬዎችን ደግሞ ከ2100 ብር የቄራ የእርድ አገልግሎት ማግኘት እንደሚችሉ ነው ተጠቀሰው። ህብረተሰቡ ጥራታቸውን ደህንነታቸውን የተጠበቁ ስጋዎችን እንዲያገኝ ወደ ቄራዎች ድርጅት መምጣት እንደሚገባውም ጥሪ ቀርቧል። በባሉ አቅርቦትም የጥረት እንዳይኖር እና ያልተጋባ የዋጋ ጭማሪን ለመከላከል በአዲስ አበባ በሚገኙ የሸማቾች ህብረት ስራ ማህበራት ስጋ ቤቶች 1 ኪሎ በሬ ስጋ 1200 ብር ሆኖ ለሽያጭ እንደሚቀርብ ተቋሙ መግለጹን የቅድስ ደጀኔ መረጃ ያመላክታል። ወደ ውጪ መረጃዎች ስናልፍ ኬንያን ቀዳሚ እናደርጋለን። የኬንያ መንግስት በሀገሪቱ ውስጥ በውጭ ሀገር ዜጎች የሚተዳደሩ ትንንሽ የችርቻሮ መደብሮችና የጎዳና ላይ ንግዶችን ለመዝጋት ጥብቅ እርምጃ መውሰድ ጀምሯል። ፕሬዚዳንት ዊሊያም ሩቶ በናይሮቢ በሚገኘው የስታይዝ ሀውስ ከጥቃቅን አነስተኛና መካከለኛ የንግድ ድርጅት ነጋዴዎች ጋር ባደረጉት ንግግር ትንንሽ የችርቻሮ ንግዶችና የጎዳና ላይ ንግድ ሙሉ በሙሉ ለኬንያውያን ብቻ ሊፈቀዱ እንደሚገባ አሳስቧል። ፕሬዚዳንቱ አያይዘውም የውጭ ባለሀብቶች ከፍተኛ ካፒታልና ኢንቨስትመንት በሚጠይቁ የንግድ ዘርፎች ላይ መሳተፍ እንደሚችሉ ገልጸው ነገር ግን ከኬንያውያን ጋር በችርቻሮና በጎዳና ንግድ መወዳደር የለባቸውም ብሏል። ይህንን ውሳኔ ተከትሎም ባለስልጣናት መስከረም 7 ቀን 2026 ጀምሮ በውጭ ዜጎች የሚመሩ ትንንሽ ንግዶች እንዲዘጉ ትዕዛዝ ሰጥተዋል። ትራምፕ በኢራን ማለቂያ የሌለው ጦርነት ደቅኗል ሲሉ የቀድሞ የአሜሪካ መከላከያ ሚኒስትር ተናገሩ። አሜሪካና እስራኤል በኢራን ላይ የሚያካሂዱትን ጦርነት ለተጨማሪ 6 ወራት ሊራዘም እንደሚችል የመከላከያ ሚኒስትሩ አክሏል። ፓኔታ ከዘጋርዲያን ጋዜጣ ጋር ባደረጉት ቃለ ምልልስ ግጭቱ በመካከለኛው ምስራቅ እንደ ኢራቅና አፍጋኒስታን ሁሉ ሌላው ያልተሳካ ጦርነት ለመሆን የሚያስችል መንገድ ላይ እንደሚገኝ ተናግሯል። ጦርነቱ እልባት ሳያገኝ ለተጨማሪ 6 ወራት የመቀጠል እድሉ ከፍተኛ ነው ብዬ አስባለሁ ብለዋል። አክሎም የዋሽንግተን ሌሎች ጠላቶች አሁን ላይ ሀገራችንን ለመከላከል ያለንን ወታደራዊ አቅም በብቃት ከመተግበር አኳያ ድክመታችን እያዩ ነው ሲሉም ገልጸዋል። በሆርሙዝ ወሽመጥ ያለው እልባት ያላገኘ ፍጥጫና በትራምፕ በኩል ሀሰተኛነቱ ያልተረጋገጠው የድል አድራጊነት መግለጫ የአሜሪካው ፕሬዝዳንት ተአማኒነት እንዳይኖራቸው አድርጓል ሲሉም ፓኔታ ተናግሯል። አድማጮቻችን አሁን ደግሞ የሀገር ውስጥና የውጭ መረጃዎቻችን እዚህ ጋር ገታ እናድርግና በስፋት ወደ ምንመለከተው ጉዳይ እንለፍ። ያለነው ጳጉሜ 3 ሩፋኤል ቀን ላይ ነውና በክርስትና እምነት ተከታዮች ዘንድ ደግሞ የጳጉሜን ወር ጸበል በመጠመቅ ማሳለፍ የተለመደ ነው። ሃይማኖታዊ ክብረ በዓልም ነው። ታዲያ በዚህ ቀን ጸበል ቦታ እንኳን ሄዶ መጠመቅ ያልቻለ ዝናብ ሲዘንብ ላይ ይወጣል። በመሆኑም ይህንንና በለቱ የሚያጋጥሙ የማይረሱ ክስተቶችን በተመለከተ ባልደረባችን በዛውት አራጋ ያዘጋጀችልን ጥንቅር አለ። ስንቄ ባንክ ደግሞ በክብር ስሙልኝ ብሏቸዋል።
1: በቆንጆ ወጣትነስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአዲስ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ

0: አዲስም ልብ ሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። የድንጋዩንም ልብ ከሥጋችሁ አወጣለሁ፣ የሥጋንም ልብ እሰጣችኋለሁ።
1: ጳጉሜ፣ ያቺ በዓመቱ መጨረሻ ላይ የምትመጣ የዘመን መሸጋገሪያ ድልድይ፣ ክረምቱ ሊያበቃ መስከረም ሊጠባ ተፈጥሮ አሮጌውን ልብሷን አውልቃ አዲሱን ልትለብስ የምታደርገውን ጥረት የሚታይበት ወር። በዚች 5 ወይም 6 ቀን ብቻ በምትቆይ ወር ውስጥ በኢትዮጵያውያን ዘንድ ትልቅ ስፍራ የሚሰጠው አንድ ዕለት አለ፣ ጳጉሜ 3።

ይህለት የሰላም መልአክ የፈውስ መልአክ የባህርን አሳይ ገሰጸውና የሰውን ልጅ እንባ ያበሰ የተባለው የቅዱስ ሩፋኤል በዓል ነው። ዛሬ በዝግጅታችን ከብሉይ ኪዳን እስከ አዲስ ኪዳን ከታሪክ መጽሐፍት እስከ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ድርሳናት ድረስ የቅዱስ ሩፋኤልን ማንነትና የጳጉሜ 3ን ታላቅነት እንፈትሻለን። ሩፋኤል የሚለው ስም ትርጉሙ እግዚአብሔር ፈወሰ ማለት ነው። እርሱ ከሰባቱ ሊቃነ መላእክት አንዱ ነው። በቤተክርስቲያን ትምህርት መሰረት ደግሞ ሩፋኤል በሰውነት ላይ ለሚወጣ ደዌ ፈውስን የሚሰጥ በሰውና በእግዚአብሔር መካከል የሚቆም የጸሎት አቅራቢ ነው። ጳጉሜ 3 ደግሞ ይህ መልአክ ክብሩ የሚታሰብበት ምሕረቱም የሚዘከርበት ዕለት ነው። ስለ ቅዱስ ሩፋኤል ስናነሳ በመጽሐፍ ቅዱስ ውስጥ የሚገኘውን መጽሐፈ ጦቢትን ሳንጠቅስ ማለፍ አንችልም። ይህ መጽሐፍ የመልአኩን ሩፋኤልን ቸርነት ሥራ በዝርዝር ይተርካል። ጦቢት የተባለ ደግ ሰው በስደት ሳለ አይኑ ይጠፋል። ልጁ ጦቢያ ደግሞ ለቤተሰቡ ጉዳይ ረጅም መንገድ መጓዝ ነበረበት። በዚያ አስፈሪና ረጅም መንገድ ላይ ግን ጦቢያ ብቻውን አልነበረም። አንድ እንግዳ መንገድ መሪ ሆነው ስሙን አዛሪያስ ብሎ የጠራው ይህ መንገደኛ በእውነቱ ግን እግዚአብሔር የላከው ቅዱስ ሩፋኤል ነበር። በጉዟቸው መካከል ጦቢያ ሊታጠብ ወደ ጤግሮስ ወንዝ ወረደ። በዚያም አንድ ትልቅ አሳ ሊውጠው ሲል መልአኩ ሩፋኤል አሳውን ያዘው አለው። የአሳውንም ጉበት፣ ልብና ሐሞት ለብቻው እንዲያስቀምጥ ነገረው። ይህ የታዘዘው ነገር በኋላ ላይ ለትልቅ ተአምር መነሻም ሆነ። መልአኩ ሩፋኤል ጦቢያን መርቶ ካሰበበት አደረሰው። ሳራ የተባለችውን ሴት ከጋኔን እስራት ፈታላት። ከጦቢያ ጋርም ጋብቻቸው እንዲፈጸም ረዳ። በመጨረሻም ወደ አባቱ ሲመለሱ በዚያ አሳ ሐሞት የአባቱን የጦቢትን አይን አብራለት። ይህ ታሪክ የሚያስተምረን ቅዱስ ሩፋኤል መንገደኞችን የሚጠብቅ፣ ህሙማንን የሚፈውስና ቤተሰብን የሚባርክ መልአክ መሆኑን ነው። ለዚህም ነው ዛሬም ምዕመናን በጉዟችን ሩፋኤል ይቅደምልን የሚሉት።

0: በጳጉሜ 3 የሚነበበው የቅዱስ ሩፋኤል ድርሳን ሌላ ድንቅ ታሪክን ይነግራናል። በዚህ ታሪክ በግብጽ እስክንድሪያ ስለታነጸችውና በቅዱስ ሩፋኤል ስም ስለተሰየመችው ቤተክርስቲያን ነው። ታሪኩ እንዲህ ነው። በባህር ዳርቻ ላይ አንዲት ቤተክርስቲያን ታነጻ ነበር። ሆኖም ግን ሰይጣን በክፋት ተነሳስቶ በባህር ውስጥ የሚኖርን አንድ ግዙፍ አሳ ወይንም አሳናባሪ በማነሳሳት ቤተክርስቲያኗን እንዲያፈርሳት አደረገ። አሳው ሲንቀሳቀስ ምድሪቱ ትናወጥ፣ ማዕበሉም ቤተክርስቲያኗን ሊያጠፋት ይፎክር ነበር። በዚያ ጊዜ ምእመናን ወደ እግዚአብሔር ቤት ጮሁ። ጳጉሜ 3 ቀን ቅዱስ ሩፋኤል በግርማ ወረደ። በጦሩ ያንን ግዙፍ አሳ ወጋው። ከዚህ አትነቃነቅ ብሎ ማዘዘው። በዚያም የባህሩ ማዕበል ጸጥ አለ። ቤተክርስቲያንም ከጥፋት ተረፈች። ይህ ተአምር ዛሬም በቤተክርስቲያን ውስጥ በታላቅ ድምቀት ይነገራል። ይህም መልአኩ ሩፋኤል የተፈጥሮ ኃይላትን የመግዛትና አማኞችን ከጥፋት የመታደግ ስልጣን እንዳለው ማሳያ ተደርጎም ይወሰዳል። ጳጉሜ 3 ስናልፍ ወደ አዲሱ ዓመት የምንገባበት ዋዜማ ላይ እንገኛለን። የቅዱስ ሩፋኤል በዓል የሰላም የጤናና የደስታ ተምሳሌት ነው። ይህ የትንሿ ወር 3ኛው ቀን ሩፋኤል ሃይማኖታዊ ገለጻው ነው። ግን ከዚያ ባሻገር በርካቶች ስለ ሩፋኤል በርካታ ትውስታ አላቸው። ሩፋኤል ከሚጠበቁ ቀናቶች መካከል አንዱ በመሆኑ በዚህ ቀን በርካታ ሰዎች፣ ሕፃናትና ወንዶች ብሎም ሴቶች ከቤታቸው ወጥተው በቅዱስ ሩፋኤል ቀን የሚዘንበውን ዝናብ እንደ ጸበል ይጠመቃሉ። ይህ መልካም እድልን፣ መልካም ሐሳብን፣ መልካም ነገሮችን ወደ ሕይወት እንደሚያመጣ በማመን ለሚቀጥለው ዓመት ለመዘጋጀት፣ ያለፈውን ዓመት መጣል ያለበትን ነገር ቆርጦ ለመጣል፣ ወደፊት ደግሞ ለመራመድ፣ በሰላም በጤና ከነ ቤተሰቦቻቸው ለማለፍ በርካቶች ምኞታቸውን በዚች በተወደሰች ቀን ይመኛሉ።
1: የሩፋኤል ዕለት ልንጠመቅ ወደ አሸንዳ ያለበት ቦታ እንሄዳለን። አሸንዳ ያለበት ቦታ ደግሞ ስንሄድ ውሃ ብዙ ይፈሳል። የዛ ዕለት ደግሞ ልብሳችንን አውልቀን እንጠመቃለን። ሁላችንም በየሰፈራችን
2: የተወለድኩበት ጊዜ ጀምሮ የሩፋኤል ቀን ሁሌ ነው ዝናብ የሚዘንበው እና ዝናብ ስለሚዘንብ በቃ የሩፋኤል ጸበል ነው። በአመቱ ሳያልፍ ነው የሚሆነው ጳጉሜ ማለት ነው። እና ስለማያልፍ ሁሌ እንጠመቃለን።
3: እኔ የሩፋኤል ሲደርስ መጀመሪያ እንጠመቃለን። ልክ ዝናብ ሲዘንብ ሁላችንም ቁምጣችን እናረጋለን። ከዛም በኋላ ጆክ እናመጣለን። ጆኩን አምጥተን በዛ ጆክ አሸንዳ የሚባለው ውሃ ማውረጃ፣ በዛ ውሃ ማውረጃ እንረጫጫለን። ያለው ገመድ ይዘላል፣ የሌለው ደግሞ ውሃ ይረጫጫል። ኳስ እንጫወታለን፣ የተለያዩ ጨዋታዎች እንጫወታለን፣ ቴኒስ እንጫወታለን። በተለያየ ጊዜ እናረጋለን። የሩፋኤል ቀን መጀመሪያ ጠዋት ተነስተን ወደ ቤተክርስቲያን እንሄዳለን። ተጠምቀን ስንመጣ የሩፋኤል ጊዜ ደግሞ ዝናብ ሲዘንብ ወጥተን እኛ ልጆች ወጥተን ምናምን እንንቦጨረቃለን።
0: በዚህ ጊዜ ልጆች ልብሳቸውን ያወልቃሉ። አዋቂዎችም በዛ በዝናብ ላይ ለጸበሉ ዝግጁ ሆነው ራሳቸውን እያስመቱ የሚያደርሱትን ጸሎት ያስቀምጣሉ።
4: ራቁቴን ይሆን ማርያምን ጎላታች ራቁቴን ከኛ ስሮር እንኪል እንሮጥ ነበር።
5: በነገራችን ላይ ፋይል ቀን ጳጉሜ 3 የሚዘንበው ዝናብ ጸበል ነው ተብሎ ስለሚታመን የዛን ቀን ሌላ ጊዜ ዝናብ ሲዘንብ ትጠለላለህ፣ ወደ ሰው ቤት ትገባለህ፣ በረንዳ ትሄዳለህ። የዛን ቀን ግን ስትበሰብስም ያ ነገር ጸበሉ ሲመታ ሁሉን ነገር ያራግፍልሃል ተብሎ ይታመናል። እኛም በልጅነታችን እንደዛ እናደርግ ነበር። አሁንም ቢሆን ያሁን ዝናብ ቢዘንብ እኔ ዝናብ ውስጥ ሄዳል ዝናብ እጠብቃል። ምክንያቱም ተይዞ የመጣ ነው፣ ከአባቶቻችን ከቅድመ አያቶቻችን የመጣ ነገር ነው። አሁንም እንደዛ ይታመናል።
6: ራቁቴን አሸንዳ ላይ ቆሜ ተጠመቀ።
7: በፊት ልጆች እያለን ሌሊት በተፈጥሮ እንዲያው ምንድነው በባህል የሚባለው ወፎች ሳይቀምሱት ወፍ ሳይንጫጫ ይባላል። እኛ በዚህ በግለን በነበረው ጊዜ ባህር ውስጥ ነበርን እየሄድ የምንነከረው ወፎች ሳይጮሁ።
0: ፈጣሪም ጸሎታቸውን ሰምቶ ወደሚቀጥለው ዓመት በሰላም ያሸጋግራቸዋል። አዛውንቶችም ጤና እንዲሰጣቸው እድሜያቸውን እንዲያረዝምላቸው፣ ወጣቶችም ያሰቡት ያለሙት እንዲሳካላቸው የሚመኙበት ቀን ነው።
7: መባቻ ሊጠባ የተወሰነ 2-3 ቀን ሲቀረው በየዓመቱ ይከበራል። ይህም ጳጉሜ 5-6 ይሆናል እንደ ዘመን ሁኔታ። በዘመነ ዮሐንስ 6 ናት፣ ጳጉሜ በ3 ይከበራል ማለት ነው። የሚከበረው አንድ ጦቢያ የተባለ ሽማግሌ ነበር፣ አንድ አይኑ የጠፋ የእሱን የባራበት ቀን ስለሆነ ይህን ተመልክቶ ያው ይከበራል። ዘመን ዘመንን ሲተካው ደግሞ አንድ ሰው ይጠመቅና ራሱን ከስጋ ንጽህና የምንበለው መንፈሳዊ ህይወት ንጽህና ራሱን አጽድቶ ወደሚቀጥለው ዘመን ይሸጋገራል እና ብዙዎች ጳጉሜን ይጾማሉ፣ ይጠመቃሉ፣ እድሜን ይጨምራል ብለው በህሳቢ ሰነ የሚታሰብ ነው። የሚጠመቁበት ደግሞ መጪውን ዘመን 5 ቀን ተጠምቆ በንጽህና በቅድስና ለመቀበል በሚለው ህሳቤ ነው። ያው ልጆች ያው ሩፋኤል ጦቢያን ያዳነበት ቀን ስለሆነ እነሱም ከነሱ ከማያዩት እግዚአብሔር ከሚያየው በሽታ እንዲያድናቸውና የሩፋኤልን በረከት ለማግኘት ቀደም ብሎ የነበረ ነው።
0: ታዲያ በሀገራችን ኢትዮጵያ ደግሞ ይህ ቀን በልዩ መንገድ ይከበራል። ታዲያ ይህች ትንሿ ወር ላይ የምትገኝ እንቁ ቀን ስትመጣ በርካቶች ማለዳ ማልደው ይነሳሉ፣ እንዲሁም ወደ ሜዳ ይወጣሉ። ልጆችም አዛውንቶችም ወጣቶችም ሴትም ወንድም አብረው ሆነው ሲቦርቁ ጸበል ሲጠመቁ ይታያል። የኢትዮጵያውያን አንድነት የሚንጸባረቅበት በተለያዩ የሀገራችን ክፍሎች ደግሞ ሃይማኖት እንኳን ሳይገድበው በርካቶች ይህንን ጸበል ለመጠመቅ ወደ ጎዳና ሲወጡም ይስተዋላል።
8: አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ።
0: የዛሬ ዓመት 2017ን ተሻክረን 2018 ስንመጣ እንዲሁ ይህችን የበረከት ቀን አሳልፈናል። አሁን ደግሞ ወደ ቀጣዩ ዓመት የምናልፍበት ጥቂት ቀናቶች ብቻ ከፊታችን ይቀራሉ። ለአዲሱ ዓመት ክፉ ከእናንተ የሚርቅበት፣ መልካም መልካም ወደ እናንተ የሚቀርብበት እንዲሆንላችሁ የብስራት ጋዜጠኞች ይመኛሉ። መልካም አዲስ ዓመት፣ መልካም በዓል።
8: አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ።
9: በቆንጆ ወጣት ንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ ስንቃ

0: እዳሽን ባንክ ፈራም መክፈት ትችላለሽ።
1: አዎ ጊዜው የፍጥነት ነው። ጊዜውን ሳይባክን ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ አሁን ደግሞ የትም ሳይሄዱ ባሉበት ሆኖ በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንትዎን ካሉበት ሆኖ ይክፈቱ። ፋይዳ ያለው አካውንት አለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
2: የአሜሪካ ኢኮኖሚ በአንድ ወር ጊዜ ውስጥ 162,000 የስራ እድሎች መፍጠሩ ተሰምቷል። በነሐሴ ወር አሜሪካ ለዜጎቿ የፈጠረችው የስራ እድል ከተጠበቀው በላይ መሆኑን CNN ዘግቧል። አዳዲስ የስራ እድሎች እንደሚፈጠሩ የሚጠበቅ ቢሆንም የኢኮኖሚ ተንታኞች አስቀድመው ከተነበዩት በላይ ሆኖ ተገኝቷል። በወር ውስጥ በአሜሪካ 162,000 አዳዲስ የስራ እድሎች መፈጠራቸውን የገለጸው የሀገሪቱ የሰራተኞች ስታቲስቲክስ ቢሮ ነው። ይህም የምጣኔ ሀብት ባለሙያዎች ቀድመው ከተጠበቁት የላቀ ሆኖ ተመዝግቧል። ቀደም ሲል ይፈጠራል ተብሎ የተተነበዩ የስራ እድል 65,000 የሚሆን ነበረ። በተጨማሪም በነሐሴ ወር የተፈጠረው የስራ እድል ከመጋቢት ወር ወዲህ ከፍተኛ መሆኑ ተጠቁሟል። ይህም ሆኖ ታዲያ የሀገሪቱ የስራ አጥነት መጠን በ4.1% ላይ እንደሚገኝ መረጃዎች ያሳያሉ። ባለሙያዎች ግን የስራ አጥነት መጠኑ ወደ 4.2% ሊደርስ ይችላል ብለውም ገምተው ነበረ። የነሐሴ ወር ሪፖርት ለትራምፕ አስተዳደር እፎይታ የሰጠም ሆኗል። በሐምሌ ወር 23,000 የስራ እድሎች መፈጠራቸው ሲዘገብ ቆይቷል። በኋላ ላይ ግን የወጡ ቁጥሮች ግን በተቃራኒው በወሩ 21,000 የስራ እድሎች መፈጠራቸውን አመላክቷል። በተመሳሳይ የሰኔ ወር የስራ ቁጥርም በ31,000 ከፍ ብሎ ተስተካክሏል። የመጀመሪያው ሪፖርት ግን የተፈጠረው የስራ እድል መጠን 20,000 እንደነበረም ተጠቁሟል። የነሐሴ ወር የስራ ጭማሪ በተለያዩ የኢኮኖሚ ዘርፎች ቢታይም ከፍተኛ የስራ እድል ጭማሪ በመዝናኛና በመስተንግዶ ዘርፍም ታይቷል። በዚህ ዘርፍም 62,000 የሚደርሱ አዳዲስ የስራ እድሎችም ተፈጥሯል። በተለይም ምግብ ቤቶችና ካፍቴሪያዎች ከ59,000 በላይ የሚደርሱ የስራ እድሎችን ፈጥረዋል። በመንግስት የሚመራው የትምህርት ዘርፍ ከ41,000 በላይ የስራ እድሎችን የፈጠረ ሲሆን ይህም በሐምሌ ወር ከታየው የዘርፉ ዝቅተኛ አፈጻጸም በተቃራኒው የተመዘገበ ነው። በሐምሌ ወር 57,500 የስራ እድሎች መቋረጣቸውንም ሪፖርት ተደርጎ ነበር። እንዲሁም በጤናና ማህበራዊ እንክብካቤ ዘርፍ 28,000 የስራ እድሎችን ተጨምረዋል። የግንባታ ዘርፍም 22,000 አዳዲስ ስራዎችን ፈጥረዋል። የማምረቻ ዘርፍ በበኩሉ 16,000 የስራ እድሎችን በመጨመር ለሁለተኛ ተከታታይ ወር የስራ እድል ጭማሪን አስመዝግቧል። ይህ የማምረቻ እድገት በተለይም ከሰው ሰራሽ አስተውሎትና ከቴክኖሎጂ መሰረተ ልማት ግንባታ ጋር ተያይዞ ሊሆን እንደሚችልም ተንታኞች ገልጸዋል። ነገር ግን ሁሉም ዘርፎች የስራ እድል ጭማሪን አላሳዩም። የመረጃው ዘርፍ 23,000 የስራ እድሎችን ሲያጣ፣ የፋይናንስ ዘርፉ ደግሞ 11,000 የስራ እድሎች ተቀንሰውበታል። የደሞዝ እድገት ግን እየቀነሰ መሆኑ የተጠቆመ ሲሆን የስራ እድል ቁጥር ከተጠበቀው በላይ ቢያድግም የሰራተኞች ደሞዝ እድገት ግን መቀነሱን መረጃው ያሳያል። አሁን ላይ የደሞዝ አመታዊ እድገት 3.1% ደርሷል። ይህም ባለፉት 5 ዓመታት ከታየው ዝቅተኛ የደሞዝ እድገትም አንዱ ነው። በተጨማሪም የደሞዝ ክፍያ ለስራው መከፈል ካለበት አንጻር አነስተኛ መሆኑ ተጠቁሟል። ይህም ሰራተኞች የሚያገኙት የገቢ ጭማሪ ቢሆንም በገበያ ላይ የሚከሰተው የዋጋ ጭማሪ ሙሉ በሙሉ መሸፈን እንዳልቻለም ተመላክቷል። በነሐሴ ወር የስራ እድል ቁጥር ቢጨምርም ለረዥም ጊዜ ስራ ያላገኙ ሰዎች ቁጥር መጨመሩ ሌላው የሰራተኞች ፈተና ሆኗል። ስራ አጥ ሆነው ከ15 ሳምንታት በላይ ስራ ሲፈልጉ የቆዩ ሰዎች ለስራ አጦቹ የ43% ድርሻን ይዟል። ይህም በ5 ዓመታት ውስጥ ከፍተኛ መጠን ነው። በሌላ በኩል የትርፍ ሰዓት ስራ የሚሰሩ ሰዎች ቁጥር ከ2 ዓመታት በኋላ ዝቅተኛ ደረጃ ላይ ደርሷል። በተለይም በትምህርት ዘርፍ የተሰጠው የስራ እድል ከትምህርት ቤቶች መክፈቻ ወቅት ጋር በመግጠሙ ቁጥሮቹን አሳሳች ሊሆኑ እንደሚችል ባለሙያዎች ያብራራሉ። የሀገሪቱን ኢኮኖሚ የሚገልጹ ሌሎች ደጋፊ አሃዞች ሳይታዩ በዚህኛው ሪፖርት ብቻ የኢኮኖሚ ጤንነትን መለካት እንደሚከብድም ያክሉበታል። በዚህም መሰረት በአሜሪካ የሚወጣው የነሐሴ ወር የሸማቾች ዋጋ መረጃ ትኩረት የሚሰጥ ይሆናል። የዋጋ ንረቱ ምን ደረጃ ላይ እንደደረሰ የሚያሳየው የመረጃ የትራምፕ አስተዳደር በቀጣይ የወለድ ምጣኔ ላይ የሚወስነውን ውሳኔ ለመገመት ጠቃሚ መረጃን ይሰጣል። ሆኖም የደሞዝ እድገት መቀነስ፣ ለረዥም ጊዜ ስራ ያላገኙ ሰዎች ቁጥር መጨመር፣ የዋጋ ንረት፣ የአምራች ኃይሉ እድሜ መጨመር፣ የሰው ሰራሽ አስተውሎት ወይም ኤአይ ቴክኖሎጂ መስፋፋትና የፖሊሲ ችግር አሁንም ለኢኮኖሚው ተግዳሮት እንደሆነም ተመላክቷል። የአሜሪካ ኢኮኖሚ በቀጣዮቹ ወራት

0: ምን የስራ ገበያ ማስቀጠል ይችላል ወይ የሚለው ትልቅ ጥያቄ ሆኗል።
1: ሄሎ ጓደኛዬ፣ ያበደርሽኝ ገንዘብ ልልክልሽ ነበር። የዳሽን ባንክ አካውንት አለሽ?
2: ፋይዳለኝ።
1: አዎ
2: ጓደኛዬ፣ የፋይዳ ፊንጉጥሮሽን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
3: አዎ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ አሁን ደግሞ የትም ሳይሄዱ ባሉበት ሆኖ በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንትዎን ካሉበት ሆኖ ይክፈቱ። ፋይዳ ያለው አካውንት አለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
0: ሳምራይ ስዩም ለዝርዝር የቢዝነስ መረጃ ሽጅግ አድርጌ አመሰግናለሁ። ክብራትና ክብራን፣ የዕለቱን የብስራት ቢዝነስ የመረጃ ሰዓታችንን በክብር ያስደመጠን የማለዳው አጋራችን ሁልጊዜም አንድ እርምጃ ቀዳሚ የሆነው ዳሽን ባንክ ነበር። አዳዲስ ነገሮችን ከዳሽን ባንክ ሱፐር አፕ። በዳሽን ሱፐር አፕ የሂሳብ ቁጥር ሳያስፈልግ በስልክ ቁጥር ብቻ ገንዘብ መላክና መቀበል የሚያስችል አዲስ አገልግሎት ተጀመረ። የሂሳብ ቁጥር ማጋራት ወይንም ማወቅ ሳያስፈልግ የስልክ ቁጥር ብቻ በመጠቀም የገንዘብ ዝውውርን በቀላሉና በፍጥነት ማከናወን ይችላሉ። እንዲሁም ባንካችን ዳሽን የዳሽን ሱፐር አፕን በተለያየ አማራጭ መጠቀም የሚያስችልዎትን የአጠቃቀም አማራጮችን አቅርቦላችኋል። ላይት ሞድ እና ሱፐር ሞድ። ላይት ሞድ ትንሽ ዳታ በመጠቀም ለመሰረታዊ የብር ዝውውርና ክፍያዎች ፈጣንና ቀላል አማራጭ ሲሆን፣ ሱፐር ሞድ ደግሞ ከመሰረታዊ አገልግሎት በተጨማሪም የዕለት ከዕለት ፋይናንስ ፍላጎቶችን የሚያሟሉ ዘመናዊ ሰፊ አገልግሎቶችን አቅርቦላችኋል። የተሻሻሉትን የዳሽን ሱፐር አፕ አገልግሎቶች ለመጠቀም መተግበሪያውን ያዘምኑ። በተጨማሪም ከወዳጅ ዘመዶ ከባንካችሁ ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከልዎትን ገንዘብ ሲቀበሉ ወይንም ሲመነዝሩ ከተደራሪ የውጭ ምንዛሬ በተመን በተጨማሪም የ10% የማበረታቻ ቦነስም እያበረክትልዎታል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ነው። ቤዛዊት አራጌ ፕሮግራሙን እየመራሁኝ አብራችሁ ቆየሁኝ። ከኛ በኋላ የብስራት ኤፍኤም 101.1 ቀጣይ መሰናዶች ይቀጥላሉ። መልካም
1: ፋይዳለኝ።
2: አዎ ጓደኛዬ፣ የፋይዳ ፊንጉጥሮሽን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
3: አዎ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ አሁን ደግሞ የትም ሳይሄዱ ባሉበት ሆኖ በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንትዎን ካሉበት ሆኖ ይክፈቱ። ፋይዳ ያለው አካውንት አለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
4: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
5: ሶስት ከቻሪ ጋር ፈጣሪ ባልና ሚስት። ሶስት ከቻሪ ጋር በቤተሰብ ላይ ያተኮሩ ዝግጅቶች ይቀርቡበታል። የእናንተ የፍቅርና የትዳር ጉዳዮች ላይ ያተኮሩ ጥያቄዎች ይስተናገዱበታል። ሶስት ከቻሪ ጋር ማክሰኞ ጠዋት ከሁለት ሰዓት እስከ ሁለት ሰዓት ተኩል ከብስራት ሬዲዮ ጋር በመተባበር ይቀርብላችኋል። ሶስት ከቻሪ ጋር

0: ሰላም ሰላም ሰላም እንደምን አደራችሁ። ሶስ ከቸሬ ጋር ተጀመረ በተወዳጁ ጣቢያ ብስራት 101.1 የተዘጋጀ የሚቀርብላችሁ ልዩ የቤተሰብ እንዲሁም ማህበረሰቡን ይጠቅማሉ ብለን እናስባቸውን ሐሳቦች ያነሳን እምንወያይበት ከአድማጮቻችን የሚመጡልን አስተያየቶች ደግሞ በተመለከታ አንድ ነገሮችን እንልበት ልዩ ፕሮግራማችን የዛሬውን መሰናዶ ይዞላችሁ ቀርቧል። ውድ አድማጮቼ በያላችሁበት ዛሬም ቀናችሁ የተባረከ ደስ የሚል ቀን እንዲሆንላችሁ ከድካማችሁ የምትታርፉበት እንዲሁም ደግሞ ከጣላችሁ የምትታረቁበት የተለያያችሁ የምትገናኙበት የተነፋፈቃችሁ የምትገናኙበት ህልሞቻችሁ ትልሞቻችሁ ቅዶቻችሁ ሐሳቦቻችሁ ተፈጻሚ የሚሆኑበት የምትሄዱበት የምትወጡበት የምትገቡበት ጉዳይ ቆንጆ በሆነ ሁኔታ ልባችሁን የሚያሳርፍ የሚሆንበት ቀን እንዲሆን እየተመኘው የዛሬው መሰናዶ ይዤላችሁ ቀረብኩ። ዛሬም እንደተለመደው አቤሎ ቀዳሚ ወንድማችን በጣም ታታሪ ወንድማችን ቀድሞ ስቱዲዮ ተገኝቶ ተሰናድቶ እየጠበቀን ነው። አቤል እንዴት አደርክ
1: ፓስተር?
0: ሰላም አደርክ?
1: እግዚአብሔር ይመስገን።
0: ዛሬ እጅ ከምን
1: በመጀመሪያ እንኳን አደረሰ።
0: አይገርምም? አለቀኩ ወይኔ አለቀኩ። በቃ
1: የመጨረሻው ማክሰኞችን ነው ዛሬ እዚህ አመት
0: እንኳን አብራዳ። አይገርምም? የመጨረሻው ማክሰኞ ደስ ይላል በጣም
1: ጊዜው ሄደ።
0: ዋው በጣም ደስ ይላል። ሶስተኛ አመታችን መጣ ማለት ነው። ደስ ሲል አይገርምም? አድማጮቻችን ሶስተኛ አመታችን እየመጣ ነው። ህዳር ሶስት አመታችን
1: ሆነላው።
0: ዋው በጣም ደስ ይላል።
1: ስንት ያለቀ ነው እንግዲህ። ያው ዛሬም የመጨረሻ ማክሰኞችን እንደመሆኑ መጠንም የአመቱ የመጨረሻ ማክሰኞም ላይ ሆነ አመታችን እንዴት ነበር ብለን እናይበት።
0: እንዴት ነበር አድማጮች
1: ነበር ብለን እናያለን ማለት ነው። ዛሬ ከመሻገሪያ በኋላ ስንመለስ እንግዲህ ያው አመታችን እንዴት ነበር ብለን እናገራለን ማለት ነው። አድማጮቻችን ከፕሮግራማችን ጋር መልካም ቆይታ እንድታደርጉ ግብዣችን ነው። ከመሻገሪያ በኋላ ተመልሰን ስንመጣ ወደ ፕሮግራማችን እናልፋለን።
2: ሶስት ከቸሬ ጋር የሬዲዮ ዝግጅት ላይ የሚነሱ ቤተሰብ ተኮር ጥያቄዎችን ለመላክ በእነዚህ አድራሻዎቻችን ላይ በአጭር የጽሁፍ መልእክት ይላኩልን። በስልክ ቁጥር 0799122403 እንዲሁም በፌስቡክ አድራሻችን ፓስተር ቸርነት በላይ በአማርኛ ፓስተር ቸሪ በሚለው አካውንታችን ጥያቄዎቻቸውን ይላኩልን።

0: ተመልሰን መተናል አድማጮቻችን ከፕሮግራማችን ጋር መልካም ቆይታ እንድታደርጉ ግብዣችን ነው። እንግዲህ ፓስተር ያው እንዳልኩ የመጨረሻው ያመቱ የመጨረሻ ማክሰኞ ነው። አመቱን ያገባደድን ነው 2019 በራፍ ላይ ደጃፍ ላይ እንገኛለን። ኦልሞስት ልንገባ ነው። ያው እንዴት ነበር ብለን እስቲ እንነሳ። መጀመሪያው አመቱ እንዴት ነበር አንተ ጋር እስቲ?
1: እንዴት ነበር? ይገርማል። በጣም ልዩ ነበር። እንግዲህ ያለን እኔ ያው የኔን መርህ ታውቃለህ፣ የህይወት ፍልስፍናዬ መስጠት ነው፣ ያለኝን ነገር መስጠት ነው፣ የሰው ህይወት ማቅለል ነው። በተቻለኝ መጠን ይህን አመት ማንም ሰው ህይወት አላከበድኩም። በምችለው አቅም ተጠንቅቄ ሰዎች ህይወት ለማቅለል፣ የሰዎችን ኑሮ ለማቅለል፣ የሰዎችን መንገድ ቀና ለማድረግ ምችለውን እያደረግኩበት ያለፈ አመት ነው። እንግዲህ ምንችለውን ነገር እያደረግን በእኔ በኩል ከቤተሰብም ጋር ከሚስቴም ከልጆችም በስራዬም ማድረግ የሚገባኝን ነገር እያደረግኩኝ ምንም እኔ እንዳልቆጭ ማድረግ አለብኝ ብዬ የማስባቸውን ነገሮች በጊዜ ያደረግኩበት ያለፍኩበት ጊዜ ነው ያለው እና በእኔ በኩል እንግዲህ እንዴት ነበር ካለገኝ እንደዚህ ነበር። ወደኋላ ዞር ስል እንዳልቆጭ በተቻለ መጠን ምናምን የምለው ቀኖች ጊዜዎች እንዲኖሩኝ አልፈልግም። ዛሬም ያንን ነው ለማድረግ የወጣሁት ከቤቴ። እዚህ በእኔ በኩል እንዴት ነበር ካልከኝ እንደዚህ ነበረ። ያው አለ ህይወት እንግዲህ ከፍታም ዝቅታም አለው አይደለ? የሚያሳዝኑን የሚያስለቅሱ አስለቅሰውን የሰዎችን ሀዘንም ደስታም ተካፍለናል። በጣም ብዙ ጥያቄዎች አሉን። የሁሉም ጥያቄዎች አልተመለሱም፣ ሊመለሱ ማይችልም ምድር ላይ ነው ያለ ነው። ግን በዚህ ስጉ በሚያደርግ ሁኔታ ውስጥ እንኳን ሆነን ምንችለውን ይኸው እያደረግን ነው። ማህበረሰባችን ላይ ምንችለውን በአገልግሎቴም በኑሬም የምችለውን ነገር እንደ እግዚአብሔር ፈቃድ በእኔ በኩል እያደረግኩኝ ነው ያለሁት እና ጥሩ ነው፣ እግዚአብሔር ይመስገን።
0: ለምን መሰለህ ያው እንዴት ነበር ብሎ አንዳንዴ ቼክ ማድረግም ጥሩ ነው። በተለይም ደግሞ እርስ በራስም ከራስም በላይ ደግሞ ከራስም አልፎ ደግሞ እንዴት ነበርኩ እኔ ለሌሎች ለጓደኞች እንዴት ነበሩ፣ ለእናት ለአባቴ፣ ወላጅ ለልጁ፣ ልጅ ለወላጁ እንዴት ነበርም ብሎም ደግሞ ቼክ ማድረግ ጥሩ ነው።
1: ምንም ጥያቄ የለውም። እውነት ነው። አድማጮች በያላችሁበት እንዴት ናችሁ? እንዴት ነበራችሁ? እንዴት ነበር ያለፍከው በዓል? ጋሽ በዓል እንዴት ነበርክ? ባልነት ላይ እንዴት ነበርክ? የተሳካለት ባል ነበርክ ወይ ብሎ መጠየቅ አለበት። ባልነት ምን ያህል ጥሩ ኢፌክቲቭ ነበረ? ሚስትነትሽ እንዴት ነበር? ሚስትነትን ሮል በትክክል ተወተሽ ነበር ወይ? እንዴት ነበርኩ ብሎ መቼም ጥሩ ነው እኮ። የጠቢብ አይኖች በራሱ ላይ ነው ይላል። ጥሩ ሀሳብ ነው ያነሳው እና ባልነቱን ቼክ ቢያር ያው ዞሮ ዞሮ እኔ እንግዲህ ትልቁ ልቤን ሸክም ሆኖ ነፍሴ በጣም ቅርብ የሆነችው ለቤተሰብ ነው። እዛ ላይ እንግዲህ ዘልዬ እዛው ገባው። አንተም እድሉ ሰጥተኸኛል፣ እግዚአብሔር ይስጥህ። ዞሮ ዞሮ ምክንያቱም ሰው ይሄ ምንተራመሰው መቶ ምናምን ሚሊዮን ደረሰ የምትለው የሰው ልጅ ወደደም ጠላም በአንድም በሌላም መንገድ ከቤት ውስጥ ሊወጣው እዚህ ቤት ውስጥ ደግሞ ባለድርሻ አካላት አሉ። አንድ ወንድ አለ፣ አንድ ሴት አለ። ሰው የሚባለው ነገር የሚመጣው በአንድ ወንድና በአንድ ሴት ግንኙነት አማካኝነት ነው። ስለዚህ ዞሮ ዞሮ ባልነት ምን ያህል ኢፌክቲቭ ነበርኩ፣ ኃላፊነቴ እንደ አባት እንደ ወንድ ተወጥቻለሁ ወይ ብሎ መጠየቅ አለበት። የሚያዳምጠን ሰው አሁን በዚህ ሰዓት ባለበት ቦታ ወንድ ከሆነ በአባትነት ከሆነ አባት ከሆነ አባትነቴን እንዴት እየተወጣው ነው? ባል ከሆንኩ ባልነቴን፣ ሚስት ከሆነች ሚስትነቴ ምን ይመስላል? እንዴት ነኝ? ምን አይነት ሚስት ነኝ? ምን አይነት እናት ነኝ? ልጅ ከሆነ ምን አይነት ልጅ ነኝ ለወላጆቼ? ወላጆች ለልጆቻችን ምን አይነት አባትና እናት ነን ብሎ መጠየቅ አለባቸው። እንዴት ነው እንግዲህ ቼክ ኤንድ ባላንስ እንድንሰራ መሰለኛ ቤል የሀሳቡን ይዘው የመጣኸው ጥሩ ሀሳብ ነው። ሰው ሁሉ ይህንን ማሰብ አለበት። ስለዚህ ከቤተሰቤ ጋር ምንድን እንዴት ነኝ? ከእናቴ ጋር፣ ከአባቴ ጋር፣ ከእህቴ ጋር፣ ከወንድሜ ጋር፣ ከትዳር አጋሬ ጋር፣ አብሮኝ ከሚኖሩ ሰዎች ጋር በቤተሰብ ምን እመስላለሁ? እንዴት ነኝ? በቃ በፋሚሊ ውስጥ እኔ እንዴት ነኝ ብለው ይጠይቁ እስቲ። ከአባት ጋር፣ ከእናት ጋር፣ ከልጆች ጋር፣ ከእህት ከወንድሞቼ ጋር ምን አይነት ነኝ እኔ ብለው ሰው እንዴት ነው የከረምኩት? እንዴት አለፈ ዓመት ነው ወይስ አሁንም ያጨባለኩት ልቀጥል ነው? ያበላሸሁት ካለ ላስተካክል፣ የተጣላዋት ሚስት ካለች ልታረቅ፣ የበደልኩት ወንድምና እህት ካለ ይቅርታ ልጠይቅ፣ ችግሮችን ልቀርፍ፣ ችግሮችን ላስተካክል ይገባል። እንዴት ነኝ እኔ ከጎረቤት ጋር እንዴት ነኝ ብለው መጠየቅ አለባቸው አድማጮች። ከአብሯቸው ከሚኖር ጎረቤት ጋር ጉርብትና ምን ይመስላል? ከአካባቢ ሰዎች ጋር እንዴት ነው ያለሁት? ከሰዎች ጋር እንዴት ነው የምኖረው? ገባ? የሌሎች ሰዎችን የወንድሞቻችን ጠባቂዎች ነን ባይሰው የአንዳችን እየጠበቅኩ ነው ወይ? ወንድሜ መሳካት ምንድን ነው ያደረግኩት አስተዋጽኦ ብለን መጠየቅ አለብን። የቤተሰቦቻችን የእህት የወንድሞቻችን ብቻ ሳይሆን አካባቢያችን የሚኖሩ ሰዎች እነሱን መጠበቅ፣ እኛ ራሳችንን መጠበቅ፣ ይህን ማወቅ አለብን። እንዴት ነኝ? አካባቢ ሰዎችን ጠብቅ ያለው የአካባቢ ሰዎችን ደህንነት እያወቅኩን የከረምኩት እየረበሽኩን የከረምኩት ላያቸው ላይ ስወቅጥ ላያቸው ላይ ቆሻሻ ስደፋ ላያቸው ላይ ይህን ሳደርግ ነው የከረምኩት ወይንስ ሰላማቸውን ሳደፈርስ ነው ወይስ ሰላም ስሰጣቸው ነው የከረምኩት? መጠየቅ አለበት ሰው ሁሉ። እንዴት ነኝ በቃ በጣም ወሳኝ ጥያቄ ነው። እንዴት ነኝ? እንዴት አለፈ? አመቱ እንዴት አለፈ? ከጎረቤት ጋር እንዴት አለፈ? አካባቢዬ ከሚኖሩ ሰዎች ጋር እንዴት አለፈ? ከስራ ባልደረቦቼ ጋር እንዴት አለፈ? ቢሮ ውስጥ ካሉ ጓደኞቼ ጋር እንዴት አለፈ? ካለቃዬ ጋር እንዴት አለፈ? ከአሰሪዎቼ ጋር እንዴት አለፈ? አመቱ እንዴት ነበረ? ምን አይነት የስራ ትጋት ነበረኝ? ስራዬ ላይ ለግም ነበር? ስራዬ ላይ ጥሩ ነበርኩ? ጥሩ ፐርፎርማንስ ነበረኝ? ገባ? ኃላፊነቴን በትክክል ተወጥቻለሁ? የተሰጠኝን ኃላፊነት ተወጥቻለሁ? ስራ ገበታዬ ላይ በትክክል ተገኝቻለሁ? ማህበረሰብ የሚያገለግሉ ሰዎች፣ ፐብሊክ ላይ የሚመጡ ሰዎች፣ ባለጉዳይ በትክክል አገልግያለሁ? እንዴት ነበርኩኝ እኔ? ይህንን መንግስት አይጠይቃቸውም ይሆናል። ደሞዛቸውን ሲበሉ ሊሆን ይችላል አመቱን የከረሙት። ግን ይሄ በእግዚአብሔር ፊት ኢቫሉዌት ይደረጋል፣ ይመዘናል። እንዴት ነበር? መጽሐፍ ቅዱስ ደስ የሚል ቃል አለ፣ አንድ ቃል የእግዚአብሔር አይኖች በምድር ምእመናን ላይ ናቸው ይላል እና በቀና መንገድ የሚሄድ እርሱ ያገለግለኛል የሚል ቃል አለ። በጣም ነው የሚገርመኝ እኔ። ስለዚህ ምናልባት በቀና መንገድ ያልሄድን ሰዎች በቀና መንገድ እንድንሄድ ይረዳናል። እንዴት ነበርኩኝ ስራዬን? በስራዬ ውጤታማ ነበርኩኝ? አካባቢ ሰዎች መልካም አድርጌያለሁ ወይ? ለወንድም ለእህቶቼ እንዴት ነኝ? ትራንስፖርት ላይ ላገኘኋቸው ሰዎች እንዴት ነኝ? የምንነዳ ሰዎች ስንነዳ እንዴት ነበረ? አብረውኝ ከነበሩ ተሽከርካሪዎች ጋር፣ ከሌሎች ሹፌሮች ጋር የነበረኝ ግንኙነት እንዴት ነበርኩኝ? ነጋዴ ከሆነ ከገበያተኛ ጋር እንዴት ነበርኩ? ስንቱን ነው በእፍርት ስንቱን ነው የሸቀብኩትኝ? ያልሆነ ሚዛን መዝኛ ታልያለሁ ወይ? ትክክለኛ ያልሆነ ነገር ሽጫለሁ ወይ? መጠየቅ አለበት። የሆነ ቀን እስትንፋስ ትቆምና ትቆም ያልቃል። ስለዚህ ለምንድን ይህን ማነሳው መሰለህ? ሰው ያበላሸው እኮ ካለ እንዲያስተካክል፣ ከዚህ በኋላ እንደዚህ ለምን ማድረገው ሺህ ዓመት አልኖር ማለት እንዲችል ገባ። ዝም ብሎ ማግበስበስ ብቻ አይደለም። አሁን ገንዘብ ከመጣ የትኬትም ይምጣ የሚባል የትም ፍጩ የሚባል ነገር የለም። እንዴት ነው ለልጆች ጤንነትም የሚስማማ ነገር ነው የሸጥኩት? ሕክምና ስሰጥ እንዴት ነበር የሰጠሁትኝ? በትክክል ፌር የሆነ ነገር አስከፍያለሁ ወይ? ማህበረሰብ ሳገለግል፣ ማህበረሰብ ውስጥ እንግዲህ ነጋዴ የሆነ ስትቀመጥ እኮ እንድታገለግል እኮ ነው እንጂ እንድትዘርፍ አይደለም እኮ። ሐኪም ስትሆን እኮ ታማሚው እንድታክሙ ነው አግኝተኛል። በሽታ እንድታክም ብቻ አይደለም ሰውየው እንድታክም እኮ ነው የተቀመጥከው። ገባ? ነጋዴ ስትሆን የሰው ኪስ እንድትቦጠቡጥ ብቻ አይደለም እኮ የተቀመጥከው፣ ማህበረሰብ እንድታገለግል ነው እኮ። የሚያስፈልገውን ግብዓት ፌር በሆነ ዋጋ ሰጥተህ አስፈላጊውን ጥቅም እንድታገኝ ነው እንጂ ዝም ብለህ እንድትዘርፍ አይደለም። ህንፃ የሚሰሩ ሰዎች የሚሰሩት ቤትና የሚሰሩት ነገር ሰዎችን በትክክል ልባቸውን የሚያሳርፍ የሚኖሩበት ነው ወይ? ነገ ሰዎቹን የሚረግሙበት ነገር እየሰሩ ነው? እንዴት ነበረ? እንዴት ነበር የኖርኩት? እንዴት ነበር ያለፍኩት? እንዴት ነበር የተንቀሳቀስኩት? ማለት በሁሉም የህይወት ክፍል መታሰብ አለበት። የሚሰሙን የቢሮ ኃላፊዎች እንዴት ነበርኩኝ? ሰራተኞቼን በትክክል በስሬ የተሰጠኝን ኃላፊነት በትክክል ተወጥቻለሁ ወይ? በስሬ እኔ አለቃ ሆኜ ስኖር ለስሬ ላሉ ስራ ባልደረቦቼ ምን አይነት ልብ ነበረኝ? ስራው በምን ሁኔታ እንዲሰራ ነው ያደረግኩት? አግኝተኛል። ተንኮል ካለን እንድታስተካክል እኮ ነው የምናወራው። አመፅ ካለ አሁንም እየሮጠ ያለ ለጥፋት እየሮጠ ያለ እግር ካለ እንዲቆም ነው እኮ እያወራን ያለ ነው። ይህንን አመት ቢያንስ አስተካክሎ ጽድት ብሎ ነገሮችን ቆንጆ አድርጎ እንዲያልፍ። እኔ ይህንን አመት ምን ጥለን ምን አንጠልጥለን እንለፍ ካልከኝ፣ እንዴት ነበርኩ የተመላለስኩት ብሎ ሰው ቆሻሻውን አራግፎ መጥፎ ነገሩን ጥሎ ደስ የሚለውን ነገር አንስቶ አሁንም ከዚህ በኋላ ሀገር እንድትኖረን ህዝብ ደስተኛ ሆኖ እንዲኖር ሁሉም በየተሰማራበት በየስራ መስኩ ኃላፊነቱን በትክክል መወጣት እንዲችል ይረዳዋል። እንዴት ነኝ? እንዴት ነበር የነበርኩት? እንዴት ነበር ያለፍኩት? እንዴት አለፈ አመቱ? እንዴት ነው ያለፈው? እያስለቀስኩ እያሳዘንኩ አይደለም። እኔ አሁን በተለያየ መንገድ ሰዎች ሲያገኙ የሚሰጡኝ ኮሜንት ልቤን ነው የሚያሞቀው፣ ደስ ይለኛል። ለምን በቃ ይሄ ነገር አልቆ ነበር ኮይን ስትለኝ እንደዚህ ያረግኩ ምናምን ሲሉኝ፣ ማላቃቸው በጣም ብዙ የሚያውቁኝ መልካም ነገር ሲመሰክሩልኝ ደስ ይለኛል። በዛው ልክ ደግሞ ሰዎች ባሳዝንስ ባስለቅሳቸው ስኖሩ አያ አሁን ደስ ሊለኝ አይችልም እኮ አንተን እንደንጀቴን እንደዚህ ያደረገው ደዛ አይምሮዬን ጎድተው ልቤን ሰብረው ቢሉ ሳም ያማልኩ አንተነ ቤቴን ያፈረስከው አንተነ ልጆቼን ሱሱ የከተትከው ብባል ገባ። ዛሬ ሰው ማጽናናት ያለብንን ማጽናናት እንድንችል፣ መደገፍ ያለብን እንድንደግፍ እግዚአብሔር ዘመንም ይጨምርልን። እኛ ጥፋታችን እንድንቀጥል አይደለም፣ ወደድክም ጠላም እድል ነው። ከጥፋት እንድትመለስ፣ ከወደክበት እንድትነሳ፣ ከሳትክበት እንድትመለስ፣ ያበላሸው እንድታስተካክል ነው እድል የሚሰጥ እግዚአብሔር። ስለዚህ ትንፋሳችንን በውስጣችን ያሳድሮ አሁን ደግሞ ዘመን ልንቀይር እንዳልከው ደጃፉ ላይ ከደረስን ቆሻሻውን አራግፈን አቤልዬ ወደዛሽ ቀን ጥረንጥረን አዲስ ሆነን ማይንድ ሴታችን አስተካክለን ለብዙ ሰዎች ሰላምና መረጋጋት ምክንያት የምንሆንበትን እድል ይዘን ብንሻገር በጣም ጥሩ ነው። የጦርነት ነገር እያሰቡ ያሉ፣ ክፋት እያሰቡ ያሉ፣ ወንድም መግደል እያሰቡ ያሉ፣ ሌላውን ጠልፎ መጣል እያሰቡ ያሉ ሰዎች እግዚአብሔር ለዚህ በምንም ታምር ዘመን አልጨመረላቸው። አልጨመረላችሁም። ዘመን የተጨመረው ሰው ያጣመመው እንዲያቃና ነው፣ ያበላሸው እንዲያስተካክል፣ ያስቀየመውን ይቅርታ እንዲጠይቅ ነው። አለቀ። ይህንን ማድረግ ቢችሉ በጣም ሸላይ ነው።
0: አድማጮቻችን ከፕሮግራማችን ጋር መልካም ቆይታ እያደረጋችሁ ተስፋ እናደርጋለን። የምትገኙት ተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ ነው። እያደመጣችሁ የምትገኙት ደግሞ ሶስት ከቸር ጋር የተሰኘው ፕሮግራማችንን ነው። መጪው አዲስ ዓመት መልካም ሁሉ እናንተ የሚሆንበት ዓመት እንዲሆን ምኞታችን ነው። ከመሻገሪያ በኋላ ስንመለስ ቀሪ ሀሳቦች እናነሳለን። መልካም ቆይታ።
2: ሶስት ከቸር ጋር የሬዲዮ ዝግጅት ላይ የሚነሱ ቤተሰብ ተኮር ጥያቄዎችን ለመላክ በእነዚህ አድራሻዎቻችን ላይ በአጭር የጽሁፍ መልእክት ይላኩልን። በስልክ ቁጥር 0799122403 እንዲሁም በፌስቡክ አድራሻችን ፓስተር ቸርነት በላይ በአማርኛ ፓስተር ቸሪ በሚለው አካውንታችን ጥያቄዎቻቸውን ይላኩልን።

0: ተመልሰን መተናል አድማጮቻችን፣ ከፕሮግራማችን ጋር መንከን ቆይታ እንድታደርጉ ግብዣችን ነው። እንግዲህ ፓስተር ያው በቀር እንደቆች እንግዲህ አይመት የመጨረሻም መልእክት አስተላልፈልልና እንወጣለን ማለት ነው። እንግዲህ
1: በጣም ጥሩ እንግዲህ ያነሳነው ሐሳብ ውድ አድማጮቼ በእያላችሁበት በጣም መልካም ገንቢ አስተያየት ስለምትሰጡን በጣም ነው እናመሰግነው። እንግዲህ ዛሬ እንዴት አለፈ ነው 2018 እንዴት አለፈ የሚለውን ሐሳብ ካነሳን በኋላ መስተካከል ያለባቸውን ነገሮች እንድናስተካክል የተወሰኑ ነገሮችን ተናግረናል፣ በዚህ ቦታ ላይ አስተላልፈናል። ዛሬ እንግዲህ ባሎችና ሚስቶች ያበላሹትን ኃላፊነታቸውን ለመወጣት ማስተካከል ያለባቸውን ነገር እንዲያስተካክሉ፣ ወላጆች ከልጆቻቸው ጋር የተበላሸ ግንኙነታቸውን እንዲያስተካክሉ፣ ጎረቤት ከጉርብትና አጠገቡ ከሚኖር ተጎራባቹ ጋር ጤናማ የሆነ ግንኙነት እንዲፈጥር፣ እንዴት ነበር ያበላሽቸው ከነበር አሁን ማስተካከል፣ ሁሉን ነገር በልክ አድርጎ ጉርብትናው መጠበቅ፣ አንዱ ያንዱ ጠባቂ ስለሆነ እኔ ለስራ ያጠፋሁትና ያበላሸሁት ነገር ካለ እሱ ማስተካከል፣ ተጨማሪ ለእስራኤል ላደርግለት የሚገባውን ጥንቃቄና ጥበቃ ማድረግ እንዲችል ማድረግ ያለብኝን ነገር ከዛሬ ጀምሮ አደርጋለሁ ብሎ ቃል እንዲገቡ፣ እንዲሁ ደግሞ ለእኔስ ለቤተሰቦቼ እንዲሁም ለወንድም ለእህቶቼ ላደርግ ልደውል ላደርግ የሚገባኝን ባለማድረግ ዛሬ በጣም የብዙ ሰዎችን ህይወት የብዙ ሰዎችን ጊዜ ሶሻል ሚዲያ ቀምቷቸዋል። በህይወት ያለው ወንድምና እህቶቻቸውን ያሳጣቸው ሶሻል ሚዲያ አለ። ነገ ቢንገበገቡ ቢያለቅሱ የማያገኙትን ሰው ሊያጡ የሚችሉበት እድል አለ። ስለዚህ ሁሉም ሰው ዛሬ እንደው ሰምቶን ከሆነ እኔ እንደ አንድ አገልጋይ አውድ ዓመትም አይደል ዘመን ልንቀይር አይደል መርቄ ብጨርስ እንደው ምርቃቴን አሜን ቢሉ እውነቴን ነው ብል ባልና ሚስቶች ቀልብ አግኝተው በመካከላቸው ያለው ፍቅር ተመልሶ በመካከላቸው ያለው ጥላቻ ተወግዶ በደስታና በሰላም በፍቅር በእረፍት የሚኖርበትን ዘመን እግዚአብሔር ያድርግላቸው። ይሄ ዓመት ከዚህ በፊት የተበላሸውን ነገር የሚያስተካክሉበት ዓመት፣ ያልወለዱ የሚወልዱበት፣ የተወለዱ የሚያድጉበት፣ ወንድማማቾች እህታማቾች በፍቅር በሰላም አብረው ተዋደው ተቀባብለው የሚኖርበት ዓመት ያድርግልን። አድማጮች በያላችሁበት እንግዲህ አሜን ብላችሁ ውሰዱ። የተጣሉ የሚታረቁበት፣ የተለያዩ የሚገናኙበት፣ የተበለሻሸው የሀገራችን ሁኔታ የሚስተካከልበት፣ ብዙዎች ከሀዘን የሚወጡበት፣ የብዙ ያዘኑ ሰዎች ልባቸው የሚደገፍበት የሚጽናኑ በት ዓመት እንዲሆን፣ ጉርብትናችን የተበላሸው ወዳጅነታችን የሚስተካከልበት፣ ከጎረቤቱ ጋር ጎረቤት አብሮ ቡና የሚጠጣበት የሚቀባበልበት፣ ያለንን ተካፍለን የምንበላበት፣ ስራችንን በትጋት የምንሰራበት፣ ሀገራችንን ወደ ተሻለች ከፍታ እንድትመጣ ሁላችንም የየበኩላችንን ኃላፊነት ድርሻ የምንወጣበት፣ ኃላፊነታችንን በሚገባ ተወጥተን ደግሞ ደስ የምንሰኝበት ዓመት እንዲሆንልን እመኛለሁ። ውድ አድማጮች እንግዲህ አብራችሁን ይህንን አሳለፍነውን ዓመት ቆይታ ስላደረጋችሁ ከልብ ያመሰግናለሁ። እንዲሁም ደግሞ በስርዓት 101.1ን እግዚአብሔር የሚባርክበት የተሻለ ተደማጭ የተሻለ ተደራሽ ሬዲዮ ጣቢያ እንዲሆን መሴን እግዚአብሔር ይባርክ። ከነመላው ቤተሰብህ ይህንን አገልግሎት እንድንሰጥ በሙሉ ፈቃደኝነት የአየሩን ሰዓት በነፃ ሰጥቶኝ እዚህ ቦታ ላይ ተገኝች ይህንን አገልግሎት እንድሰጥ ስለፈቀደልኝ ስለሱም በጣም እናመሰግናለን። አድማጮች መሴን እንድትባርኩ እንዲሁም መላ የስቱዲዮ ባለሙያዎቹን በዚህ ሬዲዮ ጣቢያ ላይ ያሉትን ፕሮግራሞች በሙሉ በጣም የተባረኩ የሚሆንበት የተሻለ ለውጥ የሚያመጡበት ተወዳጅ ጣቢያ እንደሆነ የሚቀጥልበት ዘመን ያድርግልን። አብረናችሁ ቆይታ ያደረግነው እኔና አቤልንም አንተንም እግዚአብሔር ይባርክ። እንደው ትዳር ለአንተም እግዚአብሔር የሚሰጥበት ዓመት ይሁን። ለአሜን በል። የስቱዲዮ ባለሙያዎቹንም እንደዚሁ ያድርግልን። በጣም እናመሰግናለን። መልካም አውደ ዓመት፣ መልካም አዲስ ዓመት ይሁንላችሁ። በያላችሁበት የእረፍት የደስታ ጊዜ ይሁንላችሁ ላችሁ በመግቢያ ላይ እንዳልኳችሁ ዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ቲክቶኩንም ተቀላቀሉት፣ ቤተሰብ ሁኑ። ቆይታ ያደረግንላችሁ አብረናችሁ ቆይታ ያደረግነው እኔና አቤል ነበርን። ከመላው ስቱዲዮ ባለሙያዎች ጋር ከቀሪ ብስራት ዝግጅቶች ጋር አብራችሁ ቆይታ እንድታደርጉ ጋብዛለሁ። ስቱዲዮን ለቴድሮስ ግሩም

0911531400 ላይ መደወል ይቻላል። ሌላው ደግሞ መልእክት አለን። ከደብረ ከርቤ ዳግማይ ጎልጎታ አንድነት ገዳም የመጣ መልእክት ነው። በ9ኛው መቶ ክፍለ ዘመን የተገደመ ጥንታዊ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ነው። ደብረ ከርቤ ዳግማይ ጎልጎታ አንድነት ገዳም ይሰኛል። ከደብረ ብርሃን ከተማ የ3 ኪሎ ሜትር ርቀት ላይ ይገኛል። ገዳማውያንን ማገዝ ካሻችሁ በኢትዮጵያ ንግድ ባንክ 1024 45 76 137፣ በአቢሲኒያ ባንክ 29 22 387 ላይ ማገዝ መርዳት ትችላላችሁ። ለበለጠ መረጃ ደግሞ የገዳማውያኑ ቁጥር ነው፣ በ0947 88 85 85 0947 88 85 85 ደብረ ከርቤ ዳግማዊ አንድነት ገዳም ብሎ መደወልና መረጃ ማግኘት ይቻላል። ሌላኛውን አጋራችን ከማስተዋወቃችን በፊት ለምን ጳጉሜ አይደል? ለነገሩ እኛ ከዓመት እስከ ዓመት ተመሰጋገኑ፣ ተወዳደሱ እንላለን። በሕይወታችን ውስጥ ከትናንት እስከ ዛሬ ጥሩ ላደረጉልን ሰዎች ምክንያቱን ፈልገን ለምን እንዲህ አንላቸውም እንላለን። ከፍ በል በዜማ

እውነት ነው። እናመሰግናለን። ይሁት አሰፋንም ክብረት ይስጥልን፣ እናመሰግናለን። እኔም በዚሁ አጋጣሚ እስቲ ጳጉሜ መጨረሻ የአመቱ መጨረሻ አይደል፣ አንድ ሰው እስቲ ድሉ ካለ ላመስግን። ጃፋር በድሩ ይባላል። የረጅም ጊዜ ወዳጃችን ጓደኛችን ነው። ትናንትና የሴት ልጅ አባት ሆኗል። አማኑኤል መሳለሚያ ተወልዶ ያደገ አህያ በር አካባቢ እየተጫወተ እየተራገጠ አድጎ ዛሬ የሁለት ልጆች ባለቤት ሆኗል እና እንኳን ደስ አለ ማለት እንፈልጋለን። ጃፋር በድሩ እኔም በህይወቴ ውስጥ ጥሩና መልካም ከምላቸው ጥቂት ሰዎች ውስጥ አንዱ ነህና ረጅም እድሜ ከስኬት ጋር እመኝልሃለሁ። ጃፋር በድሩ መልእክቱ ይድረስ። ሌላኛው አጋራችን ደግሞ እስቲ እናስተዋውቃችሁ። ሌላኛው አጋራችን ቪዥን የአይን ሕክምና ማዕከል ይሰኛል። እጅግ ለምንወደው ሰው የመጨረሻ የፍቅር አገላለጽ በእሷና በአይኔ አትምጦብኝ አይደለም የምንለው። ይህንን የተረዳው ቪዥን የአይን ሕክምና ማዕከል ጥልቅ የአይን ምርመራ በማድረግ እይታውን ብሩህ ያደርጋል። በቪዥን የአይን ሕክምና ማዕከል ለስኳርና ደም ግፊት ሕመምተኞች ልዩ የአይን ምርመራና ክትትል ይደረጋል። የአይን ውሃ ግፊት ወይም ግላኮማ ሕክምናም ይሰጣል። የአይን ሞራ ምርመራና ተገቢ ክትትል በዚሁ በቪዥን የአይን ሕክምና ማዕከል በመሰጠት ይታወቃል። የቀዶ ሕክምና አገልግሎት ካሻቸውም በቪዥን የአይን ሕክምና ማዕከል እየተሰጠ ነው። በተለይ ደግሞ ከጨቅላ ህጻናት ጀምሮ በልዩ እንክብካቤ የህጻናትን የአይን ህክምናን ተክነንበታልና ልጆች ከተወለዱ ጀምሮ በማንኛውም እድሜም ላይ ቢሆኑም የአይናቸውን ጤና መጠበቅ የቤተሰብ ኃላፊነት ግዴታም ጭምር ነውና ወደ ቪዥን የአይን ህክምና ማዕከል ይዛቸዋቸው በመምጣት የልጆቻችሁን የአይናቸውን ጤና ጠብቁላቸው አደራ ይላሉ። በተጨማሪም እንግዲህ ደረጃውን የጠበቀ ከፊቶ ቅርጽ ጋር የሚስማማ አስተማማኝ ኦሪጂናል መነጽሮችን በቅናሽ ዋጋ እኛ ዘንድ ታገኛላችሁና ኑ እያሏችሁ ነው። አድራሻቸው ቃሊቲ ክፍለ ከተማው ፊት ለፊት በሚገኘው ፋዲድ ህንፃ ሁለተኛ ፎቅ ላይ ይገኛሉ። በድጋሚ 0932323232 ቪዥን የአይን ህክምና ማዕከል ብሎ መደወል ይቻላል። የአይኑን ጤና ለመጠበቅ ምርጫችሁ ስላደረጋችሁን እናመሰግናለን ብለዋል። ቪዥን የአይን ህክምና ማዕከል በቃሊቲ ይገኛል። አጋሮቻችን ክብረት ይስጥልን፣ እናመሰግናለን። ዛሬ እንኳን አደረሳችሁ መልእክቶችን እያስተላለፍን አብረን እንዘልቃለን። ከአሁን በፊት የተላለፈ ፕሮግራም ነበርና ልጆችን ዞር ዞር እያለን ስለ አዲሱ ዓመት መጪው ዓመት ምን ታስባላችሁ ብለን ጠይቀን የብዙዎች መልስ ተመሳሳይ ነው። ስለ ሀገራቸው ጥሩ ነገር አስበዋል ተመኝተዋልና እነሱ የተመኙት ነገር እንግዲህ እስካሁን ተግባራዊ ባይሆንም የልጆች ምኞት ግን አንድ ቀን በዓለማችን በሀገራችን ላይ ተስፋ እንዳለው ስለምናምን ዛሬ በድጋሚ ልንጋብዛችሁ ነው። እስቲ ወደ ፕሮግራሙ እንሂድ።

0: ስምክ ማን ነው?
1: ይቀደስ።
0: ስንት ዓመትክ ነው?
1: አራት።
0: ስለሀገራችን ምን ትመኛለህ?
1: ሰላም።
0: ስምክ ማን ነው?
2: ሁሴን ማን።
0: ስንት ዓመትክ ነው?
2: 13።
0: ቀጣይ ዓመት ለሀገራችን ለኢትዮጵያ ምን ትመኛለህ?
2: አንድነት፣ ሰላምና ፍቅር።
0: ስምክ ማን ነው?
3: አማኑኤል ባንክ።
0: ስንት ዓመትክ ነው?
3: 13።
0: ስድስት ዓመት እየገባ ነው። ለሀገራችን ለኢትዮጵያ ምን ትመኝላታለህ?
2: ለሀገራችን ለኢትዮጵያ የምመኝላት ሀገራችን ላይ ፍቅርና ሰላም የሰፈነባት ሀገር እንድትሆን።
0: ስምሽ ማን ነው?
4: ትዝታ።
0: ስንት ዓመትሽ ነው?
4: 11።
0: ቀጣይ ዓመት ለሀገራችን ለኢትዮጵያ ምን ትመኝላታለሽ?
4: ደስታና ሰላም።
0: ስምሽ ማን ነው?
5: ቤዛ።
0: ስንት ዓመትሽ ነው?
5: 10።
0: ለአዲስ ዓመት እየመጣ ነው። ለሀገራችን ለኢትዮጵያ ምን ትመኛለሽ?
5: ደስታ።
0: ስምክ ማን ነው?
6: ታማ ካሳ።
0: ስንት ዓመትክ ነው?
6: 12።
0: ሀገራችን ኢትዮጵያ አሁን አዲስ ዓመት እየገባ ነው። ምን ትመኝላታለህ?
6: ሀብታም እንድትሆን እንመኝልኛታለን።
0: ስምክ ማን ነው?
7: ማቲያስ መስፍን።
0: ስንት ዓመትክ ነው?
7: 13።
0: አዲስ ዓመት እየመጣ ነው። ለኢትዮጵያ ለሀገራችን ምን ትመኝላታለህ?
7: ፍቅርና ሰላም።
0: ስምክ ማን ነው?
8: አሮን ሰለሙ።
0: ስንት ዓመትክ ነው?
8: 14።
0: አዲስ ዓመት እየመጣ ነው። ለሀገራችን ምን ትመኝላታለህ?
8: እንድበለጽግ፣ ጥሩ አገር እንድትሆን፣ ከፍ ከፍ ያለ አገር እንድትሆን።
0: ስምክ ማን ነው?
9: ናፍሬ ሽፈራው።
0: እድሜክ ስንት ነው?
9: 14።
0: አዲስ ዓመት እየመጣ ነው። ለሀገራችን ኢትዮጵያ ምንድን ነው የምትመኝላት?
9: ጥሩ ደረጃ እንድትደርስ።
0: ስምክ ማን ነው?
10: አላዛር ሰለሞን።
0: እድሜክ ስንት ነው?
10: 12።
0: ለሀገራችን ለኢትዮጵያ ምን ትመኝላት አለ?
10: ለሀገሬ ለኢትዮጵያ የምመኝላት ዋና አካባቢዎች ጸጥታ ምናምን የጸጥታ ችግር ስላለ እሱ ተቀርፎ እና ኢትዮጵያ አሁን ባለችበት ደረጃ እርገቷ እንዲቀጥል።
0: ስምክ ማን ነው?
11: ዮሐንስ መንግስት።
0: ስንት ዓመትክ ነው?
11: 14።
0: አዲስ ዓመት ለሀገራችን ለኢትዮጵያ ምን ትመኝላት አለ?
11: ሰላም እንመኝላታለን።
0: ስምክ ማን ነው?
12: አለንማ።
0: እድሜክ ስንት ነው?
12: 14።
0: ለሀገራችን ለኢትዮጵያ አዲስ ዓመት እየመጣ ስለሆነ ምን ትመኝላታለህ?
12: እኔ ለሀገሬ የምመኝላት ሰላም ነው። ለህዝቦቿ ደግሞ ሰላምና ጤና አምላካችን እንዲሰጣት እመኛለሁ።
0: ስምክ ማን ነው?
13: ካሌብ ይርነቃቸው።
0: ስንት ዓመትክ ነው?
13: 14።
0: እሺ፣ አዲስ ዓመት እየመጣች ነው። ለሀገራችን ለኢትዮጵያ ምን ትመኝላታለህ?
13: ሰላምና ፍቅር፣ ህዝቦቿ በሰላም እንዲኖሩ እመኛለሁ።
0: ስምሽ ማን ነው?
14: ቤተልሔም ዱባለ።
0: ስንት ዓመትሽ ነው?
14: 12።
0: አዲስ ዓመት እየመጣ ነው። ለሀገራችን ለኢትዮጵያ ምን ትመኝላታለሽ?
14: እኔ የምመኝላት ሁሉም ሰው ሰላም እንዲወድና ጥል እንዳይኖር በጣም እመኛለሁ።
0: ስምሽ ማን ነው?
15: መቅደሌት።
0: ስንት ዓመትሽ ነው?
15: 12።
0: አዲስ ዓመት እየመጣ ነው እና ለሀገራችን ለኢትዮጵያ የምትመኝላት ነገር ካለ?
15: ሁሉም ሰው ተምሮ ትልቅ ደረጃ ደርሶ ኢትዮጵያን ሀገራችንን ከሁሉም ሀገር በጣም ከፍና ትልቅ ደረጃ ማድረስ።
0: ስምሽ ማን ነው?
16: ማደር።
0: ስንት ዓመትሽ ነው?
16: 8።
0: አዲስ ዓመት እየመጣች ነው። ለሀገራችን ለኢትዮጵያ ምን ትመኛለሽ?
16: ጤናና ደስታ እንድትሆን።

0: ቪዥን ቪዥን የአይን ህክምና ማዕከል ጥልቅ የአይን ምርመራ በማድረግ እይታውን ብሩህ ማድረግ ይሻሉ። ቪዥን የአይን ህክምና ማዕከል በቪዥን የአይን ህክምና ማዕከል ጤናን ለመጠበቅ
1: አይኔና ላሽ
0: እውነት ነው። በቪዥን አይን ህክምና ክሊኒክ ውስጥ ለስኳርና ደም ግፊት ህመምተኞች ልዩ ክትትል እናደርጋለን። የህፃናት የአይን ምርመራን ተከናንበታል። በአዋቂዎች የአይን ምርመራ ተመራጭ ሆነናል። ግላኮማ ምርመራና ክትትል፣ መለስተኛ አይን ቀዶ ህክምና በቪዥን የአይን ህክምና ማዕከል ውስጥ እየተሰጠ ነው። ከፊትዎ ጋር የሚስማማ በጥናት የተደገፈ የመነጽር ስራ ያስፈልገውታል? ወደ ቪዥን የአይን ህክምና ክሊኒክ ጎራ በሉ። ቪዥን የአይን ህክምና ማዕከል በ09-0932-3232 ይደውሉ። መገኛችን ቃሊቲ መናኸሪያ ፋሪድ ህንፃ ሁለተኛ ፎቅ፣ ለአይኖ እኛ አለንሎ። ቪዥን የአይን ህክምና ማዕከል
1: አይኔን አላሽ።
2: Classic Advertising ላለፉት አመታት በህትመትና ማስታወቂያ ስራዎች በከተማችን አዲስ አበባና በክልል ከተሞች ልዩነት የፈጠረ ዘመኑን የቀደመ ማን ነው ቢባል መልሱ Classic Advertising። Classic Advertising ዛሬም እንደ ትላንቱ ጥራታቸውን የጠበቁ የዲጂታል ህትመት ስራዎች፣ ሶሻል ሚዲያ ማርኬቲንግና ማማከር፣ ኮርፖሬት ብራንድ፣ ኢንተሪየርና ዌብ ዲዛይን እንዲሁም ሌሎች አገልግሎቶችን ይሰጣል። ከፍተኛ ጥራት ባላቸው ዩቪ ማሽኖች፣ ሌዘርና ሲኤንሲ ማተሚያዎችን ጨምሮ ጥራታቸውን የጠበቁ የህትመት ስራዎችን ያቀርባል። ለድርጅቶ የተለያዩ የህትመትና ኢንተሪየር ዲዛይኒንግ ጨምሮ ሌሎች ስራዎችን ማሰራት ሲፈልጉ ይደውሉልን። ክላሲክን በመምረጦ ይደሰታሉ።
3: አድራሻ መገናኛ መንገድ ትራንስፖርት ወረድ ብሎ ያገኙናል።
2: ስልክ ቁጥር በ0911531400 ወይም በ0911907675 ላይ ይደውሉልን። የእርሶ የመለያ ምልክትን እንደሚወዱት ማኖር የኛ ግብ ነው። ደረጃውን ለጠበቀ ስራ Classic Advertising.
1: Yeah, baby, I'm a classic man.
0: ትንሣኤ የፋሽን ዲዛይን እና የውበት ማሰልጠኛን ታውቂዋለሽ?
4: በሚገባ።
0: ኮንፊደንሷ ደስ ይላል፣ ሁሉም ያውቀዋል። እርሶስ? ትንሣኤ የፋሽን የውበት ማሰልጠኛ ተቋም በልብስ ቅድና ስፌት፣ በሴቶችና በወንዶች የፀጉር ሥራ፣ በሜካፕና ጥፍር፣ በስፔሻል ሹሩባ፣ በአይላሽና ሂና እንደዚሁም በሜሽ ግሩም አድርጎ ብዙዎችን አሰልጥኖ ሥራ አስቀጥሯል። አሁንም የእርሶ ተራ ነው። ቁጥር 1 ሳሪስ የገበያ ማዕከል 3ኛ ፎቅ፣ ቁጥር 2 ገላን ኮንዶሚኒየም ቴምር ፕሮፐርቲ ፊት ለፊት ሜሎዲ ካፌ ያለበት ህንፃ ላይ፣ ቁጥር 3 ጀሞ አንድ ነዲ ህንፃ ላይ እንገኛለን። ጠዋት፣ ቀን፣ ማታ ሁሌ ስልጠና አለ። ለበለጠ መረጃ 0977022222 ይደገም እንዴ? በ0977022222 አሁኑኑ ይደውሉ። ፈጠን ወደ ትንሣኤ።
1: በየገዳማቱ በየበረሃው
5: ሰላም። አስቻለ ፈጠነ ነኝ። በመላው ዓለምና እንዲሁም በአገር ቤት የምትገኙ ውድ ኢትዮጵያውያን፣ ደብረ ከርቤ ዳግማዊ ጎለጎታ አንድነት ገዳም ከደብረ ብርሃን 4 ኪሎ ሜትር የሚገኝ በጣም የተቀደሰና እኔም የልቤን መሻት ያገኘሁበት ውድ ቦታ ነው። ገዳሙ በጣም ችግር ውስጥ ወድቋል። ብዙ መናንያን ይገኛሉ። እኔ ብዙ ጊዜ ተመላልሼ እንዳልኳቸው የልቤን መሻት አግኝቼበታለሁ። አሁን የእኛን እርዳታ ጠየቁ። አስራት በኩራታቸውንና የተለያዩ መባዎችን በገዳሙ አካውንት ያስገቡና ከጎናችን ሆኑ። አደራ አደራ ወልደ ኪዳን አድርስልኝ ብለዋል።
1: እግዚአብሔር ይማርህን፣ አምላካችን ማርህን።
0: በኢትዮጵያ ንግድ ባንክ 1024-45-76-137 በአቢሲኒያ ባንክ 29-22-38-7 ለበለጠ መረጃ በ0947-88-85-85 ላይ ይደውሉ። ደብረ ከርቤ ዳግማዊ ጎለጎታ አንድነት ገዳም ደብረ ብርሃን።
1: ኢየሱስ ወይ ማርህ፣ እግዚአብሔር ወይ ማርህ።
4: እስኪ እስኪ ጫነው ጫነው ቶሎ በል እንጂ ቸኩያሎ ፍጥነት ፍጥነት አራ ፍጠሙ እንደዛ ስለቀስ እቃዎች እንዳይበላሹ
6: አባ እማ ወዴት ልንሄድ ነው
7: እንዴ ጎረቤቴ ወዴት ነው
4: በአዲሱ አመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ እርሶስ ወደ ራስዎ ቤት ሊገባ አላሰቡ ያ ቀን ሩቅ አይደለም ያወቀ ተጠቀመ እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ በዓል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቦን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።

0: የሬዲዮ መስመራችሁ ተወዳጁ ምስራት ኤፍኤም 101.1 ሜጋሄርዝ ላይ ይገኛል። ግሩም ቃናዎች ነን። ቴድሮስ ግሩም ፕሮግራሙን እየመራው አብሬያችኋለሁ። ጳጉሜ 3/2018 መባቻ ላይ እንገኛለን። የዓመቱ የመጨረሻ ዕለተ ማክሰኞ እንደማለት ነው። ቴድሮስ ሞሴሳን በሙዚቃው ኢንዱስትሪ ውስጥ እናውቀዋለን። ቴድሮስ ሞሴሳ ወደ ሙዚቃው ኢንዱስትሪ በደንብ ወደ ማህበረሰቡ ከመቀላቀሉ በፊት በዳኝነት ከዛም ደግሞ በጠበቃ አገልግሎት ውስጥ ሆኖ ያገለግል ነበር። ክሬቲቭ የሚባል የፊልም ኢንዱስትሪ ነበረው። ብዙዎችን አሰልጥኖ ብቁ አድርጓል። ወደ 70 ደረጃ አካባቢ ነበር የሚገኝ። ቴዲ ሙሴሳ በ1990ዎቹ ከመጡት ብርቅና ድንቅ ድምፃውያን ውስጥ አንዱ ነው። እድሜ ለኤልያስ መልካ በጎረቤት ልጅና በተለይ ጋዜጠኛው በሚለው ስራው እናውቀዋለን። ለተወዳጁ ብስራት ኤፍኤም ግሩም ቃና አድማጮች በሙሉ የእንኳን አደረሳችሁ መልእክቱን አስተላልፏል። እነሆ ቴዲ ሙሴሳ።
1: ድምፃዊ ቴዎድሮስ ሙሴሳ ነኝ። ለመላው የኢትዮጵያ ሕዝብ እንኳን አደረሳችሁ እያልኩ መጪው ዘመን የደስታ፣ የፍቅር፣ የስራ እንዲሁም የስኬት ዓመት እንዲሆንልን እየተመኘሁ አመሰግናለሁ። መልካም አዲስ ዘመን።

0: የሬዲዮ መስመራችሁ ተወዳጁ ብስራት ኤፍኤም 101.1 ሜጋ ሄርዝ ላይ ይገኛል። ካለን ሰዓት አንጻር ቀንጨብ ቀንጨብ እያረግን ነው የምንጋብዛችሁ። ራሱ ካሉን ፕሮግራሞች አንጻር ሰዓቱ የሚበቃን አይመስለኝም። ዘይኑ ከኳስ ሜዳ የዘወትር አድማጫችን ወዳጃችን ነው። ብዙ የሙዚቃ ክምችቶች ያሉት ጎበዝ፣ በሙዚቃው ውስጥ በተለይ ቆየት ያሉ ስራዎችን ታሪካቸውን ሰንዶ በማስቀመጥ የሚታወቅ የጥበብ ሰው ነው። እድሜና ጤና እንመኝላለን ዘይኑ ከኳስ ሜዳ ባለህበት። እውነቱን ነው ጋዜጠኛው በሚል በአዲስ እሳቤ ይዞ በመምጣት እንደዚህ ይሰራል እንዲህ ያስባለን ነው ቴድሮስ ሞሴሳ መልእክቱን አድርሰናል ነው እንላለን። ሌላው እስቲ አንድ ትዝብት ልንገራችሁና ከዛ ደግሞ ወደ አንድ መረጃ እንሄዳለን። ትዝብቱ ምንድን ነው? ከአሁን በፊት እንግዲህ ከተወሰኑ ዓመታት በፊት ከቻይና ይመስለኛል እየታተሙ የሚመጡ አውድ ዓመት ምክንያት በማድረግ የተለያዩ የአበባ ነገሮች አሉና አደይ አበባ ነው ኢትዮጵያ ውስጥ የሚመረተው። ኢትዮጵያ ውስጥ ብቻ የሚገኝ ነው። ያው ኢትዮጵያ ውስጥ ስንል ኤርትራንም ይጨምራል እንግዲህ። ኤርትራም ያው እንደ ኢትዮጵያም ስለምንቆጥራት ማለት በኤርትራና በኢትዮጵያ አሁን ባለው ነባራዊነት አጠራር በኢትዮጵያና በኤርትራ ብቻ የሚበቅል ዘመኑን የሚተካ ድንቅ የተፈጥሮ ስጦታ ነው የሱፍ አበባ ሳይሆን አደይ አበባ። አሁን ግን ከቻይና የሚመጡት አብዛኞቹ ለቤት ለተለያየ ነገር ማስጌጫ የምናደርጋቸው የሱፍ አበባ ነውና እንደውም መጀመሪያ አካባቢ በስተት ሊሆን ይችላል ብለን እንገምታለን። አሁን ግን በጣም እየተበራከተ ድጋሚ እየታተሙ እየመጡ ስለሆነ ቢቻል ማህበረሰቡ የሱፍ አበባና የአደይ አበባን ለይቶ ገበያ ላይ ያሉትን ባይገዛ ብለን እናስባለን። እኛ ካልገዛ ናቸው እነሱም በትክክለኛው ወደ አደይ አበባ ይመጣሉና አደራ እንላለን። ባለፈው ሳምንት ለ10ኛ ዙር ትንሣኤ የውበት ማሰልጠኛ ተቋም ተማሪዎችን አስመርቆ ነበር። የትንሣኤ የውበት ሙያ ባለቤት ወይዘሮ መቅደስ የአስተዳደር ሰራተኞችና ሰልጣኞቹም ስለ መልካም አገልግሎቶች ይህንን አበባ በስጦታ መልክ ሰጥተናል ብለው እሷንም ሰርፕራይዝ አድርገዋት ነበር። የተቋሙ ዲን አቶ አባይነ ኃይሌ ንግግር አድርገዋል። እንኳን ለዚህ የተባረከ ዕለት አደረሳችሁ። ዛሬ ከ250 ብቁ ባለሙያዎች ለዚህ እድል በቅተዋልና ሁላችሁም በተመረቃችሁበት መስክ ሀገራችሁን እንድታገለግሉ አደራ ብለዋል። ከዛም እንግዲህ የተቋሙ ስራ አስኪያጅና ባለቤት ወይዘሮ መቅደስ ንግግር አድርገው ነበር። የፋሽንና ዲዛይን ስልጠና ትልቅ ጥንቃቄንና ብርታትን ትዕግስትን የሚጠይቅ ሙያ ነው። እናንተም ይህንን ተላብሳችሁ እኛም ይህንን ተላብሰን ለምረቃ አብቅተናችኋልና እንደ ትናንት ተመራቂዎች እናንተም በሄዳችሁበት መንገድ ሁሉ ሀገርን፣ ህዝብን እንደምታስከብሩ አንጠራጠርም ብለዋል። ከአሁን በፊት ያስመረቅናቸው ይህንን አድርገዋልና አሁንም በተቋማችን ስም እንተማመንባቸዋለን ብለዋል። ከዛም የገላን ሰልጣኞች የሰሩትን የፈጠራ አልባሳት በፋሽን ሾው በማቅረብ አስደምመዋል። ህጻናትን ጨምሮ የተለያዩ አልባሳትን ማሳይተዋል። ከዛም እንግዲህ የወንዶች የጸጉር ቁርጥ ስራ በፋሽን ሾም አቅርበው ነበር። የጀሞ ተማሪዎች የፋሽን ሾም በተጨማሪም አቀረቡ። ሳሪስ የወንዶች ጸጉር ሙያንም አሳይተዋል። የሰሩትንም የልብስ ዲዛይን በዛው መንገድ አሳይተዋል። ትልልቅ ዲዛይኖችን አሳይተው ጭብጨባም ልዩ ነበር። ደስ የሚለው ነገር ሁሉም ቅርንጫፎቻቸው የዋንጫ ሽልማት ይደረጋልና በተመራቂዎች ዘንድ የፉክክር መንፈስ አይተናልና እሰይ ያስበላል። አቶ ኤልያስ ኃይሌ ቃሊቲ ክፍለ ከተማ የክህሎት ኃላፊም ንግግር አድርገው አመስግነው ለነገዋ ኢትዮጵያና ለሀገራችሁ ለቤተሰቦቻችሁ ብርታትን ስለሆናችሁ ልትመሰገኑ ይገባል ብለዋል። ስለዚህ እናንተም ወደ ትንሣኤ የፋሽን ዲዛይንና የውበት ማሰልጠኛ ማዕከል ጎራ ማለት ትችላላችሁ። ሰልጥኑና ብቁ ዜጋ ሆኑ እንላለን። አሁን ወደ መስፍን በቀለ ደግሞ ጎራ እንላለን። መስፍን በቀለን በ1990ዎቹ ነበር የምንተዋወቀው። እንግዲህ ነይ በክረምት ብሎ በነጠላ ዜማ ከመምጣቱ በፊት አንድ ክለብም የመስራት እድሉን አጋጥሞን ነበር። ጠንካራና ብርቱ ልጅ ነበር። ለዛሬ ማንነቱ በብዙ ትጋት እንደበቃ እናውቃለንና ለግሩም ካና አድማጮች እሱም የእንኳን አደረሳችሁ መልእክት አስተላልፈዋል። ባክ ካፊበል
1: ተናይስተልኝ ድምጻ መስፍን በቀለ ነኝ። ለአዲሱ አመት እንኳን በሰላም አደረሳችሁላለሁ። ለመላው ለኢትዮጵያ ህዝብ አዲሱ አመት የሰላም የፍቅርና የሥራ ዘመን እንዲሆንልን ለሁላችንም እመኛለሁ። አመሰግናለሁ።

0: እንጨትና ዝመራው ወደ ቤት ሲገባ ያላገባ ምራጋ ዘመን ሲለወጥ
1: የሬዲዮ መዝሙራችሁ ተወዳጆ በስራት ኤፍኤም 101.1 ሜጋ ሄርዝ ላይ ይገኛል። በቴክኒኩ ሄው ተሰፋ አብራን እየዘለቀች ነው። ይህ ፕሮግራም ይሳካ ወደ እናንተ ይደርስ ዘንድ የተለያዩ አጋር ድርጅቶች አጋር ሆነዋል። አንደኛው ቪዥን የህክምና ማዕከል ነው። እጅግ ለምንወደው ሰው የመጨረሻ የፍቅር አገላለጽ በእሷና በአይናት ተምጦብኝ አይደለም የምንለው። ይህንን የተረዳው ቪዥን የህክምና ማዕከል ጥልቅ የህን ምርመራ በማድረግ እይታውን ብሩ ያደርጋልና የእንኳን አደረሳችሁን መልእክት አስተላልፏል። በተጨማሪም ኦሪጂናል መነጽሮችን በቅናሽ ዋጋ እዚሁ ታገኛላችሁ። አድራሻቸው ቃሊቲ ክፍለ ከተማ ፊት ለፊት በሚገኘው ፋሪድ ህንፃ ሁለተኛ ፎቅ ላይ ይገኛሉ። በ0909323232 ደውሉላቸው። ለላይኛው አጋራችን ትንሳኤ ፋሽን ዲዛይን የውበት ማሰልጠኛ ተቋም ነው። በሴቶች ወንዶች ጸጉር ስራ፣ በሜካፕና ጥፍር፣ በስፔሻል ሹሩባ፣ በአይላሽና ሂና እንደዚሁም ዘመናዊ ሀበሻ ጥልፍን ያስተምራል። በልብስ ቅድና ስፌትን ጨምሮ ቁጥር 1 ሳሪስ የገበያ ማዕከል ከባቡር መሻገሪያው ፊት ለፊት፣ ቁጥር 2 ገላን ኮንዶሚኒየም ቴምር ፕሮፐርቲ ፊት ለፊት፣ ቁጥር 3 ደግሞ ጀማ አንድ የትራፊክ መብራቱ ከመድረሳቸው በፊት ነዲ ህንፃ ላይ ይገኛሉ። በ0977022222 ደውሉላቸው። ሌላኛው አገራችን ክላሲክ አድቨርታይዚንግ ነው። ስራችን ከፍ እንዲል ለደንበኞቻችን ተደራሽ እንዲሆን የማስታወቂያ ስራ ወሳኝና አስፈላጊ ስለሆነ ሁላችንም ለድርጅታችን የአድቨርታይዚንግ ስራ ሲያሻን ዘመን ተሻጋሪ ማስታወቂያ ከፈለግን ክላሲክ አድቨርታይዚንግ ቀዳሚ ምርጫችን ይሁን። አድራሻቸው መገናኛ መንገድ ትራንስፖርት ወረድ ብሎ ታገኟቸዋላችሁ። በ0911531400 ላይ ደውሉላቸው። አጋሮቻችን ክብረት ይስጥልን፣ እናመሰግናለን። ሌላኛው ደግሞ ለግሩም ቀን አድማጮች እንኳን አደረሳችሁ መልእክት ያስተላለፈችው እንስቷ ድምፃዊ ሀሊማ አብድረህማን ነች። ሀሊማም እንግዲህ የማውቃት በዘጠናዎቹ አካባቢ ነው። ወደ ሙዚቃው ኢንዱስትሪ ገና እየተቀላቀለች ነበር እና ጎበዝ፣ እጅግ ጎበዝ ድምፃዊ ነች። ጥረቷ ብርታቷ የሚደንቅ ነው እና ለግሩም ቀን አድማጮች እንዲህ ብላችኋለች። ከፍ ይበል ህይወቴ።
2: ድምፃዊት ሀሊማ አብድራህማን ነኝ። ለመላው የኢትዮጵያ ህዝብ እንኳን አደረሳችሁ እያልኩ መጪው ዘመን የደስታ የፍቅር የስራ እንዲሁም የስኬት ዓመት እንዲሆንልን እየተመኘው ለእስልምና እምነት ተከታዮች ኢድ ሙባረክ እያልኩ ከአልበሜ ላይ እዮሃ አበባ የሚለው ሙዚቃዬን ጋብዣችኋለሁ።

0: ቪዥን የአይን ሕክምና ማዕከል ጥልቅ የአይን ምርመራ በማድረግ እይታውን ብሩህ ማድረግ ይሻሉ? ቪዥን የአይን ሕክምና ማዕከል። በቪዥን የአይን ሕክምና ማዕከል ጤናዬን ለመጠበቅ አይኔን አላሽ እውነት ነው። በቪዥን የአይን ሕክምና ክሊኒክ ውስጥ ለስኳርና ደም ግፊት ህመምተኞች ልዩ ክትትል እናደርጋለን። የህፃናት የአይን ምርመራን ተከናንበታል። በአዋቂዎች የአይን ምርመራ ተመራጭ ሆነናል። ግላኮማ ምርመራና ክትትል፣ መለስተኛ የአይን ቀዶ ሕክምና በቪዥን የአይን ሕክምና ማዕከል ውስጥ እየተሰጠ ነው። ከፊትዎ ጋር የሚስማማ በጥናት የተደገፈ የመነጽር ስራ ያስፈልገውታል? ወደ ቪዥን የአይን ሕክምና ክሊኒክ ጎራ በሉ። ቪዥን የአይን ሕክምና ማዕከል በ0909323232 ይደውሉ። መገኛችን ቃሊቲ መናኸሪያ ፋሪድ ህንፃ ሁለተኛ ፎቅ። ለአይኖ እኛ አለንሎ። ቪዥን የአይን ሕክምና ማዕከል። አይኔን አላሽ።
1: ክላሲክ አድቨርታይዚንግ ላለፉት ዓመታት በህትመትና ማስታወቂያ ስራዎች በከተማችን አዲስ አበባና በክልል ከተሞች ልዩነት የፈጠረ ዘመኑን የቀደመ ማን ነው ቢባል መልሱ ክላሲክ አድቨርታይዚንግ። በክላሲክ አድቨርታይዚንግ ዛሬም እንደ ትላንቱ ጥራታቸውን የጠበቁም የዲጂታል ህትመት ስራዎች፣ ሶሻል ሚዲያ ማርኬቲንግ እና ማማከር፣ ኮርፖሬት ብራንድ፣ ኢንቴሪየር እና ዌብ ዲዛይን እንዲሁም ሌሎች አገልግሎቶችን ይሰጣል። ከፍተኛ ጥራት ባላቸው ዩቪ ማሽኖች፣ ሌዘር እና ሲኤንሲ ማተሚያዎችን ጨምሮም ጥራታቸውን የጠበቁ የህትመት ስራዎችን ያቀርባል። ለድርጅቶ የተለያዩ የህትመትና ኢንቴሪየር ዲዛይኒንግ ጨምሮም ሌሎች ስራዎችን ማሰራት ሲፈልጉም ይደውሉልን። ክላሲክን በመምረጦ ይደሰታሉ።
2: አድራሻ መገናኛ መንገድ ትራንስፖርት ወረድ ብሎ ያገኙናል።
1: ስልክ ቁጥር በ0911531400 ወይም በ0911907675 ላይ ይደውሉልን። የእርሶ የመለያ ምልክትን እንደሚወዱት ማኖር የእኛ ግብ ነው። ደረጃውን ለጠበቀ ስራ ክላሲክ አድቨርታይዚንግ።
0: እህቴ ትንሣኤ የፋሽን ዲዛይንና የውበት ማሰልጠኛን ታውቂዋለሽ?
3: በሚገባ።
0: ኮንፊደንሷ ደስ ይላል፣ ሁሉም ያውቀዋል። እርሶስ? ትንሣኤ የፋሽን የውበት ማሰልጠኛ ተቋም በልብስ ቅድና ስፌት፣ በሴቶችና በወንዶች የፀጉር ሥራ፣ በሜካፕና ጥፍር፣ በስፔሻል ሹሩባ፣ በአይላሽና ሂና እንደዚሁም በሜሽ ግሩም አድርጎ ብዙዎችን አሰልጥኖ ሥራ አስቀጥሯል። አሁንም የእርሶ ተራ ነው። ቁጥር 1 ሳሪስ የገበያ ማዕከል 3ኛ ፎቅ፣ ቁጥር 2 ገላን ኮንዶሚኒየም ቴምር ፕሮፐርቲ ፊት ለፊት ሜሎዲ ካፌ ያለበት ህንፃ ላይ፣ ቁጥር 3 ጀሞ አንድ ነዲ ህንፃ ላይ እንገኛለን። ጠዋት፣ ቀን፣ ማታ ሁሌ ስልጠና አለ። ለበለጠ መረጃ 0977022222 ይደገም እንዴ? በ0977022222 አሁኑኑ ይደውሉ። ፈጠን ወደ ትንሣኤ።
4: በየገዳማቱ በየበረሃው
5: ሰላም። አስቻለ ፈጠነ ነኝ። በመላው ዓለምና እንዲሁም በአገር ቤት የምትገኙ ውድ ኢትዮጵያውያን፣ ደብረ ከርቤ ዳግማዊ ጎለጎታ አንድነት ገዳም ከደብረ ብርሃን 4 ኪሎ ሜትር የሚገኝ በጣም የተቀደሰና እኔም የልቤን መሻት ያገኘሁበት ውድ ቦታ ነው። ገዳሙ በጣም ችግር ውስጥ ወድቋል። ብዙ መናንያን ይገኛሉ። እኔ ብዙ ጊዜ ተመላልሼ እንዳልኳቸው የልቤን መሻት አግኝቼበታለሁ። አሁን የእኛን እርዳታ ጠየቁ። አስራት በኩራታቸውንና የተለያዩ ኖራዎችን በገዳሙ አካውንት ያስገቡና ከጎናችን ሆኑ። አደራ አደራ ወልደ ኪዳን አድርስልኝ ብለዋል።
4: እግዚአብሔር ይማርን፣ አምላካችን ማርን።
0: በኢትዮጵያ ንግድ ባንክ 1024 45 76 1 37፣ በአቢሲኒያ ባንክ 29 22 38 7። ለበለጠ መረጃ በ0947 88 85 85 ላይ ይደውሉ። ደብረ ከርቤ ዳግማዊ ጎለጎታ አንድነት ገዳም ደብረ ብርሃን።

0: የተሰኘ ተናፋቂው ክሩም ቃና ነው። አብራችሁን ስለሆናችሁ
1: እውነት ነው አብራችሁን ስለሆናችሁ እናመሰግናለን። አለማየሁ ደመቀ አለማየሁ ደመቀ በኢትዮጵያ የሙዚቃ እና የስነ ጽሑፍ ዘርፍ ውስጥ በስፋት የሚታወቅ ታዋቂ የዜማና ግጥም ደራሲ፣ የሙዚቃ አዘጋጅ፣ ፕሮዲውሰር እና ደራሲ ነው። በተለይም በ1990ዎቹ ጀምሮ እስካሁን ድረስ በርካታ ዘመናዊና ተወዳጅ የሆኑ የሙዚቃ ስራዎችን ለተለያዩ አንጋፋና ወጣት ድምፃውያን በማበርከት ይታወቃል። የጥበብ ጅማሩና የቀድሞ የህይወት የባንክ ሰራተኝነቱ አለማየሁ ደመቀ ሙሉውን ጊዜው ለኪነ ጥበብ ወይም ለሙዚቃና ለድርሰት ከመስጠቱ በፊት በባንክ ውስጥ በሰራተኝነት ያገለግል ነበር። ጥበብን በትርፍ ጊዜው መስራት ከጀመረ በኋላ የውስጡን ጥሪ ተከትሎ የባንክ ስራውን በመተው ሙሉ በሙሉ ወደ ጥበብ ዓለም ገባ። የ90ዎቹ መባቻ ወይም ዝናው መጀመሪያ ወደ ሙዚቃው ዓለም በይፋ የገባው በ1990ዎቹ መጀመሪያ ላይ ነው። በዚያን ወቅት በኢትዮጵያ ዘመናዊ ሙዚቃ ላይ ትልቅ አብዮት ከፈጠሩት አንጋፋ ድምፃውያን ጋር በመስራት ፈጣን እውቅና አገኘ። ከታዋቂ ድምፃውያን ጋር የነበረውን የስራ ትስስር አለማየሁ ደመቀ እስካሁን ድረስ ወደ 300 የሚጠጉ የሙዚቃ ስራዎችን ግጥምና ዜማም አበርክቷል። በተለይ የሚከተሉት ድምፃውያን በእሱ ስራዎች ይበልጥ ጎልተው ወጥተዋል። ጎሳዬ ተስፋዬ በጎሳዬ ተስፋዬ የመጀመሪያዎቹና እጅግ ስኬታማ በነበሩት አልበሞች ለምሳሌ ቴክ ፋይቭ አልበም ላይ በመሳተፍ በርካታ ተወዳጅ ግጥምና ዜማዎችን ሰጥቷል። ሌሎች አንጋፋ ድምፃውያን እንደ አለማየሁ ሄርቦና ሀሊማ አብድረህማን ላሉ የ90ዎቹ ስመገናና ድምፃውያን አስደናቂ ስራዎችን አበርክቷል። ወጣት ድምፃውያንን ማውጣት ከራሱ ድርሰት ባለፈ አዳዲስ ወጣት ድምፃውያንን በመመልመል የሙዚቃ አዘጋጅ ወይም ፕሮዲውሰር በመሆን እና የፈጠራ ዳይሬክተር ክሬቲቭ ዳይሬክተር ሆኖ በመስራት ወደ ሙዚቃው ዓለም እንዲገቡ አድርጓል። የገበሬ ወግና የጥበብ ፍልስፍናው አለማየሁ ራሱን የጥበብ ገበሬ ብሎ መጥራቱ ያዘወትራል። ይህ ፍልስፍናው የሚያሳየው ጥበብ በችኮላና ለዝና ብቻ የሚሰራ ሳይሆን እንደ ገበሬ ተዘርቶ ተኮትኩቶ በጥልቅ ጥናት ተዘጋጅቶ ለሕዝብ መቅረብ አለበት የሚል እምነት አለው። ዛሬ የምንሰማቸውን ድንቅ ድንቅ የሙዚቃ ስራዎችን አበርክቶልናል። እናመሰግናለን። ቀሪ ዘመን የተባረከ ደስ የሚልና በስኬት የተሞላ ይሁን እንላለን። ካሁን በፊት እንግዲህ በድርሰቱ ደግሞ ዮቶር 1 እና 2 አሁን ደግሞ አርማጌዶን የአርማጌዶን በር የሚል መጽሐፍ አሳትሟል። መጽሐፎቹን ደግሞ በመግዛት የእሱን ጥበባዊ ድርሰቶች ብታዩ ደስ ይለናል እንላለን። አለማየሁ ደመቀም እንግዲህ ለግሩም ቃና አድማጮች እንካችሁ ብሏል።
2: የግጥምና ዜማ ደራሲ አለማየሁ ደመቀ ነኝ። ለመላው የኢትዮጵያ ሕዝብ እንኳን አደረሳችሁ እያልኩ መጪው ዘመን የደስታ፣ የፍቅር፣ የስራ እንዲሁም የስኬት ዓመት እንዲሆንልን እመኛለሁ። መልካም አዲስ ዓመት ይሁንልን።

ጳጉሜ 3 2018 ለተማክሰኞ የመጨረሻው ዕለት እንደማለት ነው። የሚቀጥለው 2019 ዓመት በሰላም በፍቅር እንገናኝ እንላለን። ይህ ፕሮግራም ይሳካዘን ለአጋዥ የሆኑ ድርጅቶች አሉ። ለአይኖ ጤና ቪዥንን ህክምና ቀዳሚ ምርጫቸው አድርጉ። ቃሊቲ ክፍለ ከተማው ፊት ለፊት ፋሪድን ጻ ሁለተኛ ፎቅ ላይ ይገኛሉ። በ09 አሁንም በድጋሚ 09-3232 ላይ ደውሉላቸው። ሌላው አጋራችን ትንሳኤ ፋሽንና የውበት ማሰልጠኛ ተቋም ነው። በውበትና ውብ ነገሮች መሰልጠን ካሻችሁ ትንሳኤ ቀዳሚ ምርጫችሁ ይሁን። አድራሻቸው ሳሪስ ቁጥር 1 የገበያ ማዕከል፣ ቁጥር 2 ገላን ኮንዶሚኒየም፣ ቁጥር 3 ጀሞ 1 የትራፊክ መብራቱ ነዲ ህንጻ ላይ ይገኛሉ። በ0977022222 ደውሉላቸው። ለኛው አጋራችን ክላሲክ አድቨርታይዚንግ ነበር። የማስታወቂያ ስራ ሲያሻችሁ ክላሲክ አድቨርታይዚንግ ቀዳሚ ምርጫችሁ። በ0911531400 ደውሉላቸው። አጋሮቻችን ክብረት ስትልና መሰግናለን። በቴክኒኩ ህይወት አሰፋ አብራን ዘለቀች። ቴድሮስ ግሩም ፕሮግራሙን በመምራት አብራያችሁ ቆየው። እንግዲህ የመጪው አመት የሰላም የፍቅር የደስታ ይሁንልን እንላለን። እኛም በማ

0: ያው ፖድካስትም ሊሆን ይችላል ሌላም ሌላ ነገር ማንኛውም አይነት ነገር ማስቀረጽ የምትፈልጉ ጎራ ብላችሁ ብታዩት ጥሩ ይመስለናል። ግን ከኪነ ጥበብ ጀርባ በደንብ ስለነበረ ሊነገር ይገባል። እንደዚህ አይነት ነገር ብቅ ብለውም ሲሰሩም ደግሞ ማበረታታት ያለውን ነገር ማሳወቅ ይገባል። ዋጋ ከፍሏል እንደዚህ አይነት ሙያተኞች በነገራችን ላይ ብስሬ።
1: አዎ ምንም ጥርጥር የለውም። ያ ብዙ ዘርፍ የኪነ ጥበቡ ዘርፍ በተለይ ደግሞ እንደ ንግድ ለመስራት በጣም ያስቸግራል። እንደ ፍቅር ሊሆን ይችላል የሆነ ያህል መንገድ ያስጉዛል፣ ግን እንደ ንግድ መስራት በጣም አስቸጋሪ ነው። ኩባንያዎች ከጀርባ የሚሰሩ ባለሙያዎች በጣም ያስፈልጋሉ። ግን በአሳዛኝ ሁኔታ ብዙም የለውም አይደለ?
0: አዎ የሚያበረታታ አይደለም። እንደምታውቀው ሙዚቃው የሚያበረታታ አይደለም። አብዛኞቹ ወጥተዋል እንደምታውቀው ከዚያ ኢንዱስትሪ ላይ በግልኑ እያሳተሙ ይገኙት ድምፃውያኖቹ። እኛም አናበረታታም፣ አድማጮቹም ሰሚዎቹም ተመልካቾቹም እናበረታታነን ብዬ አልገምትም። እኛው ለማንኛውም ዘመኑ በሚጠይቀው ነገር ደግሞ ሲመጣ እነዚሁኑ ሙያተኞች ከልብ አድርጎ መደገፍ ይገባል። ሀብትሽ እንኳን ደስ አለህ ማለት ፈልጋለሁ። እንግዲህ የስራህንም ውጤት ማየት የምትፈልገው ነገር አለ፣ ያ ክፍተት አለ ብለህ ያመንከው ነገር አለ፣ ያንን ለመሙላት ነው ብቅ ያልከውና እንግዲህ ይሄ ያሰብከው ነገር ስኬታማ እንዲሆን እንመኛለን። ዛሬ ከ11 ሰዓት ተኩል 12 ሰዓት ጀምሮ እዚህ መስቀል ፍሎር ድሪም ላይነር ሆቴል አለ እዛ ፊት ለፊት በሚገኘው ህንፃ ላይ ነው ይመረቃል። ለሌላም ጊዜም ተመልከቱ ለማለት ነው። ይሄኛውን መረጃ እንስጥ ብዬ ነው ብስሬ። ማነው ጥበቡ ህንፃ ሁለተኛ ፎቅ ላይ ነው። ይሄን ይመስላል። ይሄኛውን መረጃ እንስጥ ብዬ ነው።
1: ጥሩ ያው ያስፈልጋሉ እንደዚህ አይነት ተቋማትን፣ በተለይ ደግሞ ይዘት ኖሯቸው ይዘታቸውን ግን እንዴት አድርጌ ወደ ሰው ላድርሰው የሚል ሀሳብ ያላቸው ባለሙያዎች ደግሞ እንዲህ አይነት ስቱዲዮችን ሊጠቀሙ ስለሚችሉ ጥሩ አማራጭ ነው። ለማንኛውም ይህንን ይመስላል አዲሱ ነገራችን አንደኛው። ከዛ በተጨማሪ ደግሞ እንግዲህ ወደ ሌሎቹ ጉዳዮች እንለፍ ወይስ? ሀፍታይም ስፖርትም እየደረሰ ነው።
0: ሀፍታይም ስፖርት እንደ ሁኔታው እናደርገዋለን። ባለመዳረሻ ነው። ሙዚቃ
1: ቻምፒዮንስ ሊግ ጨዋታዎች ናቸው ያሉት መሰለኝ።
0: እንጠቁማለን እነሱን ያሉት ነገሮች። ሙዚቃ እናድምጥና ብስሬ
1: በዓል ነው።
0: በዓል ምክንያቱም በመረጃ ብቻ አጀብ የለብንም። ና
1: አዎ፣ ደግሞ አንድ ሙዚቃ ብንጋብዝ እያልክ ነበረ።
0: የማንን ነበር?
1: እኔም ሀሳቡን ወድጄዋለሁ።
0: ስሰማው በጣም ተመችቶኛል ልጁ። እኔ እኮ መጀመሪያ እኮ ተሳሳትኩ እኮ። ሰርች ሳደርግ የሌላ ሰው ስም አድርጌ ነው ሰርች አደረግ። ሰምቼዋለሁ፣ አውቄዋለሁ። ከዚህ በፊት እኮ ስራውን ሰምቼለታለሁ፣ ግን ቀጥታ ሬዲዮ ላይ ከሰማው በኋላ ሙዚቃውን በቃ ያስቻለ ነው ያስቻለ ፈጠና
1: አዲስ ስራ
0: እና ብፈልግ የለም የዛሬ ዓመት ከምናምን የወጣው አትፈልጋለኝ ደውቼ ከሰሞኑን የወጣ ስራ አልኩና ሳደምጥ አገኘሁት የማን ስራ እንደሆነ። እንዳሻው ሹሜ የሚባለው ድምፃዊ በጣም ጎበዝ ነው። የእውነት የሚገርም ድምፃዊ ነው። ድምፃዊ
1: የእሱ ነው ድምፁ ወይስ የሆነ የተገጠመ ነገር አለ ጉሮሮ ላይ የሚያስብል አይነት ድምፅ ነው አይደል? ያው
0: ሻካራ ነው።
1: እንደውም መድረክ ላይ ሲሰራ ለማየት ሁሉ ትጓጓለ። እንደዚህ አይነት ድምፅ ያላቸው ሰዎች ደግሞ በዚህኛው ደግሞ ብናያቸው ብለህ የምታስባቸው ሰዎች አሉ። እንዴት ሊያደርገው ነው መድረክ ላይ ይህንን ድምፅ ያመጣው ይሆን የምትላቸው አይነት ድምፃውያን አሉ። እሱ ከዚህ ውስጥ የሚመደብ ይመስለኛል።
0: እንዳልነው እኮ ነው፣ ሁለት ሰዎችን አንድ ላይ የያዘ ነው እየተባባልን ነበረ። አንደኛው ያው እንዳልኩ የተሳሳትኩበት ነው።
1: አስቻለው
0: ፈጠነ ነው። ሌላኛው ደግሞ አንተም አልክና
1: የዳኛዋለን
0: ይመስላል አልክ። ልክ እኔ እንትኑ ሲያወጣ እንጉርጉሮ አካባቢ ጋር ያለው ነገር የዳኛዋለን ብቻ በአጠቃላይ አለ እዛና እዚህ አለ። የራሱም ድምፅ ሊሆን ይችላል። ተመችቶናል፣ በርታ ነው የምንለው። ቆንጆ በቆንጆ መልኩ እየመጣ ነው በተደጋጋሚ ባለፉት ዓመታትም።
1: ባለፈውም የለቀቀው ነገር ጥሩ ነው። ከሁን ወራት በኋላ ድንገት መሰለኝ የሆነ ጊዜ መታየት የጀመረው እና እንደውም
0: ሰይፉ ላይ የቀረበው ለዛ መሰለኝ። ባለፈው ለካ ቀርቧል፣ ቆየት ብሎ ሳምንታት በፊት ቀርቧል። አላወኩልም እኮ እንደገና ስማ የሆነ ቦታ ላይ ሰምቼ ነው እኮ ከዛ ሙዚቃውን ድንቅ ነው። ለማንኛውም ብንሰማው ደስ ይለኛል።
1: አይ ቲንክ ቲክቶክ ላይ የሆኑ ሰዎች እንትን ብለውታል መሰለኝ፣
0: ተቀባበሉ

0: ታል ወይ የሆነ ቪዲዮ ሰርተውበታል
1: እና የመጀመሪያውን ትሮም
0: ከቲክቶክ የመጣችሁ ከቲክቶክ የመጣችሁ እንደዚህ አይነት ነገር አለ አይደል? አንዳንድ ዘፈኖችን አሁን ቲክቶክ ላይ ለቀቀና የዛሬ 8 አመት ሰውየው ሰርቶት የረሳውን ስራ ድንገት ብድግ ይላል እንደምታቀው። እና ከቲክቶክ የመጣችሁ ምናም ይባባላሉ። ኦኬ ለካዛ የሆነ ትሬንድ ሆኗል ማለት ነው ይያልኩኝ። ግን ስራው አይ ቲንክ ከሁን ወራት በፊት ነው የወጣው።
1: አዎ ካንድ ከሰባት ከምናምን ይሄኛውም አዲስ ነው። ያው
0: ይሄኛው አዲስ ነው።
1: ያኛው ስራው
0: ያኛው ከሱ በኋላ መሰለኝ አይደል? ስለዚህ ስራም የተወራው ያኛው በደንብ ከተነገረለት በኋላ ነው። ይሄ ካልተሳሳትኩ አንድ ወርም አይሞላው
1: አረ ቅርብ ነው።
0: አንድ ሁለት ሳምንትም ከሞላው እንጃ። ምናልባት 10 ቀን አካባቢ ማክሲማም 10 ቀን አካባቢ የሚሆኑ ይመስለኛል ይሄኛው አዲሱ ስራ። ለማንኛውም አዲሱን ስራ እንስማለት። ስሙ ማን ነበር?
1: የንዳሻው ሹሜ ሰበርበል ይሰኛል። እስቲ አድምጠነው ተመልስ እንገናኝ።

One do lazy at you. And I'm saying, and I'm beat the rough.

Karamamoga,

በመጪው አዲስ አመት በህይወታችን የምንቀይረው የቀመ ቁጥራችንን ብቻ ሳይሆን ተስፋችን ይለወጣል፣ ህልማችን ይቀየራል። ቤትም እንደዛው አዲሱን አመት በሚያምር ጥበብ በተገነባው አዲስ መኖሪያ ቤት ውስጥ ራስዎን ያስቡ። በዛ ላይ በማል አዲስ አበባ፣ በቦሌ ሜጋ፣ በቦሌ ሩዋንዳ፣ በሶስት ቁጥር ማዞሪያና በአፍሪካ ህብረት አካባቢ ቅንጡና ዘመናዊ ከጥራት ጋር በማይደራደር ለአከፋፈል በተመቻ አሰራሩ ሜትሮፖሊታን ሪል ስቴትን ተመራጭ አድርጎታል። አዲሱን አመት በአዲስ ምዕራፍ የሚጀምሩበት 9896 ላይ ደውሉ። ሜትሮፖሊታን ሪል ስቴት መልካም አዲስ አመት በጥራት የተገነባ

0: ምንጊዜም ምሪንዳ።
1: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት፣ ቅንጡ መዓዛ ለመቶ ሰዓታት።
2: ምን መግዛት ይፈልጋሉ? ምንስ መሸጥ አስበዋል? ኢማርት የሞባይል መተግበሪያም አሁኑኑ ከፕሌይ ስቶርና ከአፕ ስቶር ያውርዶ። ቤት፣ መኪና፣ ማሽነሪ የሚፈልጉትን ሁሉ በቀላሉ መግዛትና መሸጥ፣ ማከራየትና መከራየት ሁሉም ይቻላል። አንድ ጊዜ ብቻ በሞቴ የኢማርትን የሞባይል መተግበሪያ መጠቀም ይጀምሩ። ከዚያ በኋላማ ቤተሰብ ሆኑ። አበቃ። በ0994111111 ሃሎ እንባባል። ኢማርት
3: እንኳን አደረሰሽ እናት አለሙዴ የመኖሪያ ዋታ።
1: እንኳን ለ2019 አዲስ ዓመት በሰላም በጤና ደረሳችሁ። የሃርል ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም ቤትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 ዓመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ፣ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች፣ ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዶ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ። አሁንም የቀሩት ውስን ሱቆች ስላሉ ህንፃው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም ቤትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558112። ይህ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ።

0: ሁሉ አዲስ
1: ሁሉ አዲስ ልዩ የመዝናኛ ፕሮግራማችሁ በተወዳጁ ብስራት ኤፍኤም 101.1 የጳጉሜውን ፕሮግራም እያቀረበ ይገኛል። እንግዲህ 12 አመት ደፍነናል። እስከ ዛሬ ስለነበረን ቆይታ እናንተ የምናከብራችሁ አድማጮቻችንንም ከልብ እናመሰግናለን። የተለያዩ መልእክቶችም እየመጡልን ይገኛሉ፣ እነሱን እናቀርባለን። በሃፍ ታይም ስፖርት ደግሞ የተወሰኑ ዛሬም ጨዋታዎች ስላሉ የተወሰኑ ጥቆማዎችን ጠቆም እናደርጋለን። ከዛ በተጨማሪ ደግሞ ሌሎች አዳዲስ ጉዳዮችን እንመለከታለን። እስከ 12 ሰዓት ድረስ አብራችሁን ሁኑ ነው የምንለው። ይህንን ፕሮግራም ታዲያ በክብር ስፖንሰር ያደረጉ የተለያዩ ተቋማት አሉ፣ እነሱን ከልብ እናመሰግናለን። ዘመን ባንክ የላቀ አገልግሎት ማዕከል ነው። የላቀ አገልግሎት ማዕከልነቱን አጠናክሮ ቀጥሏል። መልካም አዲስ ዘመን ተመኝቷል። ዘመን ባንክ እንደሚታወቀው እንግዲህ እያንዳንዱን የሚያደርገውን ነገር ለደንበኞቹ ምቾት አስቦ ነው የሚያደርገው። ዘመን ባንክ የላቀ የደንበኞች አገልግሎቱን በዘመን ባንክ በእያንዳንዱ ደንበኛ ላይ ማየት ይፈልጋል። የእያንዳንዱ ደንበኛ እርካታ አስፈላጊ ነው ብለው ያምናል። ወደ ቅርንጫፉ ወይም ደግሞ ወደ ዲጂታል መድረኮቻችን ከመግባቱ የመጀመሪያ እርምጃ ጀምሮ የባንክ አገልግሎትን ቀላል፣ ደህንነቱ የተጠበቀና እንደ ፍላጎቱ አድርገን እንጠብቆታለን። ለወደፊት ህይወቶ ገንዘብ እያጠራቀሙ ንግዶን እያስተዳድሩ ወይም እቅድ እያወጡም ቢሆን በዘመናዊ ቴክኖሎጂ ከሰብአዊ እንክብካቤ ጋር አጣምረን የላቀ የደንበኞች አገልግሎትን ይዘን በቀይ ምንጣፍ አገልግሎት እንቀበልዎታለን። የምናቀርባቸው አገልግሎቶች፣ የምናቀርባቸው ፈጠራዎች ሁሉ በአንድ ዓላማ የሚመሩ ናቸው። እርሱም እርስዎን ለስኬት ማብቃትና የፋይናንስ አጠቃቀሙን ቀላል ማድረግ ነው ብለዋል። ዘመን ባንክ የላቀ አገልግሎት ማዕከልን ሁሉ አዲስን በክብር ስፖንሰር አድርጓል። ከልብ ነው የምናመሰግነው። ዶክተር አክሊሉ የጥርስ ስፔሻልቲ ክሊኒክንም እጅግ ከልብ እናመሰግናለን። ዶክተር አክሊሉ የጥርስ ስፔሻልቲ ክሊኒክ እስከ ከፍተኛ ፍስ ቀዶ ጥገና በማከናወን ይታወቃል። ጥርስን በተመለከተ የማጠብ የማንጣት የጥርስ ሕክምና ስራዎችን በስፋት እና በጥራት ይሰራል። እንደሚታወቀው ደግሞ በሳል ባለሙያዎቹ ለረጅም ጊዜ ያካበቱትን ልምድ ይዘው ነው አገልግሎቱን የሚሰጡት። ዘመናዊ የሕክምና መገልገያ እቃዎቹ ደግሞ ተጨማሪ ጉልበቶቹ ናቸው። እያንዳንዱ መሳሪያ በየጊዜው እየታደሰ በየጊዜው ደግሞ አዳዲስ መሳሪያ እየገባ ከተለያዩ የዓለማችን ክፍሎች ምን አይነት ቴክኖሎጂ እየተመረተ ይገኛል፣ ለጥርስ ህክምናው ምን አይነት ቴክኖሎጂ እየመጣ ይገኛል የሚለውን ነገር በጥንቃቄ እየለየ ከተለያዩ ሀገራት የተለያዩ መሳሪያዎችን በማምጣትም ጭምር ከበሳል ባለሙያዎች ጋር በማጣመር ከስነ ምግባር ጋር በስነ ምግባር በመታገዝና በመታጀብም ጭምር ነው አገልግሎቱን የሚሰጠው። አራት ቅርንጫፎች አሉት፤ ጉርድ ሾላ፣ ቦሌ መድኃኔዓለምና ብስራተ ገብርኤል። የቪአይፒ አገልግሎት የህጻናት ልዩ ክፍሎችን በማቅረብም ይታወቃል። በ0911391548 ላይ መደወል ትችላላችሁ። እናመሰግናለን። ብራስ ጋርመንት የዩኒፎርሞች ቤት ነው። ሁሉ አዲስን በክብር ስፖንሰር አድርጓል። ብራስ ጋርመንት እንግዲህ አዲሱን አመት አዲስ እናስመስለዋለን ከዩኒፎርማችን ጋር እያለ ይገኛል። ለተማሪዎች በጣም ምርጥ ዩኒፎርሞችን አመቱ ሙሉ እንደ ልብ የሚጠቀሙባቸውን ምርጥ ዩኒፎርሞችን አዘጋጅተን እንጠብቃችኋለን እያለ ይገኛል። የተዘጋጁ ወይም ሬዲሜድ የሆኑ እንዲሁም ደግሞ በልኬታችሁ የሚሰፉ ምርጥ ዩኒፎርሞች አሉ። ለሰራተኞችም ደግሞ አመቱን ሙሉ ሆኖ እንዲጀምርላችሁ አመቱ ውብ ሆኖ እንዲጀምርላችሁ ደንበኞቻችሁን ፈገግ ብላችሁ ብቻ ሳይሆን በብራስ ጋርመንት ፈካ ብላችሁ በተለያዩ ዩኒፎርሞች ደምቃችሁ የምትቀበሉበት ይሆን ዘንድ ምርጥ ዩኒፎርሞችን አዘጋጅቶ እየጠብቃችሁ ይገኛል። መቼም በዩኒፎርም አይታማም ብራስ ጋርመንት። ከቦሌ መድኃኔዓለም ወደ 22 በሚወስደው መንገድ ወርቆ ህንፃ ፊት ለፊት ከሚገኘው ቅርንጫፉ በተጨማሪ በ22 መክሊት ህንፃ፣ በቤተል፣ በጀሞ፣ በቄራ፣ በጎሮ ሚካኤል፣ ፍሊንትስቶን ፊት ለፊት የተለያዩ ቅርንጫፎችን ከፍቶ የበለጠ አገልግሎቱን እያሰፋ ይገኛል። ከቀን ወደ ቀን እድገት፣ ከቀን ወደ ቀን ሁልጊዜም የማይቋረጥ ጥራት የብራስ ጋርመንት መገለጫዎች ናቸው። በ0930 00 47 48 ላይ ተጨማሪ ጥያቄዎችን መጠየቅ ትችላላችሁ። እናመሰግናለን። ካፌ ትሪዮ በጣፋጭ ቶርታ ኬኮቹ ይታወቃል። ካራሜልና ቸኮሌት ኬኮቹ ተወዳጅ ናቸው። የኬኮቹን ግብዓት ከአሜሪካ መርጦ ያስመጣል። ማኪያቶ ፒዛውና በርገሩም ተዘጋጅቷል። ካፌ ትሪዮ ልደታ ክፍለ ከተማ ጎን ኖቢ ኮምፕሌክስ ምድር ላይ ይገኛል። በ0911 00 67 48 ላይ ደግሞ ተጨማሪ ጥያቄዎችን መጠየቅ ትችላላችሁ። ካፌ ትሪዮን ከልብ ነው የምናመሰግነው። ሌላኛው የክብር ስፖንሰራችን ደግሞ ለ2019 ዋዜማ መዳረሻ የተዘጋጀው ልዩ ኮንሰርት ነው። እንግዲህ ፋንታን ቁጣጣሽ ኮንሰርት በልዩ ሁኔታ ኤፍሬም ታምሩን፣ ጎሳዬ ተስፋዬን፣ ልዑል ሲሳይን ከተለያዩ ትውልዶች አጣምሯል። የእንቁጣጣሽ ዋዜማን በሙዚቃና በማይረሳ የመድረክ ጊዜ አሳልፉ እያለ ይገኛል ሜራ ኢቨንት። ቅድሚያ ለገዛ 600 ብር፣ ሁለተኛ ዙር 1000፣ በር ላይ 1500፣ ቪአይፒ 2500። ቪቪአይፒ ደግሞ ጥሬ ስጋና ጥብስ ሙሉ ሌሊቱን እየተበላ 8000 ብር ነው ብሏል። ጊዮን ሆቴል ነው የኮንሰርቱ መካሄጃ። እንግዲህ ዋዜማ እንገናኝ ብሏል። በ0936 07 0761፣ በ0936 07 0761 ላይ ሜራ ኢቨንቶችን ማግኘት ትችላላችሁ። በቂ የመኪና ማቆሚያም ተዘጋጅቷል እያለ ይገኛል። ታይም የእናቶች ህጻናትና የቀዶ ህክምና ማዕከልም መልካም አዲስ ዘመን እየተመኘ ይገኛል። የቤተሰባችሁ ጤና የሚጠበቅበት፣ እናቶች በሰላም የሚገላገሉበት፣ እንዲሁም ደግሞ ልጆችም ቦርቀው የሚያድጉበት አመት ይሁን። ይህ እንዲሆን ደግሞ ታይም የእናቶች የህጻናትና የቀዶ ህክምና ማዕከል ከሙሉ የህክምና ክፍሉ ጋር ያላሰለሰ ጥረት እያደረገ ከእናንተ ጋር ይሆናል። እንደ ቤተሰብ አብረን መልካም አመት እናሳልፋለን። የቀዶ ህክምና ክፍሉም እንግዲህ በተለያየ ጊዜ መቼም ህመም ሲገጥም ያለውን ነገር ስለምታውቁት እኛ ደግሞ እዚህ ከመጣችሁ በኋላ እንደ ቤተሰብ እንንከባከባችኋለን እያለ ይገኛል። ታይም ቤተሰባዊ መስተንግዶን፣ ቤተሰባዊ እፎይታን፣ እንዲሁም ደግሞ ለልጆችም ቤተሰባዊ ስሜትን ይዞ የሚጠብቅ በጣም ግዙፍ ተቋም ነው። ታይም የእናቶች የህጻናትና የቀዶ ህክምና ማዕከልን ከጃክሮስ አደባባይ ወደ ሳሌ ትምህርት በሚወስደው መንገድ ላይ የቀድሞ ሜታቦ ፊት ለፊት ታገኙታላችሁ። በርካቶችም እንግዲህ እዛ ያሉ ሐኪሞችን ያውቋቸዋል። በርካቶች እዚያ ሄደው ብዙ መፍትሄ አግኝተዋል። በ0956 99994 ላይ ደግሞ ተጨማሪ ጥያቄዎችን መጠየቅ ትችላላችሁ። እናመሰግናለን። ሌላኛው የክብር ስፖንሰራችን ደግሞ እንግዲህ ልዩ የአዲስ ዓመት ኤክስፖ አለ። እንደሚታወቀው የአዲስ ዓመት ኤክስፖ የ21 ቀናት ዝግጅቱ አሁንም ሳይሰለች እያጓጓ በርካቶችን እያስደሰተ ቀጥሏል። በኤግዚቢሽን ማዕከል እስከ ጳጉሜ 5 ታላላቅ ተጋባዥ ድምፃውያን በልዩ ፕሮግራም እየተጋበዙ ይገኛሉ። ዛሬ ደግሞ ዩኒየን ባንድ ትዊስትን እንደገና ያመጣልንን ካስዬን አጅቦ ሊያስደስታችሁ ሊያስጨፍራችሁ ተዘጋጅቷል። መጪው አዲስ ዓመት ሰላምን፣ ጤናን፣ ደስታን በአንድነት የምናጣጥምበት እንዲሆን ፈጣሪ ይርዳን እያሉ ነው አዘጋጆቹ። ሸመታው ደርቷል፣ ኮንሰርቱ ቀጥሏል። እናመሰግናለን። ሌላኛው የክብር ስፖንሰራችን ደግሞ ሌላኛው ኮንሰርት ነው። የዘመናችን ምርጥ የሙዚቃ ፈርጦች ሮፍናን፣ ዮሐናና ማስተዋል የሚጣመሩበት የሐሙስ ጳጉሜ 5 ልዩ ኮንሰርት በአዲስ ኢንተርናሽናል ኮንቬንሽን ሴንተር ይካሄዳል። ከ11 ሰዓት ጀምሮ በሩ ይከፈታል። አንደኛ ዙር 800፣ ሁለተኛ ዙር 1000፣ በር ላይ 1200 ብር፣ ቪአይፒ 3000 ብር ነው። ፈጥኖ ቴሌብር ላይ ይግዙ ብለዋል ሸጋ ኢቨንትስ። ሮፍናን፣ ዮሐና፣ ማስተዋል ኮንሰርት ላይ ሲጣመሩ በጣም በጣም ሸጋ እንደሚሆን ምንም አያጠራጥርም። ለዛ ነው ሸጋ ኢቨንትስ ይህንን ሸጋ ኢቨንት ያዘጋጀው። ይህንን ፕሮግራም በክብር ስፖንሰር ያደረጉልንን ተቋማት ከልብ ነው የምናመሰግነው። ስዩሜ፣ ወዴት እንለፍ? ወደ
0: ሀፍታይም ስፖርት።
1: እሺ፣ አጫጭር ነገሮችን እንመልከት።
0: በተለይ የባሎንዶር እጩዎች ይፋ የሆኑ እነማን ናቸው የሚለው ነገር ከክለብም ከተጫዋቾችም እነዚህ ነገሮች ጋር የተወሰነ አንዳንድ ነገር ብንል ደስ ይለኛል። ብስሬ፣ እንግዲህ ሁሉም እንደ ሚዲያ እንግሊዞቹም ሀሪኬን ካልሆነ እያሉ ነው፣ ፈረንሳዮችም ደግሞ ኪሊያን ምባፔ የሚል ነገር አለ። እንዲህ እያሉ እየተቀባበሉ ነው። ለማንኛውም ያው 30 ተጫዋቾች ሾርት ሊስት ስላለ ከዛ ጋር የተገናኘ ይመስላል። በሴቶቹም በወንዶቹም ይፋ ሆኗል። በክለብ ደረጃ ለምሳሌ የአመቱ ምርጥ ክለቦች ተብሎ 5 ክለቦች ይፋ ሆኗል። በዚህ መሰረት አንደኛ አርሴናል፣ ከዛ ባየር ሙኒክ፣ ቦዶ ግሊምት፣ በተለይ በዩሮፓ ሻምፒዮንስ ሊግ 16 ውስጥ ገብቶ ነበር።
1: አገነዳ አድሷል።
0: አዎ፣ የሚገርም ነበረ ትዝ ካለ እና ሰርፕራይዝ ቲም አይነት ነገር ስለነበረ ገብቷል። ፍላሚንጎ እንደዚሁ የ2025ን ኮፓ ሊበርታዶ ማሸነፉ የሚታወቅ ነው። ለማንኛውም በተለያየ መልኩ ያው ፍላሚንጎ ተካቷል። ሌላኛው ደግሞ ያው ቻምፒየንስ ሊጉ ባለቤት ፒኤስጂ ነው። ከነዚህ 5 ክለቦች መካከል የቱ ነው አንድ ነገር ተናግሯል። እንዳጠቃላይ ሳይሆን ምናልባት የእለት የጨዋታዎች ሁኔታዎችን በመመልከት ራሱ ኮከብነት ሊሰጥ እንደሚችል ባሎንዶር ይፋ አድርጓል። ይሄ ዓለም ዋንጫን ስላነሳ ብለህ እንደዚህ ደግሞ ዩሮፓ ቻምፒየንስ ሊግን አንስቷል ስለተባለ ብቻ ወይም ደግሞ ስላላነሳ ከዚህ ቀደም እንደምታውቀው እኔ ምን ጊዜም በጣም የሚያሳዝነኝ ተጫዋች ሄነሪ ነው። ግብ ተሰርቶበታል ብዬ ነው የምገምተው። ያው በአገሩ ልጅ ቢሆን ዚዳን ነው የወሰደው እዛኔ ትዝካለ። አዎ፣ ግን በነበረው አጠቃላይ በእንቅስቃሴው ካየን ሄነሪ ይገባል ብለን እናምናለን አይደለ? የቻምፒየንስ ሊግ ውጤት የመጣ ነው ሲጠየቅ ለምንድን ነው ሲባል ያው ቻምፒየንስ ሊግ እንደ ምክንያት ቀርቧል። እንግዲህ የቻምፒየንስ ሊግን አሸናፊ አለመሆን አሁን ይሄ
1: ሃላንድ ራሱ በጣም ያሳዝነኛል። ሜሲ የዓለም ዋንጫ ያነሳበት ዓመት ላይ በዛ ምክንያት ያው ሶስት ዋንጫዎችን አሳክቶ ቻምፒየንስ ሊግም ጭምር አሳክቶ ትሬብል ዊነር ሆኖ ከሲቲ ጋር እንደገና ብዙ ግብ አግብቶ በጣም ቆንጆ ፐርፎርማንስ አሳይቶ
0: በጣም
1: ግን ያው ሜሲ ደግሞ
0: በሰባት ጨዋታ ነው ስድስት ጨዋታ ዓለም ዋንጫን አነሳና
1: አንዳንድ ጊዜ እንደዚህ አይነት ነገሮች ያጋጥማሉ። ያው ይሄ እንደየ ሁኔታው ማለት ማንን ሸልም አይነት ነገር ከሆነ አሁንም ያስቸግራል ማለት አሁንም ሌላ የመርህ ለውጥ ከሆነ ያስቸግራል።
0: አይ ግዴታ በዛ አይነት አይደለም ነው ሙሉ ለሙሉ ይሄኛውም ይሆናል አይደለም
1: እኮ አሁን ይህንን የሚሉት ምልህ እነ ሜሲ እነ ክርስቲያኖ ከኳስ እየሸሹ ስለሆነ ወይም ሌላ አይነት የምንሸልመው ኮከብ ከሌለ በሌላ መስፈርት እንሸልማለን በሚል ከሆነ ልክ አይደለም ወይ ከዚህ በፊት የነበረውም ልክ አይደለም ማለት ነው።
0: ዞሮ ዞሮ ሁሌም እንዳጨቃጨቀን ይሄ
1: ነገሩ
0: ያጨቃጭቃል ይቀጥላል። ምክንያቱም አንዳንዶች እኮ የግል ሽልማት መኖር የለበትም እግር ኳሴ ውድድር ነው ይለዋል እኮ አይደል?
1: ቬንገርም እንደዚህ አይነት እምነት እንደነበራቸው ሲናገሩ ነበር።
0: ያው በተደጋጋሚ ይነሳል ግን ዞሮ ዞሮ ኢንዲቪጁዋል ሳር ማተርስ ያው አንዳንዴ ግለሰቦች ይዘው ይጣሉ ውጤትን
1: ምንም ጥርጥር የለውም
0: እናያለን። ደግሞ በእግር ኳሱ ላይ ሜሲ ብዙ ጊዜ ባርሴሎና ተሸክሟል፣ አርጀንቲና ተሸክሟል አይተናል አሉ። ለማንኛውም ክለቦቹ እነዚህ ናቸው እጩ የተደረጉት ለማለት ነው፣ እንደው ጠቆም ለማድረግ ብዬ ነው። አሰልጣኞች ሚኬል አርቴታ፣ ሉዊስ ዴላ ፎንቴ ያው የስፔን ብሔራዊ ቡድን አሰልጣኝ፣ ኡናይ ኤምሪ አስቶን ቪላ፣ ቪንሰንት ኮምፓኒ ባየር ሙኒክ። በነገራችን ላይ ኮምፓኒ ወደ ማንቸስተር ሲቲ ይመጣል ብዬ እንደ ውስጥ ይጠረጥር ነበረ። ፔፕ አይደል ራሱ ጥቆማ የሚያደርገው ለነገሩ ለኛውም ራሱ ፔፕ ነው እንግዲህ ጥቆማው። የትኛውን ሲባል የፔፕ እንግዲህ የበላይነት አለው ይሄ በውሳኔ በመስጠት ረገድ ነው።
1: ልክ ፈርጉሰን ዴቪድ ሞይስን
0: አይ ሞሪኖም ብለው ሞሪኖ ይፋ ሆነ እኮ አይደል? ሰውላ ሞሪኖ ለምን አልሆነም አልሆንም ሲባል ለካ እውነት እኮ አሁን ይፋ ሆነ በቅርቡ እኮ ሞሪኖን መርጠው ነበረ እምቢ በማለታቸው ነው። ሞሪኖ በኋላ ላይ እኮ ማይሆን ሰዓት ላይ መጡ። እዛኔ ቢመጡ ጥሩ ነበር። አይ ስብስቡ ደህና ነበር፣ ለክፉ አይሰጠው ነበር እኮ ሻምፒዮን የነበረው ቡድን አለ የማንቸስተር ጠጋግነው ነው ሻምፒዮን የሆኑት።
1: ጥገና ግን ይበዛዋል።
0: ግን ቢሆንም ማስቀጠል ትችላለህ።
1: እንደውም ፈርጊን ይወቀሱት በዛ
0: አይደል? ይወቀሳሉ። ግን ምስሪ መሰለ
1: ሽግግሩ
0: የሻምፒዮና ያለመደን ሰው አምጥተን ቁጭ ያደረግከው ጆዜ እኮ እንዴ ብዙ ናቸው። ያንን ለማስቀጠል ጠጋግኖ ማድረግ ይችላሉ ብዬ አምናለሁ። ቢያንስ ተፎካካሪ ማድረግ ይችሉ ነበረ። ኤናው ለማንኛው ሉዊስ ኤንሪኬ ደግሞ ከፒኤስጂ አሉ። እነዚህ አምስት አሰልጣኞች ያው ተመራጭ ናቸው ወይም ደግሞ ተፎካካሪ ተወዳዳሪ ናቸው። ግብ ጠባቂ ላይ አንዳንድ ሰርፕራይዝ ይሆንም አለ። ለምሳሌ ቡዚኒያ ተካቷል። ይሄ ግብ ጠባቂ የኬፕ ቨርድ ግብ ጠባቂ ነበር ማለት ነው። ዓለም ዋንጫ ላይ ያው ሰርፕራይዝ አድርጓል አይደል? የዓለም ዋንጫውን ኮከብ ግብ ጠባቂ ሆኗል። እንደምናስታውሰው እሱ በስንት ጨዋታዎች ነው ምድብ ላይ እሺ ያለ? ሶስት ወደ አራት ጨዋታዎች አካባቢ ላይ ባሳየው ፐርፎርማንስ ያው የአመቱ ምርጥ ውስጥ ተካቷል ወይም እጩ ውስጥ ተካቷል። ያው እነ ዳቪድ ራያ የሚገርሙ አይደሉም። ኤሚ ማርቲኔዝ አለ፣ ኤድዋርድ ሜንዲ፣ ጆዋን ጋርሲያ እና ቲቦ ኮርቷ፣ ያሲን ቦኑ፣ ኡናይ ሲሞን አለ። እነዚህን የመሳሰሉ ግብ ጠባቂዎች አሉ ማለት ነው። እና እንግዲህ ሌሎቹ ይጠበቃሉ እነማን? ወደ 30 ተጫዋቾች እንግዲህ አብዛኞቹ ይኖራሉ። ይህን ከተመለከትን ዛሬ ምሽት ያው የአውሮፓ ቻምፒየንስ ሊግ በይፋ ስለሚጀምር እነሱም ደግሞ ያሉ ጨዋታዎችን እንመልከት። ሙሉ ሊስት አለ፣ ግን ዝርዝሩን ሙሉን ስላላገኘው ብዬ ነው የዘለልኩት። የተጫዋቾችን ብስሬ የተወሰኑ ተጫዋቾች አሉ ለምን ከሌ ከሌ የሚለው ነገር ሙሉ ዝርዝሩ ቢገኝ ብዬ ነው የዘለልኩት። አባብዛኛው የሚጠበቁ ተጫዋቾች እንደሚኖሩ ግልጽ ነው። ማን ነው የወጣው የሚለው ነገር ለማየት ካልሆነ በስተቀር ክለብ ሩጅ ዛሬ አንድ ሰዓት ከ45 ሲል ከአስቶን ቪላ የሚያደርጉት ጨዋታ የመጀመሪያ ቻምፒየንስ ሊግ ዘንድሮ። ይሄ ከላስክ ተመሳሳይ ሰዓት ላይ ይጫወታሉ። ከፖርቶ ከማን ሲቲ 4 ሰዓት ላይ ይገናኛሉ። የዛሬው ምናልባት ትልቁ ጨዋታ የሚባለው ሪያል ማድሪድ ከኢንተር ሚላን የሚያደርጉት ጨዋታ ትልቁ ጨዋታ ነው ማለት እንችላለን። ያው ጆዜ ሞሪኖ የቀድሞ ቡድናቸውን ዛሬ ይገጥማሉ፣ ኢንተር ሚላን ማለት ነው። ስለዚህ
1: ሻምፒየንስ ሊግ ያነሱበትን ክለብ
0: ይዘው ከማድሪድ ጋር በተቃራኒ ሆነው ይጫወታሉ። እነዚህ ተጠባቂ ጨዋታ 6 ጨዋታዎች ናቸው ያሉት በነገራችን ላይ። አርሴናል ነገ ነው ከናፖሊ ያለው ጨዋታ። እነዚህ ናቸው እንግዲህ ከሚጠበቁ ጨዋታዎች መካከል በዋናነት ሪያል ማድሪድ ከኢንተር ሚላን የሚያደርጉት ነው ማለት እንችላለን። ሌላ ሂኑ የምትለው አጓጊ ጨዋታ የለም። ብስሬ ፖርቶ ከማንቸስተር ሲቲ ምናልባት የሚሆነው እንጂ ሌላ ብዙም አጓጊ ጨዋታዎች የሉም።
1: በጣም ጥሩ። ስለዚህ የስፖንሰሮቻችንን መልእክቶች ሰምተን እንመለስና ወደ ሌሎቹ ጉዳዮቻችን እናልፋለን። ሁሉ አዲስ በተወዳጁ ብስራት ኤፍኤም 101.1 እንደቀጠለ ነው።
2: ሁሉም በየፊ ነው በየመስኩ እንደ ምርጫው ቀኑን ይገፋል። ውሎውን የሚያደምቅለት ከፍላጎቱ ጋር የሚሄድና ነገውን የሚያቀና የሸሪያ ህግጋትን ያከበረ አገልግሎት ሲያገኝ ደግሞ የልቡ ይሞላል። ቀናችሁን በሌሊት በተረጋጋ መንፈስ ጀምራችሁ የተሻለ ነገር ለመገንባት ውሏችሁን በስራ የምታሳልፉ ከሆናችሁ ዚህ ቀመር በረጋ መንፈስ መዋል ሩጫ የሌለበት የሰከነ ቀን ምርጫው ከሆነም ዚህ ቀመር በመሸጥ መለወጥ የተሞላ ውሎ የሚያስደስተው ከሆነ ዚህ ቀመር በሐቅና በልህቀት መስራትና ኑሮ መምራት የሚፈልጉ ከሆነ ዚህ ቀመር ህይወትን ለማሸነፍ ከቤተሰብ ርቀው ደፋ ቀና እያሉ ቀኖን የሚያሳልፉ ቢሆኑም የዘመን ባንክ ዚህ ቀመር ከወለድ ነፃ የፋይናንስ አገልግሎት ለፍላጎቶ የተስማማ መፍትሄን አቅርቦላችኋል። በዚህ ቀመር የሸሪያ ህግጋትን ባከበሩ አገልግሎቶች ነጋችንን በልህቀት እናድምቅ። ዚህ ቀመር ነገን በልህቀት ማድመቂያ ከዘመን ባንክ።
3: ፋሽን የማይደበዝዘው ጊዜ የማያልፍበት ውበት ጤነኛ ጥርስ ብቻ ነው። ጥርሶን ጤና አድርገው በኩራት ፈገግ ይበሉ። ዶክተር አክሊሉ ልዩ የጥርስ ህክምና ክሊኒክ ውበቶ በጥርሶ እንደፈካ ይኖር ዘንድ የታመመውን አክመን የማይድነውን ነቅለን የተወላገዱትን ቀጥ አድርገን የተቦረቦሩትን ሞልተን የወየቡትን አጽድተን ውበቶን እናነግሳለን። ለስኳር ህሙማንና ብሬስ ለሚሰሩ ልዩ ቅናሽ፣ ለልጆች ልዩ ክፍል አዘጋጅተናል። ጥንቃቄ የማንደራደርበት ያስከበርንና ያሸለመን መለያችን ነው። በዘመነኞቹ ፓኖራሚክና ሴፓሎሜትሪክ ኤክስሬ ተጠቅመን ለግልና ለመንግስት ተቋማት ውጤቱን በሲዲ እንሰጣለን። አድራሻችን የቀድሞ ቁጥራን አሁን ጉርድ ሾላ ከቴሌ ፊት ለፊት አዲስ በተሰራው ህንፃ 4ኛ ፎቅ ላይ ተዛውሯል። ቁጥር 2 ብስራተ ገብርኤል ቀለም ፋብሪካ ፊት ለፊት ሳህለ ህንፃ 3ኛ ፎቅ፣ ቁጥር 3 ጉርድ ሾላ ሆሊ ሲቲ ሴንተር 3ኛ ፎቅ፣ ቁጥር 4 ቴሌ መድኃኒዓለም ኦሮሚያ ታወር 1ኛ ፎቅ። በቤት ለቤት አገልግሎት ደግሞ ባሉበት እንመጣለን። በ0911391548 ለዶክተር አክሊሉ ልዩ የጥርስ ህክምና ክሊኒክ ይደውሉ።
4: ለደቶን፣ ሰርጎን፣ ግብዣውንና ባሃሎን በጣፋጭ ቶርታ ኬኮቹ ሁሌም የሚያደምቅላችሁ ካፌ ትሪዮ እንኳን ለባሉ በሰላም አደረሳችሁ ይላል። በተለያየ መጠን አሽሞን ሙነን ከተለያዩ የዓለማችን ክፍሎች ግብአቱን አምጥተን የምናዘጋጀው ቶርታ ኬካችን ደስታውን ያደምቃል፣ ለስጦታም ያስመሰግናል። ኬክ፣ ፓናቶንና ኩኪስ በካፌ ትሪዮ ያምርባቸዋል። በአማረው ገጽታውና በቀልጣፋ መስተንግዶ የምር ይደሰታሉ። በፍቅር የሚመገቡት ፒዛ፣ በርገርና ፈጢራ ከቁርስ ጀምሮ ይዘጋጃሉ። ሻዩ፣ ቡናው፣ ማኪያቶና ጁሱ ሁሌም ይናፈቃሉ። ካፌ ትሪዮ ከበቂ የመኪና ማቆሚያ ጋር ይጠብቃቸዋል። አድራሻው ልደታ ከጆስ ሃንሰን ወደ መብራቱ ከፍ ብሎ ኖቢ ህንፃ፣ ስልክ 0911 22 9584። ካፌ ትሪዮ።
5: ዘመን ገበያ የአዲስ ዓመት ኤክስፖ ተከፍቷል። እስከ ጳጉሜ 5 ይቀጥላል። አኩሪ አማላይ ምርትና አገልግሎቶች፣ ምግብና መጠጥ እንደየምርጫችሁ፣ የጌም ዞን መጫወቻዎች ለልጆቻችሁ። በዘመን ገበያ ሲገበያዩ የሸመቱት ቀድሞ ከቤት ወይ ይደርሳል። ሁልጊዜ አንድ እርምጃ ቀዳሚው ዳሸን ባንክ በሶስቱም አዳራሾችና በግቢው ውስጥ የባንክ የኤቲኤም አገልግሎቶችንም ይሰጣል። ከናይስ 15 እስከ ጳጉሜ 5 በ21ዱ ቀና ተላላ ኮንሰርቶች እነ ካሳሁን እሸቱ፣ ገዳ ሐምዛ፣ ዚጊዛጋ፣ ሲዩ መቃ፣ መሰሉ ፋንታሁን፣ አህመድ ማንጁስ፣ ሃይማኖት ግርማ፣ ሃናን አብዱ፣ ከ30 በላይ ተጋባዥ ድምጻውያን ያዝናኗችኋል። የመግቢያ ትኬቶን በቴሌብር ሲቆርጡ እጣ ያገኛሉ። በአንደኛ ዕጣ የኤሌክትሪክ መኪና፣ በሁለተኛ ዕጣ የቢኤምደብሊው ኤሌክትሪክ ሞተር ሳይክል፣ በሶስተኛ ዕጣ ባለ ሁለት መቀመጫ የኤሌክትሪክ ብስክሌት ይሸለማሉ። መገበያያ፣ መዝናኛ፣ መገናኛችን፣ ኤግዚቢሽን ማዕከል ሁላችን፣ ሴንቸሪ ፕሮሞሽንና ኤቨንት።
6: የእናቶች ፎይታ፣ የልጆች ደስታ፣ የቤተሰብ ጤና በአንድ ስፍራ። ታይም የእናቶችና የሕፃናትና የቀዶ ሕክምና ማዕከል የረጅም ዓመታት ልምድ ባካበቱ ስፔሻሊስትና ሰብ ስፔሻሊስት ሐኪሞች፣ ማናቸውም ያዋቂ የሕፃናትና የጨቅላ ሕፃናት ቀዶ ሕክምናዎች፣ የእርግዝና ክትትልና የማዋለድ አገልግሎት፣ የሕፃናትና የአዋቂዎች ጽኑ ሕክምና፣ የጨቅላ ሕፃናት ቢጫነትና ኢንፌክሽን ሕክምና፣ ያለ ጊዜያቸው ለተወለዱ ሕፃናት የመተንፈሻ እገዛና በዘመናዊ ኢንኩቤተርስ የታገዘ ሕክምና፣ የሕፃናት ከአንገት በላይ ሕክምናና የአጥንት ሕክምና፣ ይህ ሁሉ በአንድ ስፍራ የሚሆነው የላቀ ስነ ምግባር ባላቸው ምስጉን ሐኪሞች ነው። የ24 ሰዓት የላብራቶሪና የፋርማሲ አገልግሎት አድራሻ፣ ከጃክሮስ አደባባይ ወደ ሳሊተ ምህረት በሚወስደው መንገድ የቀድሞ ሜታቦ ፊት ለፊት፣ ስልክ 0994063148 0956999994 ታይም የእናቶችና የሕፃናት ቀዶ ሕክምና ማዕከል።
7: ዋዜማችን ጣፍጦ በዜማና ፌሽታ ወደ አዲሱ ዓመት በልዩ ደስታ ፋንታ እንቁጣጣሽ እንቁጣጣሽ ፋንታ ጳጉሜ 5 በጊዮን ሆቴል። ሰውዬው ኤፍሬም ታምሩ ለዘፈን የተሰራ